0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አደራችሁ። መልካም ሳምንት ይሁንልን። ያን የ ሳምንቱ መጀመሪያ የለተ ሁድ ስርጭታችን ነው ጀምረናል። ከዛ በፊት ግን ዛሬ የለት ወንደብራዩን ዘመን አቆጣጥር ዮም ሪሾን ቫቭ በታም ሙስታፍሽን ፔ ቫቭ እንደ አውሮፓ ዘመን አቆጣጥር ጁን 21 2026 እንደ ኢትዮጵያ ዘመን አቆጣጥር ሰኔ 14 2018 ነው። የቴክኒክ ባለሙያችን ኢላይ ቢን ሻባት ስቱዲዮ ተረኞች ሻያው ደጉና የቾባይንን እንደተለመደው ስርጭታችን እስከ ጠዋት 7 ሰዓት ድረስ ይቀጥላል። በዚያ 1 ሰዓት ስርጭት ውስጥ ዜና ዲዩን በማከታተል ወቅቱን የክስቶች ላምባቢያን ምን ይዘው ቀረቡ የሚሉት እንመለከታለን። ማከታተልም የስልክ ልብይቶች ኖርናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይያሉን። አሁን ዜናውን በባልደረባይ ሻያው ደጉ
3: ሸዋቶ ባይቾባየ ተመስልን መላው አድማጮች ተጨማሪ ላንተው አርስተ ዜናው የሚቀጠሩ ይሆናል። በሊባኖስ ውጊያም የሶስት የእስራኤል መከላከያ ሰራዊት ተዋጊ ወታደሮች ስም ለህዝብ ይፋ ሆነ። በድሮን አማካኝነት ከእስራኤል ወደ አዛ ቀበሌ የሚደረጉ የኮንትሮባንድ እንቅስቃሴዎች ጨመረ። በአረቡ እስራኤላውያን ማህበረሰብ ውስጥ ግጭትና ግድያ እንደቀጠለ ነው። በሂዝቡላ ውስጥ የናኢም ካሳም ተጽዕኖ በከፍተኛ ሁኔታ መጨመሩ ተገለጸ። ፕሬዚዳንት ትራምፕ በሆርሙዝ ባህር ወሽመጥ ላይ ቀረጥ አይጣልም አሉ። የሁኔታ አከራካሪ በሆኑ ተናገሩ። የአሜሪካ ምክትል ፕሬዝዳንት ቫንስ ከአሜሪካና ኢራን ስምምነት ጋር በተያዘ ወደ ስዊዘርላንድ ዛሬ ይሄዳሉ ተብሎ ይጠበቃሉ። የኢራን ሩካን ቡድን አባላትም ይሄዳሉ ተብሏል። ዜና በዝርዝር እንሆ። የተከበሩ የተወደዱት የሀገር መከላከያ ሰራዊትም ጀግኖች ወደቁም ለቤተሰቦቻቸው መጽናናት ይድረስ ይሁንላቸው ተብሏል። በሊባኖስ ውጊያ የሶስት የመከላከያ ሰራዊት ተዋጊ ወታደሮች ስም ለህዝብ ይፋ ሆነ። ትናንት ምሽትና ዛሬ ሌሊቱን በሊባኖስ በተደረገ ውጊያ የወደቁት የሶስት የእስራኤል መከላከያ ሰራዊት ተዋጊ ወታደሮች ስም ይፋ ተደርጓል። የመጀመሪያው የሀምሳ አለቃ ሊያብ ካባቢያ እድሜው የሀያ ከሆዳ ሻሮን፣ የሀምሳ አለቃ ዮአብ ክላይን እድሜው 21 የሄርጸልያ ከተማ ነዋሪ፣ ሁለቱም በክፍለ ጦር 401 ብርጌድ በሚገኝ ጦር ታንክ 52ኛ ውስጥ የሚያገለግሉ የጦር ታንክ ተዋጊዎች ነበሩ። ሁለት ጀግኖች የወደቁት ሐሙስ ምሽት ላይ በደረሰም የታንክ ጥቃት ነዘጋ ነው ተብሏል። በሌላም የተለየ ጥቃት ደግሞ የሐምሳ አለቃም ኒር ቤን አሪ እድሜው የ21 ይህም በዚህ እያለ እንደቀጠለ ሲሆን ይህን ሁኔታ ለመቋቋም የመከላከያ ሰራዊት ከፍተኛ የማጥቃት እርምጃ እየወሰደ ነው። በድሮን አማካኝነት ከእስራኤል ወደ አዛ ቀበሌ የሚደረጉ የኮንትሮባንድ እንቅስቃሴዎች መጨመር። የእስራኤል መከላከያ ሰራዊት ባለፉት አንድ ዓመት ተኩል ውስጥ በድሮኖችም የሚንሳፈፉ አማካኝነት ከእስራኤል ወደ አዛ የተደረጉ ወደ 170 የኮንትሮባንድ ማስተላለፍ ሙከራዎች መለየቱን ማጋለጡን መከላከያ ሰራዊቱን አስታወቀም። ይህም በወር በአማካይ ወደ 10 የሚጠጉ ሙከራዎች ማለት ነው። እንደ ሰራዊቱ መረጃ ከሆነ ከተጋለጡት ድሮኖች መካከል ግማሽ ያሉ መሬት ላይ እንዲወድቁ ይደረጋል ወይም በአዛ በኩል ይደመሳሉ። ሆኖም ግን አሁንም በርካቶቹ ወደ ተላመታች ብዙዎቹ ደግሞ ወደ ሀሬላ ከግብጽ በኩል ደግሞ ወደ አዛ ቀበሌ በኮንትሮባንድ እንዲገቡ ከፍተኛ ሙከራዎች እየተደረጉ ናቸው። በአረብ እስራኤላውያን ማህበረሰብ ውስጥ ግጭትና ግድያ ድርጊቱን እንደቀጠለ ነው። ደሪቱን በአረብ ማህበረሰብ ውስጥ ያለ ግጭት ድርጊት እንደቀጠለ ሲሆን በሰሜናዊ በሻብሊ መንደር በተከሰተ የኃይል ግጭትን እድሜው 35 ዓመት ገደማ የሚሆን ግለሰብ በተኮሰበት ጥይት በከባድ ሁኔታ ቆስሏል። የማጌን ዳቪዳዶም አባላት የሕክምና ባለሙያዎት ቁስለኛውን በአፉላ ወደሚገኘው የሃይሜክ ሆስፒታል ወስደውታል። ፖሊስ እየመረመረ ነው። የእስራኤል መከላከያ ሰራዊት በአልጀዚራ ጋዜጠኝነት ስም ይንቀሳቀስ የነበረውን አሸባሪ ቡድን አባል ገደለ። የእስራኤል መከላከያ ሰራዊትን በደቡባዊና መካከለኛ አዛ ሰርጥ ሶስት አሸባሪዎችን መግደሉን አስታውቋል። ከነዚህ መካከል አንዱ በአልጀዚራ የፎቶ ጋዜጠኝነት ስራ ጎን ለጎን እንደ አጥቂ አነጣጣሪ ሆኖ ሲያገለግል እንደነበረ እና አህመድ ሳሚር ሙሐመድ ዋሻህ እሱም ወንድሙ ሳይቀር በዚህ አይነት በተመሳሳይ የሽብር እንቅስቃሴው ተገሏል። እንደ ሰራዊቱ መግለጫ ከሆነ ዋሻህ የተገደለው ከአየር በተሰነዘረ ትክክለኛ ኢላማ ጥቃት ነው። ዋሻህ ከዚህ በተጨማሪ ከወንድሙ ጋር በመሆን በሐማስ የሮኬትና የጦር መሳሪያ ማምረቻ ዋና መስሪያ ቤት ውስጥ ይሰራ ነበረ። ወንድሙ መሐመድ ሳሚር ከሁለት ወራት በፊት በተመሳሳይ መገደሉ ይታወሳል። በሂዝቡላ ውስጥ የናይም ካሳም ተጽዕኖ በከፍተኛ ሁኔታ መጨመሩ ተገለጸ። በቅርብ ጊዜ በአካባቢው ያሉ የደህንነትና የስለላ አካላት እንደሚሉት በሂዝቡላ ድርጅት ውስጥ የናይም ካሳም ስልጣንና ተሰሚነትም በከፍተኛ ሁኔታ አድጓል። ቃል አቀባያችን ሮይ ካይስ እንዳመለከተው ካሲም የወታደራዊ ዘመቻዎችን ጨምሮ በድርጅቱ ትልልቅና ወሳኝ ውሳኔዎች ላይ ቀጥተኛ ተሳትፎ እያደረገ ይገኛል። ቃል አቀባያችን አክሎ እንደዘገበው ምንም እንኳ በዚህ አሸባሪዎች ድርጅት ውስጥ አሁንም በካስም ላይ የሚሰነዘሩት ትችቶች ቢኖሩም ከኢራን ጋር ከተቀሰቀሰ ጦርነት ማግስት በእስራኤል ላይ ጥቃት ለመክፈት የወሰደው ውሳኔ በድርጅቱ ውስጥ ያለው ተሰሚነትና የፖለቲካ አቋም በእጅጉ እንዳጠናከረ ታይቷል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ባህር ወሽመጥ ውስጥ ላይ ሊጣሉ ስለሚችሉ ቀረጦች ላይ አስጠነቀቁም። በአሜሪካና በኢራን መካከል ያለውን የመግባቢያ ሰነድ እየተገበረ በሚመለከት የተደረገውን ድርድር እንደቀጠለ ነው። ፕሬዚዳንት ትራምፕ እንዳሉት በ60 ቀናትም የተኩስ አቁም ወቅትም ሆነ ከዛ በኋላም በሆርሙዝ ባህር ወሽመጥም ላይ ምንም አይነት የጉምሩክ ወይም የማለፊያ ቀረጥ ክፍያዎች አይኖሩም። ይህ ሊሆን የሚችለው አሜሪካ ራሷ ቀረጡን ለመጣል ካልወሰነች በስተቀር ነው። ትራምፕ በራሳቸው የማህበራዊ ትስስር ገጽ ላይ ትሩዝ ሶሻል ላይ እንደጻፉት እነዚህ ቀረጦች የሚጣሉት ከኢራን ጋር የሚደረገው ስምምነት ሳይሳካ ቢቀር ብቻ ነው። ክፍያውን ሀገራቸው ቀደም ሲል ክፍያውን ሀገራቸው ቀደም ሲል በአሁኑ ወቅትም ወደፊትም ለመካከለኛው ምስራቅ ሀገራት ላበረከታቸውና ለምታበረክተው እንደ ጠባቂ መልእክት ለሚቆጣጠረው የጥበቃ አገልግሎት የሚከፈል መሆኑን ገልጸዋል። የአሜሪካ ምክትል ፕሬዚዳንት ቫንስ ከአሜሪካና ኢራን ስምምነት ጋር በተያያዘ ወደ ስዊዘርላንድ አቀኑ። የአሜሪካ ምክትል ፕሬዝዳንት ቫንስ የአሜሪካና ከኢራን ጋር የተፈራረሙበትን የመግባቢያ ሰነድ አተግባበር ተግባር ላይ የመዋል በሚመለከት ለድርድር ወደ ስዊዘርላንድ ተጉዘዋል። ምክትል ፕሬዝዳንቱ ወደ አውሮፕላን ከመሳፈራቸው በፊት ለጋዜጠኞች እንደተናገሩት በኒውክለር ጉዳይና በሊባኖስ ያለውን የተኩስ አቁም ስምምነት በሚመለከት መሻሻል እንደሚመጣም ተስፋ አደርጋለሁ ብለዋል። የሊባኖስ ጉዳይ በተመለከተ ቫንስ ሲያብራሩ ሁኔታው በተግባር እየተሻሻለ መሆኑን ገልጸዋል። እንደርሳቸው አባባል ዋናው ችግር አንዱ ወገን ይተኩሳል፣ ከዛም ሌላኛው ወገን የአጻፋ ምላሽ ይሰጣል። የተኩስ አቁም ዘላቂ ሆኖ እንዲቀጥል ከተፈለገ ተኩስ ለተወሰነ ጊዜ መቆም አለበት። አሁንም ለማድረግ እየተሞከርን ያለ ነው ይህንን ነው ብለዋል። የአሜሪካው ምክትል ፕሬዝዳንት የተናገሩት ይህንን መረጃ ያቀረበው ቃል አቀባያችን ናታን ጉትማን ከዋሽንግተን። ኢራን ወደ ስዊዘርላንድ ልዑክ መላኳን የሆርሙዝን ወሽመጥ መዝጋቷን አስታወቀች። የቴህራን መንግስት ትናንት እንዳስታወቀው የአሜሪካም እስራኤል በሊባኖስ የምታደርገውን ጦርነት ጥቃት እንድታቆም የገባችውን ግዴታ እንድትወጣም ለመጠየቅ አንድ ልዑክ ወደ ስዊዘርላንድ ልኳል። በተጨማሪም ኢራን እንደምትለውም እስራኤል በሊባኖስ ጦሩን እንዲከቀጠለች እስካሁን ከሊባኖስ ጋር ከአሜሪካ ጋር የደረሰችውን ስምምነትን ይፈርሳል በማለት አስጠንቃለች። ስፖርት። የ2026 ዓመተ ምህረት የዓለም ዋንጫ ሙንዲያል ወቅታዊ ዘገባ። ዛሬ ንጋቱ ላይ በአሜሪካ በሚገኘው የካንሳስ ሲቲ ስታዲየም በኢኳዶር እና በክሮሲያ በብሔራዊ ቡድኖች መካከል በተደረገ ጨዋታ ያለምንም ግብ 0-0 ተለያይቷል። ትናንት ምሽት በቶራንቶ በተደረገ ጨዋታ ጀርመን የኳታቦራን ኮስት አፍሪካ ምዕራባዊ አፍሪካ በምትገኘው በአይቮሪ ኮስት እና በጀርመን ብሔራዊ ቡድኖች መካከል በተካሄደ ጨዋታም የጀርመኑ 2-1 አሸንፏል። ከዚህ ጨዋታ ቀደም ብሎ በዮስቴን ቴክሳስ በተደረገ ሌላ ጨዋታ ኒውዚላንድስ ሆላንድ ስዊድንን 5-1 በሆነ ሰፊ ውጤት ሆላንድ አሸንፋለችም። ሌላው ይህን ስርጭቱ በቀጥታ በቴሌቪዥን በካን 11 ቴሌቪዥን ጣቢያ፣ በካን ረሸት ቤት ሬዲዮ እንዲሁም በሌሎች ቦክስ ካን ቦክስ በመሳሰሉ በቀጥታ በካን ታጌድ ድርጅት አማካኝነት ለህዝብ እየተላለፉ ነው። በመጨረሻም የአየር ጸባይ ሁኔታ ዛሬ ከሰነበተው ተመሳሳይ ሆኖ ሞቃታማ ነው የሚሉት፣ ነገ ሰኞ በመጠኑ የሙቀቱ መጠን ይቀንሳል ነው ያሉት የአየር ጸባይ ተመራማሪዎቹ። አይቸው ይህን ይመስላል ዜናው።
4: እሺ፣ ያው እጅግ በጣም እናመሰግናለን ስለዜናው።

የተከበራችሁ አድማጮቻችን አሁን ደግሞ ጋስቶች በሰሬ ሁለት ለአምባቢያን ምን ይዘው ቀረቡ የሚለውን እንመለከታለን። እንደተለመደው አራቱም ጋዜጦች እዚህ ፊት ለፊት ላይ ይገኛሉ። ይዲዮት፣ አኽሮኖት፣ ማዕሪብ፣ እስራኤል ሀዮምና ሀሬትስ ናቸው። በተለይ ይዲዮት፣ አኽሮኖት፣ ማዕሪብና እስራኤል ሀዮም በሐሙስ ሌሊት ላይ አራት ወታደሮቻችን የተሰዉትን የነሱን ማንነትና ከነ ምስል ፎቶግራፋቸው ድረስ ለአንባቢያን ይዞ ቀርቧል። በሀሬትስ ደግሞ ቀጣዩስ ምን ይሆን በሚል በተደረገ ሰላማዊ ሰልፍ በትናንትናት በቴል አቪቭ ከተማ በተደረገ ሰላማዊ ሰልፍን ምክንያት በማድረግ ጽሑፉን ይዞ ቀርቧል። በየዲዮት አኽሮኖት እንጀምራለን። ሮኔን ባርግማን የሰኙት በዚህ ጋዜጣ አብዛኛውን ጊዜ አስተያየት

የሚሰጡት። እንዳሉት ትራምፕ ካሰቡ እስራኤል ከኢራን ጋር የተደረሰውን የተኩስ አቁም ስምምነት አደጋ ላይ ይጣለች ነው። ይህ ደግሞ ትራምፕ ምናልባት ሌላ ተጨማሪ ስጦታዎችን ለኢራን ሊያደርጉ ይችላሉ የሚል ጽሑፍ ይታያል። የሊባኖሱ ጉዳይ ገና የመጀመሪያ ነው ይላሉ። ኢራን በአሁንም ሂዝቦላን እየነካካች እየተነኮሰች፣ ሂዝቦላ በእስራኤል ላይ ትንኮሳ በማንሳት እስራኤል ደግሞ አጠፌታውን በመመለስ ትቀሰቅሳለች። በመጨረሻም እስራኤል ሙሉ በሙሉ ለደህንነት ብላ ያዘችውን የተቆጣጠራችውን የሊባኖስ ድንበር ለቃ እንድትወጣ ትገደዳለች ይላል። ምንም እንኳ ወታደሮቻችን ሕይወት መስዋዕት የመክፈል ሁኔታ መልእክት በሚተላለፍ በሚሰጥበት ጊዜ ሃይማኖተኞቹ ግን ወደ ወታደር ቤት አልገባም ብሎ የታሰረውን አስለቅቀው መንገድ ላይ ቆመው ይጫፍራሉ የሚል ጽሑፍ ከዚህም ይታያል። ወደ ውስጥ ገባ ብለን በምንመለከትበት ሰዓት ራስን በራስ ማጨናነቅ በማለት ደረጃ ሚካኤል ሚልሽቴን የተሰኘው በዚህ ጋዜጣ ላይ የዘወትር አስተያየት ሰጪ እንዳሉት ሁሉም ያሰብነው ነገር ከንቱ ሲቀር፣ በተለይ በመንግስት በአሁኑ ሰዓት ጥፋተኛ ማን ነው በሚለው ተወጥሯል ይላሉ። አሁን እንኳ ትራምፕ ናቸው ጥፋተኛ ሊሉ ይችሉ ይሆናል። ነገር ግን እስራኤል በበኩላስ ምንም ማድረግ አለባት? ይህንስ በምን አይነት መንገድ መቋቋም ትችላለች? አሁን ያለው የእስራኤል መንግስት አመለካከት እጅግ በጣም ውስብስብ የሆነ ነው በማለት የጻፈ ጽሑፍ አለ። በማከታተልም ሌላ በዚህ ጋዜጣ ላይ የዘወትር ጸሐፊ ነው፣ ሂዝቡላ እንደምንም ብሎ እስራኤልን ከአለው እስራኤል በአሁኑ ሰዓት ከምትቆጣጠረው በደቡብ ሊባኖስ ከምትቆጣጠረው እንደምበር ለቀው እንዲወጡ እየተነኮሰ እንድትወጣ ያደርጋል። ይህ ደግሞ በመጨረሻው ሰዓት እንኳንስ የሂዝቡላን በሊባኖስ ለማጥፋት ይቅርና እንደገና እንደ አዲስ ኃይሉን አጠናክሮ እንዲነሳ ይጠቅመዋል፣ ጥረት እየተደረገ ነው በማለት ጽፏል። አናት ሌቭ አድለር የተሰኘች ስትጽፍ እሷ የጻፈችው ደግሞ አስተያየት የመኖርና ያለመኖር ሕይወት ጉዳይ ነው በማለት የጻፈችው ጽሑፍ አለ። ያ ማለት እንግዲህ በተለይ በቀጣዩ ብሔራዊ ምርጫ ሁላችንም ትኩረት ልንሰጠው የሚገባ በጠቅላላው ወደ አብዛኛዎቻችን ወደ ምርጫ ጣቢያ በምንሄድበት ሰዓት ለማን ድምፃችን እንደምንሰጥ ይበልጥ ማወቅ አለብን። ይህ መኖር ወይስ አለመኖር ማወቅ ያስፈልጋል በማለት በሰፊው ጽፋለች። ይህም በማቀጣጠልም በሆርሙዝ የተሰኘው የባህር ወሽመጥ መተላለፊያ ላይ በትናንትናው ዕለት ከተከፈተ በኋላ እንደገና አሁን ኢራን ዙራ ዘግተዋለች። ይህም እንግዲህ ምናልባት ፕሬዚዳንት ትራምፕ ላይ ጫና በመፍጠር በእስራኤል ላይ ሌላ እርምጃ እንዲወስዱ፣ በተለይ ደግሞ በደቡብ ሊባኖስ እስራኤል የምትወስደውን እርምጃ እንድታቆም በአስቸኳይ ጫና ለመፍጠር ይህን የሆርሙዝ መተላለፊያ ወሽመጥ ዘግተውታል። ይህ ደግሞ የሚያሳየው ፕሬዚዳንት ትራምፕ በእስራኤል ላይ ጫና ከማድረሳቸውም ይልቅ በኢራን የተለያዩ በጎ አድራጎት ነገሮችን ከአሁን በፊት ያልሰጧቸውን ሊሰጡ ያስገድዳቸዋል። ይህ እንግዲህ ከሞት ላይ ምንድን ነው ከእንቅርት ላይ ጆሮ ደግፍ እንደሚባለው ሁሉ እስካሁን ድረስ ለኢራን የተሰጠችው አልበቃቢል ሌላ እንደገና ተጨማሪ ስጦታ እንድትቀበል ያደርጋታል። ያም ምክንያቱም በሊባኖስ ያለው ተጨባጭ ሁኔታ ይወስናል። ኢየሩሳሌም ያለው መንግስት ይህን ሊገባው ይገባል። ስለዚህ በዚህ ምላሽ ፈጥኖ መስጠት አለበት። ይህም ከጊዜ በኋላ ርጽዋት ቢታኾን ወይም ደግሞ ይህ የመከላከያ የደህንነታችን መከላከያ መጠበቂያ ቦታ ወይም ክልል ብለው የያዙት
ሊያጡት ይችላሉ በማለት በሰፊው የጻፈበት ሁኔታ ይገኛል። መነጋገር ሲጀምሩም በዛቻ ወይም በመቆጣት ነው ይላሉ። እንግዲህ ይህም ማለት ኢራኖች የፈለጉትን ነገር ከአሜሪካ ጋር በደረሱበት ድርድር የፈለጉትን ነገር ከተቀበሉ ካገኙ በኋላ አሁን ንግግራቸው በሙሉ የበላይነት ያለበት ንግግር ሆኗል። ያም ዛቻ የተሞላበት እንዲህ ካልሆነ እንዲህ እናደርጋለን የሚል ነው። በተለይ ደግሞ በሊባኖስ መከላከያ ሰራዊታችን የሚወስደውን እርምጃ በጣም ይቃወማሉ። ስለዚህ አሜሪካ በእስራኤል ላይ ጫና አድርጋ ይህን እንድታቆም እንድታቋርጥ ለማድረግ ጥረት እያደረጉ ነው። ለዚህም ነው በዛሬው ዕለት ወደ ስዊዘርላንድ በመሄድ ጫና ልዩ ጫና በመፍጠር እስራኤል ሙሉ በሙሉ በሊባኖስ የመከላከያ ወይም የደህንነት ቦታ ብላ ያዘችው ለቀ እንድትወጣ ለማስገደድ ጥረት ይደረጋል ሲል የጻፉት አለ። ዞሮ ዞሮ ይህም ጋዜጣ ላይ አብዛኛውን የተጻፈው ስለ ሊባኖስ ያለው ተጨባጭ ሁኔታ ነው። የሊባኖሱ ጉዳይ ገና የመጀመሪያ ነው ይላሉ። እንግዲህ ዩሲ ሸዋ የተሰኙት በዚህ ጋዜጣ እንሳቸውም የዘወትር አስተያየት ሰጭ ናቸው። የሊባኖሱ ጉዳይ ኢራክ መጀመሪያ ነው፣ ወደፊት ብዙ ነገሮች ይመጣሉ። ያ ማለት እንግዲህ በተለይ እስራኤል በመካከለኛው ምስራቅ ነጻ የአየር ክልል እንዳላት የታወቀ ነው። ይህንም ልታጣ ትችላለች ይላል ጽሑፉ። ያ ማለት ደግሞ ቢዲዩክ ኢራን የምትፈልገው ጉዳይ ይሄ ነው ማለት እስራኤል በአሁኑ ሰዓት በነጻ በረራ የምታደርገውን በመካከለኛው ምስራቅ የምታደርገውን የበላይነት ልታጣ ትችላለች። ይሄም የኢራን ትልቁ ዓላማ አድርጋ የወሰደችው ይሄ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዚህ ዙሪያም መልስ መስጠት መቻል አለባቸው። ይህም ለመከላከያ ሰራዊታችን ያለበትን በተለይ በአሜሪካ ያለ አሜሪካ ድጋፍ ምናልባት በመካከለኛው ምስራቅ ወደ ሌላ ጦርነት ሊገቡ ይችሉ ይሆናል። ለዚህ ደግሞ አስቀድሞ ማሰብም ያስፈልጋል በማለት የጻፈው ጽሑፍ አለ። ያለ ረፍት የሚወነጨፉ ራኬታ ለሂዝቡላህ የሚያስወነጭፉ በተለይ በሂዝቡላህ 147 በላይ ሮኬቶችን አስወንጭፏል። ከ20 በላይ ራክፋኔ ነፈጽ ወይም ደግሞ እነኚህ ቀላል አጥፍቶ ጠፊ ቀላል ድሮኖችን፣ 9 ኑንቴት ማለት ጸረ አውሮፕላን የሆኑ ሚሳኤሎችን ተኩሷል። 5 ወታደሮቻችን ተገልሏል። 111 ሊባኖናውያን እንግዲህ በሊባኖን በተሰራጨው ምክንያት 111 ሊባኖሳውያን ተገልሏል። ይህ እንግዲህ በዚህ መጨረሻ ሳምንት ብቻ የሆነ ክስተት ነው። ይህም የሚያሳየው ይላል እስራኤል ከጊዜ በኋላ ማዕቀብ ሊጣልበት ይችል ይሆናል ይላል። ከዚህም ኮድኮድ የኔ ፍቅር አለሽ ወይ አለው ኮድኮድ የኔ ባል በመባባል ባልና ሚስቱ ሁለቱም በመከላከያ ሰራዊት ገብተው ያገለግሉ ነበር። አሁን መጨረሻ ላይ ግን በተለይ ሐሙስ ዕለት ሌሊት ባሏን ያጣች አንዲት የመከላከያ ሰራዊት አባል የሆነች ከባለቤቷ ጋር ጦር ሜዳ ተገናኝተው በመገናኛ ቴሌግራም ማለት በመከላከያ ውስጥ ባለ ልዩ መገናኛ ሲገናኙ ኮድኮድ እያሉ የሚጠሩት ይህ እንግዲህ ልዩ የወታደሮች መጠሪያ ነው። እሱም ግንባር ላይ ተገናኝተው የተነጋገሩት ነበር። ሊባኖስ ውስጥ ነበረ። ይህም ስጋናሎፍ እንግዲህ ምክትል ሌፍተናል ኮሎኔል ዳቪድ ገዳሊያ ቤን ሲምሆን ነፍሱን ይማረውና በሊባኖን የተሰዋ ነው። ባለቤቱ በትናንትና ሁለት የቀብር ስነስርዓቱ ተፈጽሟል። አርብ ዕለት ስትናገር እንግዲህ ለዚህ 7 ዓመት በዚህ 7 ዓመት መጨረሻ ውስጥ የሰጠኸኝ ህይወት መቼም ቢሆን በህይወት አረሳውም፣ አመሰግንሃለሁ ለነኚህ ብርቅ
ሰባት ዓመት ለነበረን ቆይታ በማለት ከባለቤቷ ጋር የተለያየችበት ጽሑፍ በሰፊው ተገልጾ ይታያል። እሱም የመጀመሪያው ቀድሞ ተገኝ ተዋጊ እንደነበርም ገልጻለች። በዚህ በተለይ ሐሙስ ዕለት በዚህ ሳምንት መጨረሻ ላይ አምስቱም ወታደሮቻችን ተሰውተዋል። እንደገና አንድ ተጨምሮ በአጠቃላይ ወደ ስድስት የሚሆኑ ነፍሳቸውን ይማር። ዮአብ መጋቢ አምሳ አለቃ ዮአብ ክሌን የ21 ዓመት ወታደር ከሄርጽሊያ ከተማ ነበር። ሁሌም ፈገግታ አይለየውም ይላሉ። ኒርቤን አሪ መጋቢ አምሳ አለቃ የ21 ዓመት ካርሜል፣ ይህም እንደዚሁ ምንም እንኳ ወታደር ቤት አገልግሎቱን ጨርሶ ሊወጣ አንድ ሳምንት ብቻ ቀርቶት ነበር። ቤተሰቦቹም በሕይወት ሳይሆን በሳጥን በአስከሬን ሳጥን ውስጥ ነው ተቀበልነ፣ ይህ ነው ወይ የመጨረሻ ስጦታችን የምትሰጠን በማለት አሳዛኝ ቃላትን እዚህ ጽፈው ይታያል። የሊባኖስ ጉዳይ ቁልፉ ወደ ቴህራን ተላልፏል ይላሉ ቤንድሮር የተሰኙት በዚህ ጋዜጣ ላይ ዘወትር አስተያየት ሰጪ። ይህም እንግዲህ ቢያንስ በዚህ ጥቅምት 7 ጀምሮ በጥቅምት 7 2023 ጀምሮ በተከሰተው ጦርነት ምናልባት እስራኤል የበላይነትን ያገኘችበት ነበር በመከላከያ ሰራዊታችን፣ ግን በድርድሩ በኩል ግን ቁልፉን ለቴህራን አሳልፋ የሰጠች መስሎ ይታያል። ይህም የምናየው ነው በማለት በሰፊው ተጻፈ ጽሑፍ አለ። ወደ ማዕሪብ ስንሸጋገር ማዕሪብን በተመሳሳይ መልኩ ለእነዚህ ወታደሮቻችን የነሱን ምስል ፎቶግራፍ ማስቀመጥ እያንዳንዱ ቀደም ሲል እንደጠቀስኩት እያንዳንዱን ስለ እያንዳንዱ ወታደር ማንነት በሰፊው የገለጸበታል። አሁንም ኮድኮድ አሁብ የሚለው በእርግጠኝነት አንጀት በሚበላ ሁኔታ የተጻፈ ነው። ያ የሚያሳየው በመከላከያ ሰራዊት ሁለቱም ባልና ሚስቱ በተለያየ ቦታ ግን መስመር ላይ እንዴት እንደተገናኙ የሚጠቅስ ነው። ስለዚህ እጅግ በጣም በሚያሳስን ሁኔታ ባለቤቷን አታለች። እዚህ ላይ እንደተጻፈው በዚህ 7 ዓመት ውስጥ ለሰጠኸኝ ልዩ ፍቅር እጅግ በጣም አመሰግናለሁ፣ ሁሌ ማረሳህም ከውስጤ ነህ በማለት እዚህ ማዕሪብ ላይም የተጻፈ አለ። ትራምፕ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ለእኛ መጠበቅ ነበረብን ይላሉ። ምን ለማለት ፈልጎ እንደሆነ ለእኔም ራሱ ግልጽ አልሆነም። ይሄ የሚያሳየው እንግዲህ በአሜሪካና በእስራኤል መካከል አለመግባባት እንዳለ የሚያሳይ መስሎ ይታያል። ይህም በማስመልከት ምናልባት ጠቅላይ ሚኒስትር እንደገና ከአሜሪካ ጋር ያላቸውን በተለይ ከፕሬዚዳንት ትራምፕ ጋር ያላቸውን ግንኙነት ለማጥበቅ ይጥሩ ይሆናል በማለት ተጻፈ ጽሑፍ አለ። በጣሊያን ጠቅላይ ሚኒስትርና በፕሬዚዳንት ዶናልድ ትራምፕ መካከል አለመግባባት ተፈጥሯል ይላሉ። ፕሬዚዳንት ትራምፕ እንደተናገሩት የማሊኒያ የጣሊያን ፕሬዚዳንቷ ከኔ ጋር አብራ ፎቶ ለመነሳት ለምናይ ነበር፣ እኔ ግን አልፈለግኩም ብለው የተናገሩት ሁኔታ በሁለቱ ሀገራት መካከል ትንሽ ቁጣን ያስከተለ አለመግባባት ተፈጥሯል ይላል በዚህ ጋዜጣ ላይ። ብሪታንያ እንግዲህ ሁላችን እንደምናስተውሰው ብሪታንያ ውስጥ የሚኖር የነበረ ይሄ ሃን የተሰኘው በዓለም አቀፍ ፍርድ ቤት ውስጥ ጠቅላይ ሚኒስትር ቢንያሚን ኔታንያሁና የቀድሞ መከላከያ ሚኒስትር ዮአብ ጋላንትን ለፍርድ ይቅረቡ ብሎ ያቀረበውን ዳኛ ጠበቃ ከስራው እንዳሰናበተችው፣ ምክንያቱም በጾታ ትንኮሳ ተጠርጥሮ ማለት ነው። ይህም እስራኤል ቀደም ብላ ስትናገረው የነበረ ጉዳይ ነው። ይሄ የሚያሳየው እንግዲህ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ እና ለቀድሞው መከላከያ ሚኒስትር ዮአብ ጋላንት ላይ ያቀረቡትም እንደገና ድጋሚ መታየት አለበት የሚል ጽሑፍ አለ ሁኔታው ይላል። ነገር ግን እኚህ ይህ ሃን ከፍርድ ቤት ውስጥ እያቀረቡ የነበራቸውን ቦታ ተነጥቀዋል። ኢራን ሆርሙዝ የተሰኘው መተላለፊያ ዘግተናል ስትል፣ አሜሪካ ደግሞ በጥሩ ሁኔታ ውይይቱ እየሄደ ነው በማለት የሚሉት ሁኔታ አለ።
ማንን ንስማ? ሁለቱም እንግዲህ በየገላቸው የተናገሩ ነው። ወደ እስራኤላዊውን በምንመጣበት ሰዓት እስራኤላዊውን በተመሳሳይ መልኩ እነኚህ የተሰዉ ወታደሮቻችን የነሱን ምስል ከነ ፎቶግራፋቸውና ስለ እነሱ ማንነት በሰፊው የገለጸበት ነው። ነብሳቸውን ይማር። አሁንም ኮድኮድ አሁቢ በሁሉም ጋዜጣ ተዘግቦ ይገኛል። አንዳንድ ጊዜ ይላሉ እዚህ አምኖን ሎርድ የተሰኙት እዚህ ጋዜጣ የሚጽፉት አንዳንድ ጊዜ ዝም ብሎ ብቻ ስራ መስራት ያስፈልጋል፣ ብዙ መናገር አያስፈልግም። በተለይ መከላከያ ሰራዊታችን ለምንድን ነው ብዙ የሚያወራ? በማለት የእሳቸውን አስተሳሰብ ጽፏል። መከላከያ ሰራዊታችን በመርካዝ ሀጻቢ የሚላል ሸል ሂዝቡላ የሂዝቡላን መሰረተ ልማት ቦታዎችና የእሱን ዋና ቦታ የተባሉትን ለመቆጣጠር ከፍተኛ ጥረት እያደረጉ ነው በማለት የጽፈት ሁኔታ አለ። ወደ ኢራን በምንመጣበት ሰዓት ደግሞ ኢራን አሁንም በድርድሩ ምክንያት በተለይ የኒውክሌር ቦምብ ባለቤት የመሆኑን ሁኔታ ኃላፊነት ላለመውሰድ ማለት አሁን ኃላፊነት ላለመውሰድ ምናልባት በተወሰነ ደረጃ አሁን ልትቀንስ ትችላለች፣ ግን መቼም ቢሆን የኒውክሌር ቦምብ ባለቤት የመሆን ህልሟን አትተውም ሲል ቤን ሰብቲ የተሰኘ ኢራናዊ የተለያዩ አስተያየቶችን የሚሰጥ በሰፊው ገልጾታል። በፖለቲካው ስንመጣ በሚደረገው የፊታችን ምርጫ በሚደረገው አሁን አሁዘ ሀሲም አይሉታል። በተለይ ይህ በክነሴት የሚያስገባውን መስፈርት የማይደርሱ ያን ሊያልፉ የማይችሉ ፓርቲዎች ቢያንስ 7 መቀመጫ ይዘው ሊከስሩ ይችሉ ይሆናል በማለት በሰፊው የተጻፈው ሁኔታ አለ። ወደ ሀሬትስ በምንመጣበት ሰዓት ሀሬትስም በተመሳሳይ መልኩ የጻፈው በትናንትናው ዕለት የነበረውን መልስ ነው። በተለይ ሊባኖን ውስጥ ያሉት ወታደሮቻችን መውጣት አለባቸው፣ ከፍተኛ ዋጋ እየከፈልን ነው በማለት who is next way manno qattayus bemalet yitsafut tsuf alle selezih wotadrochach modat allebachula kulatna kibran admachochachin kemolla godel gazetoch lambabian min izo qerew emilut yeskawlu neber

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ኢሻያው እንደምን አደርክ?
1: እግዚአብሔር ይመስገን ደህና ነኝ። እንግዲህ ያለው አዲስ ሳምንት እንበል ሸዋቶ ፍመልካም ሳምንት ይሁንን አሁን ግዜና
0: ቀላል ሳምንት አይደለም ያሳለፍነው። ወታደሮቻችን በሊባኖስ አጥተናልን እንደው ይሄ ጉዳይ እስከመቼ ነው እንደዚህ ለሚቀጥለው? በተለይ ሊባኖስ ውስጥ ያሉት መከላከያ ሰራዊታችን እንደዚህ ቀላል ድሮን በትንሽ ነገር የሚሰራ ከአይን እይታ የተሰወሩ ማለት ይቻላል እንደዚህ የመጡ ከፍተኛ ዋጋ እያስከፈሉ ነው። እስከመቼ ነው ይህ ጉዳይ የሚቀጥለው?
1: አሁን ዛሬ የአሜሪካና የኢራን ሎካል ቡድን በስዊዘርላንድ ላይ እስካሁን የደረሱበትን የመግባቢያ ስምምነት ፈርመውበታልና አሁን ተግባር ላይ የሚውልበትን በተመለከተ ይወያያሉ ተብሎ ይጠበቃሉ። እና እንግዲህ ወደዛ ከመግባታቸው በፊት ዲፕሎማቶች፣ መልእክተኞች የሁለቱ ወገኖች የሊባኖስን ሁኔታ ተኩስ ልውውጡም የአጻፋ እርምጃ የእስራኤል መከላከያ ሰራዊትም የማጥቃት እርምጃ ይወስዳል፣ የአየር ኃይሉም የማጥቃት እርምጃ በሊባኖስ ደቡብ ሊባኖስ በአብዛኛ የማጥቃት እርምጃ ይወስድ ሰነበተና ለዛ ያላነሱ ወታደሮች ሕይወታቸውን አጡ፣ ነፍሳቸውን ይማር። ቀላል አይደለም እንዳልከውና አሁን ትራምፕ አስቀድመው ከእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ተነጋግረው የእስራኤል ጦር በሊባኖስ የማጥቃት እርምጃውን ያቁም ብለው አስተላልፈውላቸዋል ትራምፕ ለኔታንያሁ። ቢንያሚን ኔታንያሁ ተቀብለው መከላከያ ሰራዊቱ ያው አቁሟል፣ በአሁኑ ሰዓት አቁሟል። ሂዝቡላም በኢራን የጠየቀችው ይህን በተመለከተ የማጥቃት እርምጃዋን እስራኤል በሊባኖስ ላይ ሂዝቡላን የማጥቃት እርምጃ ታቁም፣ ያ ካልሆነ በስተቀር ግን የደረሱበት ስምምነት ይፈርሳል።
0: ለዛም ብለው እንግዲህ የመተላለፊያውን ሆርሙዝ የተሰኘውን ባህረ ወሽመጥ ዘግተዋል። ነገር ግን ራሷ ኢራን ሂዝቡላ እንዲቀሰቅስ እያደረገች፣ ሂዝቡላ እያስወነጨፈ፣ ሂዝቡላ እንደዚህ ወታደሮቻችን እየገደለ እንዴት ነው እስራኤልን እጅና እግርሽን አሳስርሽ ቁጭ በይ ብሎ ማለት?
1: አትቀመጥም በምንም ታምር። የሰሜኑ ክፍለ ሀገር ነዋሪ ሚሊዮኖች የሚቆጠሩ እስራኤላውያን ሰላም የላቸውም። ይህን በተመለከተ መከላከያ ሰራዊት ወደ ደቡብ ሊባኖስም የመከላከያ ቀጠና ይዟል። አሁን ይህን በተመለከተ የተኩስ አቁሙ በትኩረት የጣሉት በሊባኖስ ላይ ነው። የተኩስ አቁሙ ስምምነት እንዳውም በድርድሩ በአሜሪካና በሊባኖስ በኢራን መካከል ባለው ስምምነት ላይ የሂዝቡላ የሊባኖስም መጨመር አለበትም በሚለው አሁን ጊዜያዊ የተኩስ አቁም ስምምነት ላይ ደርሰዋል ተብለዋል። እንግዲህ በቀጣይነትም ምን አይነት ውሳኔ ተግባር ላይ እንዲውል ስምምነቱ ስዊዘርላንድ ዛሬ ተገናኝተው ይነጋገራሉ ተብሎ ይጠበቃል። እስራኤል ዝም ብላ አትቀመጥም። ሂዝቡላ ጦሩን ካልፈታ አርፎ ካልተቀመጠ
0: ትልቁ ጥያቄ እዚህ ላይ ነው። ሂዝቡላ እየተነኮሰ እስራኤልን እንደገና በጎን እየመጡ እስራኤል የምታደርገውን ጥቃት ማቆም አለብሽ ማለቱ፣ ይሄ የሚያሳየው እንደኔ ምልከታ ፕሬዚዳንት ትራምፕ ፊታቸውን ያዞሩ መስሎ ይታያል። ያ ማለት እንግዲህ ይበልጥ እሳቸው የሚፈልጉት በአሁኑ ሰዓት አንደኛ ምክትል ፕሬዚዳንታቸው ጄዲ ቫንስ እንዳሉተኝ አንዳንዴ የሁለቱ ሀገራት ፍላጎት ላይገጣጠም ይችላል። ዞሮ ዞሮ ምንድን ነው አሜሪካ የራሷን ጥቅም በሚያስከብር ድርድር ላይ ዙሪያ እንጂ ሁልጊዜ የእስራኤልን ጥቅም ለሚያስከብር ትኩረት አትሰጥም ብለው የተናገሩት ሁኔታ አለ። ምናልባት ይሄን እውን ሆኖ የምናይበትኝ ሰዓት መስሎ ይታየኛል እንደኔ አመለካከት። ለዚህም ነው እንግዲህ ሂዝቡላ እየተነኮሰ ኢራን ተኩስ እያለችው በኢራን መመሪያ መሰረት እየተኮሰ እየነካካ እንዲያውም ጅባስ ብሎ አሁን አሜሪካና እስራኤል የጀመሩት ከሊባኖስ መንግስት ጋር የጀመሩት ድርድር መፍትሄ አልባ የቀረለት እና አሁን በአንድና በሁለት ግንኙነት ውስጥ ተወስኖ የቀረ ነው። ምን እየተካሄደ እንደሆን የሚታወቅ ነገር የለም። ሀሳባቸው የነበረው ሂዝቡላን ከጨዋታው ውጭ ለማድረግ፣ ሂዝቡላን ለማራቅ የተሞከረው ሙከራ ግብ አልመታላቸውም። በዚህ ላይ አሁን ኢራን በምታደርገው ቅስቀሳ ሂዝቡላ እንደገና አንተም ቅድም በዜና የጠቀስከው ሁኔታ አለ። ናይም ከሳም የሂዝቡላ መሪ ተቀባይነታቸው ቅቡልነታቸውን በህዝብ ዘንድ እየጨመረ መምጣቱን የሚያሳይ ሁኔታ አለ። የሚያሳየው ዝሮ ዝሮ ምንድን ነው? ዝሮ ዝሮ አሁን እዚህ ጋር ትልቅ ቁልፍ ተጫዋች የሆነችው ኢራን ነች። ኢራን አሜሪካን እንደፈለገችው እያሽከረከረች ነው፣ በምትፈልገው መንገድ እየሄደች ነው። ለዛም የበላይነት በማሳየት በዛቻ መልክ ነው የምትቀርበው። እንዲህ ካልሆነ ይህን አደርጋለሁ፣ እንዲህ ካላደርጋችሁ እንዲሰራለሁ በማለት እዚህ ላይ ትራምፕ እጃቸውን የሰጡ መስሎ ይታያል።
1: እንግዲህ ያን እጄ መስጠት ማለት መሸነፍን ሁኔታ ነው አንተ እያልካልከው።
0: የአሜሪካን ኢኮኖሚ አንተ እንዴት ታየዋለህ? ይህን
1: በኢኮኖሚ ላይ ያለው መሰረተ የአሳሳቢነቱ ለዚህ ጦርነት መነሻ የሆነው የኒኩለር ኢራን እየገነባች ያለችው እስራኤልን ለመጨፍጨፍ ከምድረ ገጽ ለማጥፋት ከጀመረው ጀምሮ ከቀድሞ የአሜሪካ ፕሬዚዳንት ባራክ ዘመነ መንግስት በ2011
0: በነገራችን ላይ ባራክን ካነሳ እሁድ ኦባማም ትችት እየተቹ ነው። አሁን ይህን ስምምነት እኛ በ2015 ያደረግነውን ስምምነት ኢራን የኒውክሌር ቦምብ ባለቤት ላለመሆን እውቅና ፈርማልን ነበር፣ ቃል ገብታ ነበር። ግን እኛ በስልጣን ትራምፕ በመጀመሪያው ዙር በስልጣን ሲመጡ ያን ነገር ሰርዘዋል፣ ከስምምነት ወጥተዋል። ያ መውጠታቸው ዛሬ ኢራን ከደረሰችበት ደረጃ ላይ እንድትደርስ አድርጓታል። እና እኛ ካደረገው ስምምነት የባሰ ነው። ይህ ከሆነ መጨረሻው ለምን ወታደሮቻችን ሞቱ? ለምንስ ወደ ጦርነት ሄድን? ያሉ እሳቸውም ትችት ያቀረቡበት ሁኔታ አለ። እና ስምምነቱ ይሄ ከሆነ ለዚህ ከሆነ ያን ያህል ወታደር እንዴት የአሜሪካ ወታደሮችም የሞቱበት ሁኔታም አለ። ብዙ ነገርም አሜሪካ ያጣችው ነገር አለ። ገንዘቡን ተወው፣
1: ገንዘብ ካልከው የአሜሪካን ጥቅም ካልከው ከኢኮኖሚ ጋር በተያያዘ ካሉ ያው እጃቸውን ሰጥተዋል። ትራምፕ በዚህ ጦርነት የተሸነፈው ሀያሉ አሜሪካ መሆኗ ነው። እስራኤልን ዞሮ ዞሮ የሚጎዳ እንደሚሆን ነው እየተነገረ ያለው። የመግባቢያ ስምምነት ላይ ደረሱ በተባለው በእርግጥ አሁን መጀመሪያ የሆርሙዝ የነዳጅ ዘይት የጫኑ መርከቦች መተላለፊያ ይከፈት የሚለው ጥያቄ ተከፍቶ ነበረ። አሁን እንደገና ተዘጋ።
0: ይህ የሚያሳየው ምንድን ነው?
1: ይሄ ብቻ ሳይሆን የኒኩለር ጥያቄ ደረጃ በደረጃ እንዋያለን እያሉ ያሉት የትራምፕ እያለ ያለው ይህ ምንድን ነው? በቀጣዩነቱ ዋናው ነገር የኒውክለር ዩራኒየም ንጥረ ነገር የማበልጸግን ሁኔታ በተመለከተ በቀጣይ እንደራደራለን እንዋይበታለን ብለዋል። ግን በዚህ በኢራን በኩል የዓለም አቀፍ የኃይል ማመንጫ አካል እንዲመረምረው ያለበትን ቦታ በጣም ጥልቅ መሬት ላይ የተቀበረ ነገር ነው የሚነገር፣ እሱን ማሳያለሁ።
0: አውቆ የተደበቀ ቢጠሩት አይሰማም ይላል።
1: ካሳየችና ማሳየና ከእጇ ውጭ ማስወጣት ነው ዋናው ነገር።
0: አይቻልም። ይሄ እንደማይቻል አሜሪካም ግጥም አድርጋ ታውቀዋለች፣ እስራኤልም ይሄን ነገር ታውቀዋለች። ዞሮ ዞሮ አሁን እንደውም ሰምተህ ከሆነ በእርግጥ ዘግበነዋል እኛም። ኢራን እንዲያውም ሆን ብላ ይህ ንጥረ ኒውክለር ያለበትን ቦታ መግቢያውን እየዘጋችው ነው። በቢቶን ማለት እንግዲህ ይሄ በቤት በሚገነባበት ቢቶን እየዘጉት ነው እንዳለ። ያ ማለት በምርመራም ልትደርስበት አትችልም። አሁን እነሱ የሚዘጉተኝ እነኚህ አሁን የጠቀስካቸው ፓካሂም ወይም ተቆጣጣሪዎቹ
1: ዓለም አቀፍ
0: የዚህ ተቆጣጣሪ ገብተው እንዳያገኙት ነው። በኋላ ግን እነሱ በሚፈልጉበት መንገድ ሲፈልጉ ግን የደበቁበትን ቦታ እነሱ አውጥተው ይጠቀሙበታል። ያ ነው ትልቅ ሚና እየተጫወቱ ያሉ። እንዴት ይሄ የዓለም አቀፉ ማህበር ተቆጣጣሪ ኮሚቴው ሆነ ፕሬዚዳንት ትራምፕ እንዴት ይህን ነገር አላወቁትም? እንዴት ይህን ነገር አያውቁትም? እንዴት እስከዛሬ ድረስስ ይሄን ንጥረ ነገር የት እንዳለ ማወቅ አልተቻለም? ምን ያህል ከባድ ቢሆን ነው? ምን ያህል ጥልቅ ውስጥ ቢቀበር ነው? እውነት ከተባለው ቦታ ነው ያለ? በትክክል እኮ የሚያውቅ የለም ይሄ የት እንዳለ። እንደሚባለውም እኮ በዚህ 60 ቀን የተኩስ አቁም ስምምነት ውስጥም እኮ ኢራን በፍጥነት የኒውክሌር ቦምብ ባለቤት ልትሆን እኮ ትችላለች።
1: በጣም ውስብስብ ያለ ሁኔታ ነው። እንግዲህ ዋናው ነገር ለመግባቢያ ስምምነት ላይ ፈርመዋል ተብሏል። እንግዲህ ያፈጻጸሙ ሁኔታ፣ የመተግበሩ ሁኔታ እንዴት ነው የሚታየው?
0: ማን ነው የሚቆጣጠረው?
1: ይህን በተመለከተ እንግዲህ ዓለም አቀፍ ህብረተሰብ ጣልቃ መግባት የተባበሩት መንግስታት ድርጅትም በዙሪያ ጣልቃ እንዲገባ ሌላ ብቻ አይደሉም ሁለቱ ሶስት ወገኖች እስራኤል ኢራን እና አሜሪካ ብቻ አይደለም ምናልባት ዓለም አቀፍ ህብረተሰብ ይታከልበታል ተብሎ ይጠበቃል እንግዲህ ቀላል ነገር አይደለም የሰሜኑ ዋናነት አሁን ያለው ተጨባጭ ሁኔታ እንዴት ነው የሊባኖስ ማክታጫን በተመለከተ እንዴት ነው የ

0: የተኩስ አቁም ስምምነት ካሁን ቀደም የተኩስ አቁም ስምምነት ላይ ደርሳሉ፣ ግን እንደገና ይፈርሳል፣ ጦርነት ይካሄዳል። አሁን ያለው ሁኔታ የህይወት መስዋዕትነት ከፍለናል። በዚህ ሁኔታ ላይ እንግዲህ በዋናነት በእስራኤል የሰሜኑ ክፍለ ሀገር በተመለከተ ጋር በተያያዘ በሚሊዮኖች የሚቆጠሩ እስራኤላውያን ሰላም ይፈልጋሉ አይደለም። አሁን ደግሞ የብሔራዊ የክነሴት ምርጫ ደግሞ እየተቃረበ ነው። ከዚህ ጋር እኮ ነው ጦርነትና የፖለቲካም ጋር ማብሮ ጎን ለጎን የሚሄድ ነው። ለዚህ መፍትሄ ይፈልጋል አይደለም ህዝቡ?
1: ህዝቡ መፍትሄ ሊፈልግ ይችላል። ነገር ግን መፍትሄ ከየት ነው የሚመጣው? አሁን ያለንበት እጅግ በጣም ውስብስብ የሆነበት ወቅት ነው ያለ ነው። ምክንያቱም እስራኤል የእስራኤል መከላከያ በተለይ በሊባኖስ ውስጥ ራሱን በነፃነት እንዳይንቀሳቀስ ማዕቀብ ተጥሎበታል። መከላከል ራስን መከላከል ብቻ ይችላል ማለት ምንድን ነው? ሊተኩሱብህ አፈሙዝ ወደ አንተ ካዞሩብህ ምታው። ያን ግን ሊተኩሱብህ ቅድመ ዝግጅት ሲያደርግን ዝም ብለህ እየው። ይሄ ነው ያለው ሁኔታ። እንዲሁን እንዴት ነው ሀገርን ታስተዳድር? እንዲሁን እንዴት ነው የሰሜኑ የሀገራችን ክፍል ወይም ሊባኖስ ውስጥ ያሉ ወታደሮቻችን ሂዝቡላ መጥቶ እንዳያጠቃቸው እንዴት ነው መከላከል የምትችለው? ሲንቀሳቀስ አስቀድመህ አንተ ካላስወገድከው ይሄ ነው ትልቁ ጥያቄ። በሰሜኑ የሀገራችን ክፍል ያለው ተጨባጭ ሁኔታ በዚህ ሁኔታ ነው ያለው። ለዚህ ቀደም ሲል እንደተነጋገር ነው ምናልባት ፕሬዚዳንት ዶናልድ ትራምፕ ፊታቸውን ያዞሩ መስሎ ይታያል የሚለው የቆየ ስትመጣ አንተ የበለጠ እንድታምን ያደርጋል። እስኪ አፍታ ቆይታ እናድርግና እንመለሳለን ሻየው።

0: እሺ ሻያው እንግዲህ የተወሰኑ ደቂቃዎች ቀርተውናል ስርጭታችን እናገባደድ ለምን ኳስ ያያየህ ነው
1: እኔ ትናንት ማታ ይገርማል ሞጽሻባስ ላይ በጣም ንስካሁን የዓለም ዋንጫ ከጀመረ ወደ 8 ወደ 10 ቀን እየሆነ ነው የመጀመሪያ ጨዋታቸው የጀመረው ምንድነው በሜክሲኮ እና በደቡብ አፍሪካ የመጀመሪያ ጨዋታ ሲሆን
0: የሆላንድን አቋም እንዴት አየው በትናንት ወርት 5-1 በሆነ
1: ግን በጣም የረካ በቴሌቪዥን የተመለከትኩት ይገርማል አይቮሪኮስ በምዕራብ አፍሪካ የሚገኘው ብሔራዊ ቡድን የአይቮሪኮስ እና የጀርመኑ ጋር የተጫወቱት ይገርማል በጣም የረካጅ ተጫዋች ያየዋቸው አይቮሪኮስቶች ነበሩ በትናንት በመጀመሪያው ዙር ጨዋታ ላይ የመጀመሪያ ግብ ጎል ያስቆጠረው አይቮሪኮስት ነበረ ጥሩ ጨዋታ ሳይተው ነበረ ግን ከቀጥ በሁለተኛው ጨዋታ ክፍለ ጊዜ ደግ ያው ጀርመን አስቆጠረ ጎል እኩል ቴኮ ያው እኩል አንድ ለጎል ላይ ሊያልቅ ጨዋታው 90 ደቂቃ ሲቀር አይቸው 90 ደቂቃ ላይ የጀርመን ሁለት ጎልና አቸባቸነት ሁለት ጎል አይቮሪ ኮስት አንድ በሞንተ ተሸነፈ
0: በጣም እንዳንዴ በእንደዚህ በመጨረሻ ሰዓት ላይ እንደዚህ በጥሩ አቋም ቆይተ መጨረሻ ላይ መቸነፍ በጣም የሚነዱ የሚያበሳጭ ሁኔታ ነው ስኮትላንድ እና ሞሮኮም ተገናኝተው ነበር ሞሮኮ አንድ ለባዶ በሆነ ውጤት አስጨንፋለች ቀደም ብሎ ብራዚልም ከሃይቲ ጋር
1: ሞሮኮ
0: አዎ ከሞሮኮ ጋር ሞሮኮ አቸንፋለች ብራዚል እንዲሁም ሃይቲ ጋር ተጫውተው ነበር 3 ብራዚል 3 ሃይቲ 0 በሆነ ውጤት ላይቷል ፓራጓይ ተቱርኪያ ጋር ፓራጓይ አንድ ለባዶ ቱርክን አቸንፋለች ሆላንድ እና ስዊድን 5-1 በሆነ ውጤት ተለያይተዋል በሚገርም ሁኔታ ነው እንግዲህ ወናልባት በቀኑ ስርጭታችን ላይ ሰፋ አድርጋችሁ ተመለከቱታላችሁ ክብራትና ክራን አድማጮቻችን ሰዓታችን ያለቀ ነው የቴክኒክ ባለሙያችን የነበረው ቤንሻባት ኢላይ ቤንሻባት ነበር ሻየው
1: አዎ ናይቾባይ
0: መልካም ቀን
1: ሸቦአቶ
0: መልካም ሳምንት ይሁንልን እሺ

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ እንደምን አላችሁ? የዕለተ እሁድ የከሰዓት ባለው ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ሳምንት እንመኛለን። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሪሾን ቫቭ በታሙዝ ታፍሽን ፔ ቫቭ ሲሆን፣ እንደ አውሮፓውያን ዘመን አቆጣጠር ጁን 21 ቀን 2016 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ሰኔ 14 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ኢላይ ቤንሻባት ሲሆን፣ የፕሮግራሙ አጠናካሪ እናስፈራው፣ የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሻየው ደጉና ሰጠኝ ዘመነነን። አድማጮቻችን፣ በቅድሜ ሰዓቱን ዜና እናቀርብና እዛም ወቅታዊ ዘገባ ካቀረብን በኋላ ወደ ሳምንታዊ የአድማጮች ውይይት እንሻገራለን። አሁን የሰዓቱ ዜና በቅድሚያ በሻየው ደጉ ይቀርባል።
1: ሰጠኝ አመሰግናለሁ። አርዕስተ ዜናም ስዊዘርላንድ ውስጥ የአሜሪካና የኢራን ልዑካን ቡድኖች የፈረሙበትን የመግባቢያ ስምምነት ተግባራዊ ለማዋል ውይይቱን ዛሬ መጀመራቸው ተገለጸ። በድሮን መሳሪያዎች ከእስራኤል ወደ አዛ የሚደረጉ የኮንትሮባንድ እንቅስቃሴዎች መጨመራቸው ተነገረ። የእስራኤል መከላከያ ሰራዊት አዛ ውስጥ በአልጀዚራ ጋዜጠኝነት ስም ይቀሳቀስ የነበረ አሸባሪ ቡድን አባል ደመሰሰም። በሂዝቡላ ውስጥ መሪው የናኢም ካሳም ተጽዕኖ በከፍተኛ ሁኔታ መጨመሩ ተገለጸም። በአረብ እስራኤላውያን ማህበረሰብ ውስጥ የእርስ በርስ ግጭትና ግድያ ወንጀል ድርጊቶች እንደተቀጠሉ ናቸው። የእስራኤል ተሸላሚና ከታላላቅ የእስራኤላዊ የኪነ ጥበብ ባለሙያዎች አንዱ የሆነው አርቲስት ያዕቆብ አጋም በ89 ዓመቱ ከዚህ ዓለም በሞት ተለየ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ስዊዘርላንድ ውስጥ የአሜሪካና የኢራን ልዑካን ቡድኖች የፈረሙበትን የመግባቢያ ስምምነት ተግባር ላይ ለማዋል ውይይቱን መጀመራቸው ተገለጸም። የአሜሪካ ምክትል ፕሬዚዳንት ቫንስ ዛሬ ጠዋት ላይ ለስዊዘርላንድ እንደደረሱ ለጋዜጠኞች እንደገለጹት ውይይቱን በሊባኖስ ጉዳይ አስቸኳይ ውይይት መጀመሩን ገልጸዋል። አሜሪካዊ ከፍተኛ ባለስልጣን ሀካቢ እንዳሉት አሜሪካ ሂዝቡላም እንደ አሸባሪ ድርጅት ትገልጸዋለች። አደገኛ ነቀርሳ ናቸው። ቫይነስ ወደ ስዊዘርላንድ ከመሄዳቸው በፊት በኒውክለር ጉዳይና በሊባኖስ የተኩስ አቁም ስምምነት ላይ መፍትሄ እናገኛለን የሚል ተስፋ አለን ብለዋል። የድሮን መሳሪያዎችን ከእስራኤል ወደ አዛ ቀበሌ የሚደረጉ የኮንትሮባንድ እንቅስቃሴዎች መጨመራቸው ተነገረም። የእስራኤል መከላከያ ሰራዊት ባለፉት አንድ ዓመት ተኩል ውስጥ በድሮኖች አማካኝነት ከእስራኤል ወደ አዛ የተደረጉ 170 የኮንትሮባንድ ማስተላለፍ ሙከራዎች ማጋለጡን አስታውቋል። ይህ በወር በአማካይ ወደ 10 የሚጠጉ ሙከራዎች ናቸው። እንደ ሰራዊቱ መረጃ ከሆነ ከተለያዩ ድሮኖች መካከል የግማሽ ያህል መሬት ላይ እንዲወድቁ ይደረጋል ወይም በአዛ በኩል ይደመሰሳሉ ብለዋል። ወደ አዛ በማኮብ ላይ እንዳሉ የመከላከያ ሰራዊት እየተከታተለም በአየር ላይ በመንሳፈፍ ላይ እንዳሉም እየደመሰሳቸው ነው። የእስራኤል ተሸላሚና ከታላላቅ እስራኤላውያን ኪነ ጥበብ ባለሙያዎች አንዱ የሆነው አርቲስት ያዕቆብ አጋም በ89 ዓመቱ ከዚህ ዓለም በሞት ተለየም። በዓለም ላይ ካሉ የኪነ ጥበብ አባቶች አንዱ የሆነው አጋም በዓለም አቀፍ ደረጃ ሰፊ እውቅና ካገኙ መጀመሪያዎቹም እስራኤላውያን አርቲስት የኪነ ጥበብ ባለሙያ ነበር። በአረብ ማህበረሰብ እስራኤላውያን ውስጥ ያለው የእርስ በርስ ግጭት ግድያ ወንጀል እንደቀጠለ ነው። በሰሜናዊ ክፍለ ሀገር ሌሊቱን በአንድ መንደር አንድ የእድሜው 35 ገደማ የሚሆነው ግለሰብ በተተኮሰበት ጥይት በከባድ ሁኔታ ቆስሏል። የማጌን ዳቪድ አዶም ሐኪሞችም ለሕክምና ወደ አፉላ ወደሚገኘው ሃይሜክ ሆስፒታል ወስደውታል። የእስራኤል መከላከያ ሰራዊት በአልጀዚራ ጋዜጠኝነት ስም ይንቀሳቀስ የነበረው አሸባሪ ቡድን አባል ደመሰሰ። የእስራኤል መከላከያ ሰራዊት በደቡባዊና ማዕከላዊ አዛ ሰርጥ ሶስት አሸባሪዎችን መግደሉን አስታውቋል። ከነዚህ መካከል አንዱ በአልጀዚራ የፎቶ ጋዜጠኝነት ስራውን ጎን ለጎን አንድ አጥቂ አነጻጻሪ ሆኖ ያገለግል የነበረ አህመድ ሳሚ መሐመድ ሲሆን እንደ ሰራዊቱ መግለጫ ከሆነም ዋሻህ የተገደለ ከአየር በተሰነዘረ ትክክለኛ ኢላማ ጥቃት ነው። ይህ አሸባሪ በተጨማሪ ከወንድሙ ጋር በመሆን በሐማስ የሮኬት እና የጦር መሳሪያዎች ማምረቻ ዋና መስሪያ ቤት ውስጥ ይሰራ ነበረም። ወንድሙ መሐመድ ሳሚር ከሁለት ወራት በፊት በተመሳሳይ ሁኔታ ተገሏል። በሂዝቡላ ውስጥ የናኢም ካሲም ተጽዕኖ በከፍተኛ ሁኔታ እየጨመረ መሄዱ ተነገረም። በቅርብ ጊዜ በአካባቢው ያሉ የደህንነትና የስለላ አካላት እንዳጋለጡት ከሆነ በሂዝቡላ ድርጅት ውስጥ የናኢም ካሳም ስልጣንና ተሰሚነት ከፍተኛ ሁኔታ አድጓል። በቱርክ ውስጥ በሐማስ ታጣቂዎች የተመሩ በአስርት የሚቆጠሩ ጥቃቶች ባለፈው ዓመት ከሽፈዋል። በመላ ይሁዳና ሰማርያ ቀበሌዎች በሰላማዊ ዜጎችና በእስራኤል የጸጥታ ኃይሎች ላይ የሚፈጽሙ ጥቃቶችም በመስራት እና በመምራት ኃላፊነት የጣለባቸው አራት ቁልፍ አሸባሪዎች በይሁዳና ሰማርያ ቀበሌዎችም ሐማስ ከቱርክ ያለምንም እንቅስቃሴ እንቀሳቀሱ ነበረም። ወንጀ መከላከያ ሰራዊትም በእስራኤል መከላከያ ኃይሎች የያዟቸው አራቱም ቀንደኛ አሸባሪዎችም በስራቸው በሽብርተኝነት ተግባራቸው የወንጀል ክስ ተመስርቶባቸዋል። በመጨረሻም የአየር ጸባይ ሁኔታም ዛሬ ከሰነበተው ተመሳሳይ ሆኖ ሞቃታ ነው የሙቀቱ መጠን። ይሁንና ነገ ሰኞ በጥቂቱ ሙቀቱ ይቀንሳል የሚል ትንበያ እንዳለ የአየር ጸባይ ተመራማሪዎቹ ገለጹ። ሰጠኝ የሰዓቱ ዜና እስከዚሁ ነው።
0: ኢሻያው ለሰዓቱ ዜና እናመሰግናለን።

የተከበራችሁ አድማጮቻችን በዛሬው የውይይት ፕሮግራም መሳተፍ ለምትፈልጉ ካላችሁ የስቱዲዮ ስልክ ቁጥራችን 0723940555 ነው። በድጋሚ ስልክ ቁጥሩን 0723940 3 ጊዜ 5 ነው። በመጨረሻ ደውሉልን፣ ተሳተፉ።

0: የተከበራቸው አድማጮች በመቀጠል ወደ ወቅታዊ ዘገባ እናልፋለን። በሰሜኑ ክፍል በዋናነት የጸጥታ መደፍረስን በተመለከተና ሌሎችን ወቅታዊ ርዕሰ ጉዳዮችን እንቃኛለን። ስንጀምር በሊባኖስ ሂዝቦላ ድርጅት ለመዋጋት የተካሄደ ባለው ዘመቻ የእስራኤል ወታደሮች መስዋዕትነት መክፈላቸው ቀጥሏል። የተኩስ አቁም ስምምነት አለ እየተባለ እንዲህ አይነት መስዋዕትነት መክፈል ተገቢነት ምን እንዴት ይታያል በተመለከተ ወርቅነሽ?
1: አመሰግናለሁ ሸያው። በሰሜን እስራኤል ያለው ሁኔታ ሰሞኑን እንግዲህ መላ ህዝብ እስራኤልን ልብ የሰበረ ሀዘን ነው። የመከላከያ ሰራዊቱ የሚከፍለው የህይወት መስዋዕትነት ቀላል አይደለም። እንደው በተፋፋመ ከባድ በተባለ ጦርነት እንኳን እንዲህ አይነት ነገር አልሰማንም ነበር። በአንድ ቀን በተከታታይ ይህን ያህል ወታደሮች የህይወት መስዋዕትነት ሲከፍሉ የተኩስ አቁም ስምምነት አለ መባሉ ነው ትንሽ አሁን ነገሩን ደግሞ የባሰ እያሳዘነ አሳዛኝ እያደረገው የመጣ። እንግዲህ እንደሚታወቀው አሜሪካ እጁ አለባት፣ ምክንያቱም ሊባኖስ በኢራን የስምምነት ስር እንዲጠቃልል ያው ሀሳብ ስለቀረበና በተለይም ደግሞ በሊባኖስና በእስራኤል መካከል የሂዝቦላን ድርጅት ከማስፈታት ጀምሮ በሁለቱ ሀገራት መካከል ዘላቂ የሆነ ሰላም ስምምነት ላይ እንዲደረስ አሜሪካ ያለ እረፍት እየሰራች እንደሆነ ይታወቃል። ሊባኖስና የእስራኤል ተወካዮች በአሜሪካ ተገናኝተው በተከታታይ መወያየታቸው ይታወሳል። እንግዲህ ለዚህ ነው የተኩስ አቁም ስምምነት አለ የተባለው። ይሁን እንጂ በዚህ የተኩስ አቁም ስምምነት ስር እንግዲህ ስንት የእስራኤል መከላከያ ሰራዊት ህይወታቸው አለፈ። የሰሜን እስራኤል ነዋሪዎች አሁንም በጦርነት ጥላ ስር ናቸው። አካባቢው እንደሚታወቀው ጦርነት ላይ ነው። ከባድ ነው እንግዲህ ያለው ሁኔታ። ተገቢነት የለውም እንግዲህ ጥያቄው እንደሚለው መጨረሻ ላይ ይህ ሁኔታ ተገቢነት የለውም ወይ የለየለት ጦርነት ሆኖ በእስራኤልና በሊባኖስ ወይ በሂዝቦላ ድርጅት መካከል አንድያውን ጦርነቱ እስኪያበቃ ድረስ ጦርነቱ መካሄድ ነበረበት ወይ ደግሞ የተኩስ አቁም ስምምነት ሆኖ የሚከፈለው መስዋዕትነት መቆም ነበረበትና ከባድ ነው ያለው ሁኔታ። ምናልባትም ከዚህ ወደ ባሰ ሁኔታ እንዳይሄድ ነው ሁኔታ ሆኖ ያለው ስጋት። ይኸው ነው እንግዲህ እናንተ የምንጨምሩትን ደግሞ እንስማ ይሻየው።
0: ሰጠኝ ዘመን በዚህ ዙሪያ በእርግጥም ወደ ቀጣዩ ወቅታዊ ዘገባ ላይ የሚሄድ ነው። ሁኔታን በተመለከተ ያው በአሜሪካና ኢራን መካከል ወደዛ ከማለፌት የተያዘ ስለሆነ ነው ጥያቄ፣ የተሳሰረ ስለሆነ ግንኙነት ያለው ስለሆነ በዋናነት በዚህ እስካሁን በእርግጥ በስምምነት የመግባቢያ ስምምነት ፈርመዋል መሪዎቹ የአሜሪካና የኢራን ባለስልጣናት። አሁን በቅድሚያ ለውይይት አስቸኳይ ስብሰባ የተባሉ ስዊዘርላንድ ሁለቱ ወገን ልኡካን ቡድን ስዊዘርላንድ ደርሰዋል ተብሏል። የአስቸኳይ ስብሰባ የሚመለከቱት የሊባኖስን በተመለከተ ነው። ይህን ለተኩስ አቁም መፍትሄ የፈልጉት ይሆን እንዴት ይታያል?
2: አሁን መጀመሪያውን ቅድምም እንደተገለጸው በእስራኤል አሁን በሊባኖስ ምድር እየከፈለች ያለው መስዋዕትነት በጣም የሚያሳዝን ነው። ባለፈው ሳምንት እንግዲህ የተገደሉት ወታደሮች የህይወት መስዋዕትነት የከፈሉት ጉዳይ ሂዝቦላ የሚፈልገውን እያደረገ ነው በእስራኤል ላይ። ስለዚህ ትልቅ ችግር ነው። እስራኤል መንግስት ትኩረት ሊሰጠው የሚገባ ጉዳይ ነው። አሁን ያልከው ግን መጀመሪያ ሊባኖሱ የሂዝቦላ ድርጅትና የኢራን ግንኙነት ያው የአንድ ሳንቲም ሁለት ገጽታ በላቸው፣ በዚህም በዚህም ብታደርጋቸው ያው ናቸው። እና ለሂዝቦላ ድጋፍ ለማድረግ ሂዝቦላን በህይወት ለማቆየት ስለምትፈልግ ኢራን እንዲያውም ባለፈው አርብ ይጀምራል የተባለውን ውይይት አልጀምርም ያለችበት ዋነኛ ምክንያት ይሄ ነው። ሂዝቦላ በሊባኖስ ያለው የተኩስ አቁም ስምምነት መጠበቅ አለበት፣ የእስራኤል መከላከያ ሰራዊት እርምጃ እየወሰደ ባለበት ጊዜ እኔ አልደራደርም ከአሜሪካ ጋር ያለችበት ሁኔታና ደግሞ በዚህ በተኩስ አቁም ስምምነቱ አሜሪካና ኢራን በገቡት ወይም ደግሞ ለመጀመሪያ በተፈራረሙት መግባቢያ የሊባኖስ ጉዳይም የተጠቃለለ ነው። ስለዚህ ይሄ መከበር አለበት ከሚል እሳቤ ነው እንግዲህ ኢራን እዛ ያልተገኘችው ባለፈው ሳምንት፣ አሁን ደግሞ የተገኘችው። ይህን ነው እንግዲህ ትኩረት ሰጥተው መጀመሪያ ይወያዩበታል የተባለው። ዛሬ ምን ያክል ውጤት ያመጣል የሚለውን ምናየው ይሆናል። ውይይቱ ገና ይጀምራል የተባለ ነው። በዚህ በሰዓታት ውስጥ ምን ያክል ውጤት ያመጣል የሚለው የምንመለከተው ይሆናል። ግን ወታደሮች መስዋዕትነት መክፈላቸው መቀጠሉ በጣም የሚያሳዝን ነው። ጦርነት ለየለት ሆኖ ሂዝቦላን በደንብ እያጠቁ እንኳን መስዋዕትነት መክፈል ጥሩ ነው፣ ግን بارلوبت تقوطات طروت اكبابي هزبلا خندلو بوتاون سلميوكو درون يلاك اهون بارلفو تقلصو اند وطادرنين بيناري نابي حبشوش لياف كبابيا يواف كلاين انا دور غلاد ديا بين سيمخون يتسوبت مسواتنت اهون هزبلا درجيت صر اسرائيل اقوامون يقتل مونون اندما اقوارت يمياساي نو لذي دكمو اسرائيل منغست كفتهن ارمجا موسد يالبت نو ايرانين يفركتو لودفيت لدنتاچن سغات نو ميون بي نو ماسبو شايو
0: ابن دي اندال بزياد بسوس قلبال بلطه غزي ስድስት ተዋጊ ወታደሮች ህይወታቸው ዳጡ ነፍሳቸው ነፍሲማር ቀላል አይደለም አሁን ይሄንን በተኩሳቁምን በተመለከተ ከዛ በፊት ፕሬዝዳንት ዶናልድ ትራምፕ ለእስራኤል ጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር በስልክ ተወያይተው አሁን ያሉት ምንድነው በደቡብ ሊባኖስ ቢገኙ የእስራኤል መከላከያ ሰራዊት በሊባኖስ የማጥቃት ምጃ ያቆም የሚል ትዕዛዝ አስተላለፉ ያንን ተቀብለው ለመከላ ቢንያሚን ናታንያሁ ለመከላከያ ሰራዊቱ ተኩስ እንዲያቆም በሚል አድርጓል ነው የሚደርሰው መረጃ በሌላ በኩል ደግሞ በየጊዜው የወነጨፈ ያለው ህዝቦላ በትዕዛዝ ሰጪዋ ኢራን ናት እሱ ደግሞ እንዲያቋርጥ ተብሏል አሁን እየደረሰ ያለው የመረጋጋት ሁኔታ አለ አስቸኳይ ስብሰባ ብለው ያሉት በዚህ ጉዳይ ላይ አሳሳቢነት ስለሆነ መሰለኝ እየተሰጠቁ
2: የተሰዋነ መረጋጋት ብሎ አይታየኝም እኔ በእውነት ነው በጣም ነው የሚያሳዝን እስራኤል መላ ሊባኖስን ማጥቃት አለበት በዚህ ሁኔታ መስዋዕት ከመክፈል ቁጥራችን አሁን ከጥቅምት 7 እስከ ዛሬ ድረስ ወደ 962 ወታደሮች ነው የተሰው አንዳንዶች ተገቢነት በደሉ አንዳንድ ደግሞ ተገቢነት እንዴት የተኩስ አቁም ስምምነት አለ ተብሎ ወታደር ይሰዋልና በቀላል መታየት የለበት በእስራኤል ፖለቲካ ኞች ውሳኔያቸው ጠበቅ ያለ መሆን አለበት ሌላ ደግሞ ምንድነው ኢራን አሁን ለሷ ድጋፍ ለሚሰጠው አካል ለሂዝበላ ጠበቅ አስተቆም አሜሪካ ግን እስራኤልን ገለል በማድረግ አቆሚ እኔ ያልኩት ስሚ ያሉ ፕሬዝዳንት ትራምፕ የሚናገሩት ነገር ከጥቅሙ ጉዳቱ ነው የሚያመዝን ለእስራኤል
0: ነው አሁን ዛሬ ጀመሩት በስዊዘርላንድ በዚህ ላይ ወርክነሽ እንግዲህ በስዊዘርላንድ ጀኔቫ የአሜሪካና የኢራን ዲፕሎማቶች ተገናኝተው በዚህ ጉዳይ ይወያያሉ በርግጥ ባለፉት ቀናት የመግባቢያ ስምምነት ፈርመውበታል አሁንስ ይሄን በዚህ ውይይታቸው በመካከለኛው ምስራቅ ዘላቂ ሰላም ይመጣ ይሆን ወይስ እንዴት ስታያል
1: በመካከለኛው ምስራቅ ዘላቂ ሰላም ይለው ነገር ሻያው በጣም ከባድ ነው የሚሆነው አይታወቅም ምናልባት ሂደት ይኖራል አመታትን ያስቆጥር ይሆናል ምናልባት ደግሞ እንግዲህ ከሆነም ወራትን የመካከለኛው ምስራቅ ጉዳይ እንዲህ በቀላሉ የሚፈታ ነገር አይደለም አሁን ባለው ተጨባጭ ሁኔታ ስናይ እንዳልከው በስዊዘርላንድ የኢራንና የአሜሪካ ተወካዮች ገፍተዋል እንግዲህ በአንኛነት አደራዳሪዋ ሀገር ፓኪስታናት የፓኪስታን መሪዎች ገብተዋል ዋናው ድርድር ከመጀመሩ በፊት በስዊዘርላንድ በጣም ታዋቂ በሆነ ቦርግንሽቶክ በተባለ መናፈሻ እንዲሁ ዝም ብሎ ውይይቱ እንደጀመረ ሰምተናል የአሜሪካው ምክትል ፕሬዝዳንት ናቸው በአንኛነት የሉክ ቡድኑ መርተው በአሜሪካ በኩል የመጡትና ሚደራደሩት ምንድነው ያሉት ወደ አውሮፕላን ከመውጣታቸው ከመግባታቸው በፊት በረራውን ከመጀመራቸው በፊት ተስፋ አደርጋለሁ ምናልባት እንግዲህ በድርድሩ ግስጋሴ ይኖራል የሚል ተስፋ አለኝ ማለታቸው ራሱ ግስጋሴ ይኖራል ነው እንጂ ስምምነት ላይ ይደረሳል በእርግጠኝነት እንዳልተናገሩ ነው የሚነገረው በኢራን በኩል ቅድም ሻያል ሆነ ነገር አለ ሂዝቦላን ኢራን ነው የምታዘው አሁን የድርድር ሊካሄድ ያለ የሂዝቦላ ድርጅት እንግዲህ ጎልቶ መውጣት ፈልጓል ወጥቷል ማዳርሰ ጉዳይ ሆኗል አሁን ወታደሮች እንዳልሁ ይሄን ያህል እስራኤል ወታደሮች መገደላቸው ስምምነት ላይ ሊፈራረሙ በደረሱበት ጫፍ አሜሪካና ኢራን ሂዝቦላ አሁን እኔ ትልቁ አካል እኔ ነኝ ያለ ነው እንዳልሁ ደግሞ ዋናርሰ ጉዳይ ነው አሁን ድርድሩ በስምምነቶች አንቀጽ ለመደራደር ንግግሩን ከመጀመራቸው በፊት አስቸኳይ ጉዳይ ውይይቱ የሚጀምረው በሂዝቦላ በሂዝቦላ ጥቃት ነው በሂዝቦላና በእስራኤል መካከል ስላለው መጠቃቃት ነው የሚጀምረው ነው የተባለና እንደተባለው አሁን የኢራን የኒኩለር ጦር መሳሪያ ጉዳይ እንዳለ ሆኖ ዋና ጉዳይ ቢሆንም ግን በሂዝቦላ በሊባኖስ ጉዳይ ነው ድርድሩ እንደሚጀምር የተነገረውና ዋና ርዕስ የሆነች ያለች አሁን ሂዝቦላ ሊባኖስ ነው። ይሄ ጉዳይ ደግሞ በቀላሉ ሊፈታ ይችላል እንግዲህ እንዳልከው ምናልባት በኢራን ማዛዥነት ይሆናል። ሂዝቦላ የስምምነቱ ዋና ርዕስ ጉዳይ ካልሆነ አንስማማም ሊሉ ይችላሉ። በዚህ ሁኔታ ደግሞ እስራኤል እንዴት ነው ጅግሯን አጣጥፋ አሁን ሂዝቦላን ድርጅት እሺ እሱ ባለው ሐሳብ አስማማለሁ ሚለው ነገር እዚህ ላይ ተቀባይነት ላይ ኖሮ ይችላል ያሰጋል። ስምምነቱ ምናልባት ላይሳካ ላይስማሙ ይችላሉ። ቢስማሙም እንኳን በእስራኤል አማካኝነት ስምምነቱ ተቀባይነት ላይ ኖሮ ይችላል እንደገና ወደ ሌላ ችግር መካከለኛው ምስራቅ ሊገባም ይችልበት ሁኔታ እንዳለ ነው የሚገመተውና እንግዲህ ሂዝቦላውን ሆን ብሎ የወሰደው እርምጃ ሰሞኑን ለስምምነቱ ስኬት ትልቅ እንቅፋት ሊሆን ይችላል። አስተማማኝ አይደለም ሊፈራረሙ አይችሉ ይሆናል እየተባለ ነው እና ያለን በርግጥ ግን እንግዲህ እስራኤል ዋና ርዕሰ ጉዳይ ከሆነች ሊባኖስ ዋና ርዕሰ ጉዳይ ከሆኑ ስምምነት ላይ ላይደረስ ይችላል ሊራዘም ይችላል ምናልባትም ላይሳካ ይችላል።
0: እሺ በሚቀጥለው ወደ ስፖርት ዓለም ሞንዲያል በስናልፍ ደግሞ ሰጠኝ በሰሜን አሜሪካ ማቅራት የተዘጋጀ የያዝነው 2026 ዓመተ ምህረት የዓለም ዋንጫ የማጣሪያ እግር ኳስ ጨዋታዎች እንደቀጠሉ ናቸውና ባለፉት ቀናት የተካሄዱ ጨዋታ ውጤቶች ምን ይመስላል እንዲያው በቀጣይነት ምን ይጠበቃል?
2: አሁን እንግዲህ ተማሙቋል። አሁን አጃቢውና ሙሽራው እየተለየ ነው ማለት ይቻላል። በሁለተኛው ዙር ጨዋታ ባለፉት ቀናት ከነበሩና እንደው ብዙ አጓጊ ከነበሩት ሞሮኮ ስኮትላንድን 1-0 አሸነፈችበት ሁኔታ ብራዚል ደግሞ ሃይቲን 3-0 በማሸነፍ ስማን የመለሰችበት ፓራጓይ ቱርክን 1-0 ሆላንድ ደግሞ ስዊድን 5-1 በማሸነፍ ጥሩ ደረጃ ላይ ተቀመጠችበት ጀርመን አይቮሪ ኮስት 2-1 ጀርመን በተለይ 2-1 ያሸነፈችበት ሁኔታ በጣም ትልቅ ነገር ነው።

0: አረጋግጠዋል። ሜክሲኮ፣ አሜሪካና ጀርመን ወደ ቀጣይ ዙር አልፏል። ጀርመን በጣም ከሚያስደንቅ ሁኔታ ከ12 ዓመታት በኋላ ነው ቀጣይ ዙር ማለፍ የቻለችው። አንድ ጨዋታ እየቀራት አሜሪካን ቢሆን በጣም አስደማሚ በሆነ ጨዋታና በጣም በሚያጓጓ ሁኔታ ያለፈችበትን ሁኔታ ይተናል። ሃይቲና ቱኒዚያ አሁኑ ተሰናብተዋል። ሌላ ጨዋታዎች ስላሉ የሌሎች ቡድኖች ሞሮኮ አሸንፋለች፣ ግን ሌሎች አራት አራት ነጥብ ያላቸው ስላሉ አሁን ሌሎች 3 ነጥብ ያላቸው በሶስተኛው ጨዋታ ነው የሚለይ። አሁን ግን 3 ብሔራዊ ቡድኖች የሜክሲኮ፣ አሜሪካና ጀርመን ያለፉበት ሁኔታ አለ። ካናዳ 4 ነጥብ ይዛ የማለፍ እድሏን ከፍ ያደረገችበት ሁኔታ አለ።
1: ወርቅነሽ በዚህ ስፖርት ሞንዲያል
2: ጥሩ ነው። እኔ ብዙም የሚጨምረው ነገር የለም። በሰፊው ስላየው ሰጠኝ። እንግዲህ ጥሩ ነው መልች ከጦርነት ወጥቶ ወደ ስፖርት
0: ሰሞኑን ካያቸዋቸው
2: እኔ ትንሽ ሰሞኑን ጥሩ የወታደሮች ሞት አርብ ዕለት ጠዋት ከሰማን በኋላ ያለው ሁኔታ እንደምታውቁት ጥሩ አይደለም ስሜታችንና በተለይ ደግሞ በዚህ ሰዓት እንግዲህ እኔ ያለ ወታደር በአንድ ታንክ ውስጥ ሲሞቱ ከባድ ነው። ምናልባት ብዙን ጨዋታ አላየሁትም። ከባድ ነው። አዎ በጣም አላየሁትም።
1: ያሳዝናል በእውነት የወታደሮች የህይወት መስዋዕትነታቸው የሚያሳዝን ሆኖ በዚች ምድራችን መቼም በሀዘንና ደስታ የተጋፈጠበት የተፈራረቀበት ጊዜ ስለሆነ ምንም የሚሆን ምን የሽብርተኝነት ሁላችንም በሀዘን ቤት እንድንቀመጥ ነው። ይህ አሸነፈ ማለት ነው እና ያሁኑ እያለ ከዚህም እግር ኳስ ጨዋታ እንመለከታለን። ቅዳሜ ሰንበት ሻባት እንደወጣ በእውነት በጀርመን እና በአይቮሪ ኮስት መካከል በተካሄደው በጣም እስካሁን አይቻለሁ በቴሌቪዥን አማካኝነት አይቮሪ ኮስት በምዕራብ አፍሪቃ የምትገኘው አይቮሪ ኮስት ያሳዩት ጨዋታ ልዩ የሆነ በመጀመሪያው ዙር ጨዋታ ላይ የመጀመሪያውን ግብ ያስቆጠረው የአይቮሪ ኮስት ነበረ። ግን በመጨረሻ ውጤቱ በጀርመን አሸናፊነት 2-1 ተለያዩ። አይቮሪ ኮስት ይቀጥላል።
2: በኢቨራይስት ግን አይቮሪ ኮስት አሁን ብዙ እስራኤላውያን አይቮሪ ኮስት ሲባል ምናልባት ብዙም ለስሙ እንትን አይደሉም።
0: ኮዲቫር ይላል
1: ግን የመነሳት እድሜ
2: ኮፋሽን ሀብ ነው። አዎ በኢቭራይስት የሚሏት እና አንዳንድ የሀገራቱ ስም በኢቭራይስት ሲጠራ ሌላ ሀገር ይመስላል።
0: ግን አይቮሪ ኮስት በእንግሊዝኛ ነው። ያው የማለፍ እድል አላት። አሁን ቀጣይ ዝቅተኛ ከሆነ ቡድን ጋር ስለሚሆን የማለፍ እድል አላት። ግን አሁን እንዳላችሁት የወታደሮች ሞት ቢያሳዝንም ጎን ለጎን ደግሞ እኔ በበኩሌ የምችለውን ጨዋታ አይቻለሁ ማለት ይቻላል። ብዙ ጨዋታ ነው ያየሁኝ በሰንበት የሚሆነ። እንግዲህ ያው መቼም ያሳዝናል። ጎን ለጎን ደግሞ እናያለን። ግን አይቮሪ ኮስትም የማለፉ እድል አላት። አንድ ጨዋታ ያሸነፈች ስለሆነ አሁን ቀጣዩን ታሸነፈች ታልፋለች። እና
1: አይቮሪ ኮስት በአማርኛ ያው በእንግሊዝኛ አይቮሪ ኮስት መሰለኝ።
2: አማርኛ እና በእንግሊዝኛ ተመሳሳይ ነው። ኮፋሽን ሀብሏታል በኢቭራይስት በኢቭሪት
1: ይቅናቸው። እሺ
0: ጥሩ እንግዲህ ወደ አድማጭ ውይይት ነው የምናልፍ። አድማጭ መስመር ላይ አለ እያለችን ነው እና ወደ አድማጭ እንለፍ። አለው
3: አሎ፣ ጤና ይስጥልኝ። ደህና ውላችኋል?
0: ደህና ማንበል።
3: እኔ ምስጋናው ገዳሙ ነው የምባል።
0: እሺ፣ አቶ ምስጋናው ሀሳቦትን ያካፍሉን።
3: እሺ፣ በጣም አመሰግናለሁ ይህን መድረክ ስላቀረባችሁኝ ለሬዲዮ አስተላላፊዎች በሙሉ በጣም አመሰግናለሁ። ያው መጀመሪያ ማለት ነው እኔ ችግር ስላለኝ ኢትዮጵያ ለቀሩ ወገን ወንድሞች ወንድሜ ልጆች አሁን ሲጠየቅ እነሱ የሚመጡ በኮካ ሽውት ነው እየተባለ ወይም መስሪያ ቤቱን አናውቀው እናንተ ወደዛ ነው የምታስተላልፉልን ችግራችን እንዲያው የሚገኝበትና የሚገለጥበትን ስፍራ እንዲያው ብትነግሩኝና ብታስተላልፉልኝ ብዬ ነው። በኮካ ሽውት ነው ይባላል። ኮካ ሽውት ሲባል አዲስ አበባ ሲያልቅ ወደ ጎንደር አሁን ሲከፈት ይመጣሉ ይባላል። አሁን ምስክር ሁላ አስመስክረው አባታችን ገዳሙ አድኅነን የተቀበረው ተስራኤል ተሆነ የእሱ ልጆች የልጅ ልጆች ይመጣሉ የሚባል ቄሱም ሁላ ጠይቀው ደውለው ተመስክሮ ምስክር ቄሶችም እናውቀዋለን እኛንን የቀበር ነው ብለው ቀብሩም የተሰራውና እንዲያለው አገር ያውቀዋል። ምስክር ሲባል ግን ሽማግሌዎች ሁላም አሁን የቀደም የጽፈን ያቀረብነው ሽማግሌዎች

0: ይኸው ሙተው አልቀዋል። አቤ ደዳሉ በሰማይ ነው እሱን ይማረው፣ የኔ ሁን ቢያድግልኝ በሰማይ ነው እሱን ይማረው። ምስክር ጠርተን የነበር ነው። አሁን እንዴት ነው የምናደርገው? እንደው መንገዱ የጠፋነ ነገር አለ።
1: አቶ ምስጋናው ይህንን በሚመለከታቸው ክፍሎችን በየጊዜው እንጠይቃለን። ያለው ሁኔታ ወሰብሰብ ያለ ነው። የጠየቅናቸው አካላትም ያው እንደሚሰሙን የሚያዳምጡን ከሆነ የሚሰጡን የተለያየ መልስ ነው እና በዚህ ዙሪያ ደግሞ የሚታገሉትን ወደፊት ምን እየሰራችሁ ነው ብለን ጠይቀን እናቀርባለን። ይህን ያለን
0: በጣም እናመሰግናለን። አሁን ደግሞ እየሞቱ አክስቴ ልጅ አበራች አሬን ልጆች በእነሱ ስም ሌላ መጥቶ ወረህ እንዲህ እናቆማለን ብለው ይኸው ሁለቶች ሞቱ በሰው እጅ። አሁን የተረፉት ደግሞ ይኸው ቀሩብን። ሁለተኛም ደግሞ ያንችላሉ
1: ቢጠቅሱት አሁን አቶ ምስጋናው እንደ እርሶ ተመሳሳይ ሁኔታ አለ ቢጠቅሱም ያው ነው የሚሆን። እኛ አሁን እንግዲህ የሚመለከታቸውን ክፍሎች እየጠየቅነ የደረሰ ነው። አቶ ሞሽ ሶሎሞንንም እንጠይቃቸዋለን በድጋሚ እንዴት እንደሆነ፣ ሌሎችንም የክነሴት አባላት እንዲሁም በዚህ ዙሪያ እንቅስቃሴ የሚያደርጉትን።
0: በጣም ጥሩ። እሱን እኮ እኔም ይሄን አይነት ነው የፈለኩት መስሪያ ቤቱን እንዲያው የሚገኘው ስፍራ እና ደም እናመለክተው።
2: አቶ ምስጋናው ቤተሰቦቹ በሆካሽቡት ከሆነ የሚመጡት የእርስዎ ብዙ ውጣ ውረድ የማያስፈልገው በኢንተርኔት ልጆቹ ገብተው ሁኔታው ነው የሚሞላ። ፎርም አለ፣ ፎርም መሙላት፣ ስልክ ቁጥር አለ። ወደ ምስራ ደብሪም ደውሎ ያለው ምላሽ ሁሉ ማስታወቅ ይቻላል። እሱ በኮምፒውተር ስለሆነ በማክሸብ ልጆቹ ጋር ቢነጋገሩ ሆካሽቡት ከሆነ ይህን ያህል ውጣ ውረድ የማያስፈልጎት በእርግጠኝነት
0: እሱን አሉን እንጂ
2: እኮ ካሉ እና እርግጠኛ ቤተሰቡ በዚህ መንገድ ይመጡ ከሆነ ይህን ያህል ውጣ ውረድም ችግርም የለውም። ለሆካሽቡት ሌላው በስማቸው ሌላ ሰው መጥቷል ምንም የሚባለው ይሄ ነገር ሲጣራ ማን መጣ መቼ መጣ ማን አመጣ የሚባል ነገር ሲጠየቅ ብዙ ሰው ማስረጃ የለውም፣ ወደኋላ ነው የሚሸሽ ያናውቅም ስለሚል የተጣራ ነገር ካላችሁ ለህግ ማቅረብ ይቻላል። ማን በማን ስም መጣ ይሄን ለማጣራት
0: የተጣራ ለእንጂ እነሱ እኮ ናቸው የነሱ በእነሱ ስምማ ሌላ መጥቷል የተባለ
2: ይሆናል። ማን መጣ ሲባል እርግጠኛ ነኝ ከሌ ብላችሁ ለማቅረብ ትቸገሩ ይሆናል ምናልባት። እና እስከ መጨረሻው ይሄ ነገር ቢሄድ እንደዚህ አይነት የአግባብ ያልሆነ ህገ ወጥ የሆነ አሰራር ካለ ምናልባት በህግ መንገድ መከታተል ይቻላል። እንደው ዝም ብሎ በሀሜት አይሆንም ለማለት ፈልጌ ነው። እርግጠኛ ከሆነ ግን በህግ ሁኔታውን መከታተል ስለሚቻል የሆካሽቡት ያሉትን ግን ዛሬ ጀምሮ በሆካሽቡት መከታተል ይችላሉ። ብዙ ውጣ ውረድ አይኖረውም እንደሌላው።
0: እኛ እኮ መስሪያ ቤቱን የሚሆነውን ብቻ እንትን ታነ ልጆች እንትን ባይሉ እሱን የጠፋን እኮ የሚቀበለን እኮ ነው ያጣነ።
2: ሆካሽቡት ከሆነ ያው ምስራ ደፕን የምደውላችሁ መነጋገር። ሆካሽቡት ያው በማክሸ በኮምፒውተር ስትገቡም የሚሞላ ነገር ይኖራል። ይህን ያህል አስቸጋሪ አይደለም። ልጆች
1: ተዋሰብስብ ነው። እንደዚህ አይነት ነገሮች ቀላል
0: አይደለም። የገዳማድነን ልጅ ነው አቡየ ገዳሙ ይባላል። የእሱ ልጆች ናቸው የቀሩ ሙቷል።
2: እንዲያው በሬዲዮ እንዲህ ስለተባለ ሳይሆን አዎ ነገሮችን የሚያውቅ ሰው ጋር በምስራዳ ፕሪም ከሰራ ምስራዳ ክሊታ ከሰራ ሰው ጋር ብትመካከሩ ሁኔታውን መንገዱን ይነግሯችኋል።
0: እሺ። አሁን እኮ ደግሞ እንዲያው በተለይ ደግሞ እንዲያው የከፋና ሰው ይህን ያህል ገንዘብ አምጡ ተብሎ ገንዘቡ ሲደርስ መሞታቸው እኮ ነው። አሁን
2: ከባድ ነው በጣም ያለው ሁኔታ በጣም ከባድ ነው። ልክ ነው
0: በጣም በጣም። አሁን ሁለት ልጅ የአንድ ሰው ልጅ ሁለት ልጅ መሞት እንዲቀላል ነው? አሁን ያንችላሉ አምሳሉ ልጅ ሁለት ልጆች አሁን ቤተሰቡን በቅርቡ የሞቱ የሁላ ሀገሮች
1: ምስጋናው እንግዲህ የሚመለከታቸውን ክፍሎች መጠየቅ በዛም ሆነ በዚህ የሚመለከታቸው ክፍሎች ጠይቆ ያው እድሉ የሚገኝ ከሆነ
0: እናንተማ ልክ ነው። እግዚአብሔር ያሰነታችሁ እንጂ ለሁሉ ቁማችኋል። በሁሉ አሳብ የምትረዱ ናችሁ። ስፍራውን እኔ ጠፍቶን ነው የምንቸገረው እንጂ ልክ ነው። እናንተ ልትጨርሱት አድሉ።
1: እኛም በርካታ አድማጮች ይጠይቃሉ ምላሽ ለመስጠት እኛም እንቸገራለን።
0: ስሱ ጥሩ ነው። ደግሞ ሁለተኛም ደግሞ አንድ ሀሳብ አለኝ
1: ባጭሩ።
0: አሁን ቋንቋ ማይሰማ ህዝብ ተውጭ ከማምጣት ተባይ ሽማግሌዎች አባቶቻችን እናቶቻችን ሽማግሌዎች አሉ ቋንቋ በሚሰማ ከኢትዮጵያ ጋር ተነጋግሮ ምን ነው የኢትዮጵያው ቋንቋ በሚሰሙት ለአባቶች ለእናቶቻችን ተባይ ቢመጣልን ተነጋግሮ። ይሄን አንድ ደግሞ ሀሳብ እንደው ላስታውቅ ብዬ ደግሞ ትንሽ እዚህ ላይ ምገልጻለሁኝ እንደው ትንሽ ብትረዳዱ። ብዙ ችግር ነው ወርዶ አለ ለሽማግሌዎች።
2: ጥሩ። እንግዲህ የሚመለከታቸው አካላት ቢያቀርቡት ጥሩ ነው። የህዝብ ተወካዮች ለመንግስት በሁለቱ ሀገራት መካከል በሚካሄድ ስምምነት ነው ይህ ነገር ሊሆን የሚችለው።
0: አዎ በሁለቱ ሀገር ነው። ልክ ነው። በዚህም አይደል ህዛምና ዚ ተስማምቶ አልሰራም ያለውን መልሶ መስደድ ይቻላል። ከዚህ ተዋውሎ ለኛው ግና ለኛው ችግና ለሽማግሌዎቻችን በቋንቋቸው ተነጋግረው እንደልባቸው ገላይን ጠብኝ ብሎ ይሄን አቁር አዋስጥኝ ብሎ ተነጋግረው ቢሰራልን በጣም ጥሩ ነበር።
2: ጥሩ እንግዲህ ብዙ ሂደት ያለው ነገር ነው። ጥሩ ሐሳብ ነው። በቋንቋው ሲታይ እንዳሉት ቀላል ይመስላል። ግን ቋንቋ ይናገራል ብሎ አምጥቶ ያ ሰው በዚህ ስራ ምን ያህል ጸንቶ ይቆያል? በርግጥ ይሰራል ወይ? ብዙ ሂደት የሚያስፈልገው ጉዳይ ነው። እንግዲህ ተወካዮች ይነጋገሩበት ከመንግስት አካላት ጋር ማለት ነው።
0: ማመልከት የነ እንግሱማ ነው እንግዲህ። እሺ በጣም እናመሰግናለሁኝ።
2: እሺ እናመሰግናለን።
0: ስለተቀበላችሁ በጣም ነው ማመሰግነው። ግን እንደው አደራ እንደው አስቡልኝ እንደው ከመለከታችሁ ጋር እንደው አመልኩ አድርፉልኝ።
1: እሺ እናመሰግናለን። መልካም ቀን።
2: ሌላ አድማጭ መስመር ላይ አለ። ሄሎ ጤና ይስጥልን። ሄሎ ሄሎ አይሰሙን በደንብ ማንን በል?
3: እኔ ጋር ነሽ? ወርቅ ነሽ?
2: አዎ
3: በጣም ጥሩ። ሊቁ ይበደባላለሁ በርሸባ ነው።
1: ሊቁ
2: ሊቁ ማናሉ? ትንሽ ችግር አለ ስልኩ በደንብ አይሰማም።
3: ሊቁ ይበሉ ከበደ ይባላለሁ።
2: ሊቁ ይበሉ ከበደ። እሺ
1: ላለ ስሙ ሊቁ ይበሉ
2: ቆንጆ ስም ነው።
3: አመሰግናለሁ። እንዴት ናችሁ? ደህና ናችሁ?
2: ደህና ነን። ክብሩ ይስፋ ምን ሐሳቦት ምንድን ነው የርሰው?
3: እንግዲህ ሐሳቤ አባት ከኢትዮጵያ ነው ያለ፣ ወንድሞቹ አሜሪካ አሉ። ልጁን ነው የሚፈልገው ሰውየውና በእኔ አማካኝነት እንድፈልግለት ብዙ ጊዜ ይጠይቀኝ ነበረ። እና ሰዎቹን እኔም አውቃቸው ነበረ፣ ጎንደር እያለነ እኔም አውቃቸው ነበረ። አሁን ተዚህ ከመጣሁ ግን ለመጠየቅ በጣም ከብዶኝ ነበር እና ምናልባት እንደው በእናንተ አማካኝነት በዚሁ ብታስተላልፉልኝ በሚል ነው ጠዋት ይህን ነገር ተነጋገርነ። እና ፈላጊው ክንዴ ጌጡ በሬውን ነው የሚባለው።
2: ቤተ እስራኤሎች ናቸው?
3: አባትየው ቤተ እስራኤል አይደለም።
2: ልጁስ?
3: እነሱ ልጁ እናቱ ቤተሰቦቹ የቋራ ሰዎች ናቸው። ቋረኛ ናቸው፣ እስራኤሎች ናቸው።
2: እዚህ ናቸው
3: ከመጡ ወደ 24 ዓመት 25 ዓመት ይሆናል።
2: እዚህ እስራኤል ሀገር
3: እዚሁ ናቸው። አዎ።
2: ለምን እነሱ ያስተዋውቁም ታዲያ? ማለት ቤተሰብ ከሆኑ የልጁ ወላጆች ካሉ
1: ውጭ ሀገር ያለው መሰለኝ።
3: እንግዲህ አሉ በበኩሌ እንደማስበው አሉ። እና ግን ያን ጊዜ ያው ተጋብተው ህንጫቅላ ወልደው የሰትየቱ ሌላ ሁለት ልጆች ነበራት።
2: ይኸውልህ አቶ ሊቁ ለምን መሰለዎት? እንግዲህ የልጁ ወላጆች ቤተሰቦች እዚህ ካሉ ልጁ ከአባትየው ጋር ግንኙነት ከሌለው ያ አባት ልጄ ነው ስላለ ነው እንጂ እኛ እናውቅም በመካከል ያለውን ነገር። እዚህ ያሉ ቤተሰቦቹ አዎ ልጃችን ነው አሜሪካ አለ አባቱ እዚህ አለ ብለው ለምን ራሳቸው እነሱ አያስተዋውቁም? እና ምናልባት አንዳንድ ጊዜ ስም እየተጠራ በዚህ ሬዲዮ ሌላ ችግር እንዳይመጣ ነው እኛ ማናውቀው ችግር።
3: ልጁ እኮ እዚህ ነው ያለ፣ ከእናቱ ጋር ነው፣ ከዚህ ነው የሚኖረው። የልጁ ወንድሞች የአባቱ ልጆች ናቸው አሜሪካ ያሉ።
2: ታዲያ እንዴት እነሱ አባታቸውን አልፈለጉም? አባታቸውን የሚያውቁ ነው የሚያውቁ ከሆነ ወደዛ ሲሄዱ።
3: ይሄ ጫቅላ የተወለደው ለብቻ ነው እና ተወልዶ ከእናቱ ጋር ነው ወደዚህ የመጣ። አባትየውም ኢትዮጵያ ነው የሚኖረው። የአባትየው ልጆች አሜሪካ አሉ። ወንድማችን ፈልግልን እባክህ፣ አባታችን እንደዚህ ደብቆን ቆይቷል ምናምን ሲሉ ነበረ። እና ልጁ ሲወለድ እዛው እያሉ በደንብ እኔ ያውቃቸዋለሁ።
2: ለምን ደበቀ? ይህ አሁን ለአንተ ራስህ የሆነ ትድታማ መጣ። አንዳንድ ጊዜ በቤተሰብ መካከል ያለ ችግር ምናልባት ባትወጣው ችግር ውስጥ እንዳትገባ አንተ ነው ሀሳቡን ያመጣው አቶ ሊቁ።
3: ልክ ነው። ችግር የለም። ችግሩን እኔ እቀበላለሁ። ችግር የለም። እና አባትየው ግን እኔን በውስጥ እየደወለ ልጅነን ፈልግልኝ ሲለኝ ቆይቷል። አሁንም ቢሆን ብዙ ጊዜ ይደውልኛል። እንዴት ነው
1: ኃላፊነቱን ወስደህ አስተዋውቅ?
3: እኔ ኃላፊነቱን ወስዳለሁ። እኔ በእርግጠኝነት ልጁን ቁጭ ብዬ ነው ያስወለድኩት። ያው በደህና አብረው ነው የሚኖሩ የነበረው ጎንደር።
2: ምናልባት አቶ ሊቁ በግል አናግረንና ከተነጋገሩን፣ አሁን አንተ በቀጥታ ስርጭት ነው የገባኸው፣ እኛ እናውቅም። አንዳንድ የቤተሰብ ነገር ነገ ወዲያ አሁን የምትናገረው ነገር የሚያመጣውን አናውቅም፣ የሚያመጣውን ችግር። ስለዚህ እንነጋገርና በግል እንደገና እንቀበልህ። ምናልባት ሌላ ችግር ቢፈጥር በቤተሰብ መካከል እንግዲህ ቀጥታ ነው የገባኸው፣ አላወቅንም ምን ሀሳብ እንዳያስክና። አንዳንዴ የቤተሰብ ነገር አንተም ራስክ ማታውቀው ነገር ሊኖር ይችላል፣ አይታወቅም።
3: እኔ ሙሉ በሙሉ አውቃለሁ።
1: ኃላፊነቱን ከወሰደ
2: ያው ምናልባት ራሳቸው ቤተሰቦቹ ቢገቡ አሁን ሶስተኛ ወገን ሆነ
1: ኃላፊነቱን ከወሰደ እኛ እንግዲህ ለሚሆነው ነገር አንዳንድ ጊዜ ለምሳሌ አቶ ሊቁ አንዳንድ ጊዜ አሁን ለምሳሌ ኢትዮጵያ ተወልደው እዚህ ቤተሰብ ማውቁን ሊኖር ይችላሉ ማየወልዶ ይመጣል እንደዚህ ሁነተኛ ጋጣሚዎች አሉ እና ያን እንዳይሆን ነው እንጂ
2: የተጠፋፋቸው ያሉ ነው አሁን ደሞ አቶ ሊቆኔ ያለው ምትለ ቤተሰቦቹ መቼም አትቀርም በስጋ ዝምድና ቤተሰቦቹ ሳስተዋውቁ አንተ ነህ ያስተዋው ያው ይፈልከ ያለው
3: አዎ እኔ ለሰውየው ለአባትየው አባትየው እኔን እንደውክልና እንትን ብሎ ፈልግልኝ ያለ ስለሆነ እኔ ቅድሙን ነገሩም ስለማውቅ
2: እሺ ውክልናው ላክልኝ ነገው ውክልና ካለ አባትየው
3: አይ አዎ እንግዲህ አብራን በስምምነት ነው እንግዲህ በአብረን ያደግነት አባትየው ጋር ጎረቤቱነን አብረን አድገናል እሰትዮም አግብቶ ያለ አብረን የነበረ በዛ የተነሳ ነው እሱ እንትን ቢለኝ እንጂ ሌላ ሙሉ ክልና የተሰጠኝ አይደለም
2: ጥሩ በግል እንነጋገርና እንዳልከው ዞሮ ዞሮ ቤተሰብ ይገናኝ መልካም ነገር ነው ጥሩ ነው
3: አዎ እና ልጁ ቢያንስ ወደ 28 ወደ 29 አመት የሚሆነው ነው ልጁ በእድሜ
2: ጥሩ እንግዲህ በደንብ እንወያይበትና እንዳልከው በስርዓት ይፈልጋል ቀደም ብለናው ቀን ቢሆን ጥሩ ነበር ጥሩ እንግዲህ በርግጥ ሁሉ ነገር ተናግራለህ
3: ችግር የለም በጣም ነው ማመሰግነው ያው እንግዲህ በውስጥም ያናግራይታለ ቴሌፎን ጥያለው
2: እሺ ትልካለና
3: አው ቀበላለው ችግር የለም ደብዳቤውም አለ የላኩት ደብዳቤ አይተሽከውና
2: ኦኬ እሺ እናየዋለን
3: እሺ በጣም አመሰግናለሁ
2: ጥሩ እንግዲህ ቅርታ ሌላ ችግር ያው ሊመጣ ስለሚችል አስቀድመን ብንነጋገርበት ጥሩ ስለሆነ ነው እና አመሰግናለን አቶ ሊቁ
3: አሜን አሜን ባይ በሉ
2: እሺ ሰላም
3: ሰላም
1: ወደ ቀጣይ አድማጭ እናልፋለን አለው
4: አለው
1: ማንበል
4: ሀብቴ ጌታሁን እንባላለሁ
1: እሺ አቶ ሀብቴ ሀሳቦትን ያካፍሉ
4: እሺ በመጀመሪያ ደረጃ አመሰግናለሁ ለሙላችሁ ረዲዮን ሰራተኞች ሻዋቶ መልካም ሳምንት ያርግልና እኔ እንኳን የማቀርበው ሁለት ናቸው አንዱ ባለፈው በሆነ እንትን በሰው የርግዝና በሆነ ጊዜ ገና ልጅ ሳይወለድ የሆነ ሲባል ይሆናል ብላችሁ አስተያየት ለሰው ሰጣችሁ ነበር ሰው ምንም በዚህ ገብቶ የተናገረ ሰው የለም ለምንድን ነው ለማለት ፈልጌ ነው እንዴት ቀርሞ ያልነበረ ነገር
1: ሲሆን ዙሪያ እንዴት
4: የሆነ ሲያረግዙ ምን ስሙ ጠፋኝ እንጂ የሆነ እንደ ድግስ ምሽት የሚመሽ ነገር አለ ብላችሁ ስሙ ጠፋኝ
1: አይ ምንድነው ሴቶች ተሰባስበው እንትን የሚሉት ነው
4: አዎ
2: ነፍሰ ጡር ሴቶች ያለው ነው ቤቢ ሻወር ነው ምንድነው እንግሊዘኛ ነው እንግሊዘኛ ስም ነው እንግዲህ ከመውለድ በፊት ለሚወለደው ልጅ አስቀድሞ ድግስ መደገስ ማለት ነው
4: አዎ ለሱ እንደው እናንተ ጥሩ ነው በእውነቱ ህዝቡን በሙሉ የተቆጣጣራችሁ ያው ታነጋግሩታላችሁ ግን ሰው ግን ይሄ ነገር
1: ለምንድነው ሐሳብ ነው እንጂ ምናነሳ ቁጥጥር አይደለም ግን አሁን እንደዚህ ኢትዮጵያ ውስጥ በተለይ አዲስ አበባ የተለመደ አሁን ከቅርብ ጊዜ ወዲህ የመጣ ስናየውን በቴሌቪዥን በእውነት አግባብነት የሌለው በተለይ ደግሞ ምሳሌ የሚሆኑት አርቲስቶች ራሱ ሌላ መጥ ባህል ያስፋፉ ነው እዚህ ደግሞ ደኛ መጥቶ ደግሞ የህብረተሰባችን ችግር እየሆነ ነው ይሄን ብንዋይበት ጥሩ ነው እሺ
4: በዚህ ስትናገሩ ሰው ዝም ያለ ለምንድን ነው ይሄ ነገር ሌላ ድግሶች ይያሉ የደስ ተወለደ ወዲያ ግዴ ነው አንዳንድ ክርስትና እንትን 80 ቀኖች አንዳንድ ይሄው
1: 40
4: ቀኖች በሆኑ ጊዜ የሚበዛም እንደው እንደገናም ደግሞ ይሄ ሄና ሲሆን የሚበዛም እንደው ብሎ ይሄ እየታየ ደስታ ነው ይሄ ገና ነፍሰ ጡር ሆና ሞታ ሳይገላገል ሴትም ሆነ ወንድ ደስታው ሳይደረስ ይሄ ነገር ለሚሆን ምንድነው ብሎ እንዴት አንዳንድ ሰዎችስ እንዴት ምን አስተያየት ሳይሰጡበት ብዬ ነው በዚህ
1: እስቲርሶን አስተያየት ይለግሱ እንግዲህ ባሉ የሰፋ
4: አንተ አልባለም ምን አንተ በለው እንጂ ማለት
1: እሺ ያንተን ሐሳብ
4: እኔማ ይሄ ነገር መሆን የለበትም ነው አንደኛ ደስታ ሆኖ የገዚያ የግቢው ግድም ተተወለደ በኋላ ሁሉም ተገናኝቶ በደስታ ልጁን እንተ ይዞ ደስታው ተተወለደ በኋላ ነው የኔ ሐሳብ እንዴት አሁን ዝም ብሎ ገና በርግዝና ይሄ ነገር መሆን የለበትም የሚል ነው እኔ ሐሳብ አንድ ሐሳብ
1: አዎ እኛም በዚህ እንስማማለን
4: አዎ እና ይሄ ነው በሁለተኛ ደግሞ ይሄው በልጅና በወላጅ ይሄው አንዳንድ ይሄው ባለንቱን መጣል ወፈሹ መጣል ይሄው አንዳንድ ሰዎች ልጆቻቸውን ይጠብቁ እንደዚህም ይባል እንትን ውይይት አለና ይሄው በዚህ ሰሞን የወላጁ ልጅን ተቀምጦ መጠበቅ ስለማይችል ብዙ ተማሪዎች በሰሞን ተለቀዋል። ይሄው 12ኛ ክፍልም የፈጁ ከዚህ አንዳንድ ወደ 10ኛ ክፍልም ቢሆን ያው ወፈሽ ነው በሙሉ ያለው። ይሄ ተወጣጦ እንደ ማድወን እንደ ትምርት ቤት የሆነ ተሰጦ የኛው ልጆች በእኛው ሙዚቃ የሚያውቁ ልጆች አሉ። ስፖርት የሚያውቁ ልጆች አሉ። ሌላ ጽዩር ነገር ሁላም የሚያውቁ ልጆች አሉ። ለሌላ ስራ እየሩ ተመፈለግን ወንድሞቻችን እት በትምርት ቤት አካባቢ አብረው የሚሰሩ የኛ ሰዎች እንደገና በኤሪያ ሁላ የተወከሉ አሉ። እነዚህ እናንተ አንዳንድ ላይ ሰብስበው ህንነን ኩታራ በሙሉ በየፈረቃው ቢያስተምሩ እነሱም ስራ አጠው ሌላ ቦታ ሄደው ዛሬ ደግሞ ስራ እንደምታውቁት ለሁለት ወር ለሶስት ወር ብሎ አንዳንድ ሚፋል አይቀበልም። እና ይህንን እያደረገ ህዝቡ በአው እንደ አወጣጡልን ሰዎች ደሞዝ እየከፈለ በአማርኛም ቢያስተምሩ በኢብራይስጥም ቢያስተምሯቸው ጥሩ መሰኛል። አንዳንድ እዚህ ስሰማ ያው ወላጆች ይቆጣጠሩ ያው እንደዚህ ነው የሚሉት አንዳንድ የሚነጋገሩ ሰዎች ኒ ልጆች ተስራው ተመፈለግ ኒ ልጆች ቢያስተምሯቸው ወጣቶችን ድቃቃዎችን
2: ትልቆቹ ትንሾችን ቢያስተምሩ ነው።
4: አዎ የኞች ያው ለላ ቦታ ሄደው ትምርት ሄደው ለላ ቀይጣና ከሚማሩት የኞች ልጆች አሉ ብቃት ያላቸው ሚያስተምሩ እነዚህን ያደረጁ ህንኩታራውን ትናንሹን ቢያስተምሩ በጣም ጥሩ ነው የሚል ሐሳብ ነው ያለኝ።
2: ሐሳቡ ጥሩ ነው ግን ልጆች በእድሜያቸው ከሁሉም ህብረተሰብ ጋር ተቀላቅለው ለሁሉም የእስራኤል ልጆች የሚሰጠውን አይነት ትምርት ቀይታና ደግሞ የተለያየ ጥሩ ነው ፕሮግራሙ የተለያየ ትምርት አይነቶች ነው ያሉ አካል እንቅስቃሴ መዝናኛ ብዙ ነገሮች አሉ። አዎ ባህል ስላለው አንድ ላይ መሆናቸው ማራቸው ልጆች ጥሩ ነው። እንደኞች ለይቶ አንዳንዴ ደግሞ መለየቱም እኮ ችግር አለው አይደል?
4: እሺ ቀርታ እንጂ መለየት ሳይሆን እኔ አፉኝ እኮ የኞችም እንደ ቀይጣና እንደ ፈረንጆች እንደሚያደርጉት ወጣቶች አብረተሳቶ ቢያደርጉ
2: እነሱም የሚሳተፉ አሉ። ለነገሩ የሚሳተፉ እኮ አሉ በርግጥ። አዎ ጥሩ ነው ጥሩ ሐሳብ ነው። እንደዛ ከሆነ አልባት ሐሳቡ ስላልገባኝ ነው መጀመሪያ ይቅርታ። አዎ ቢሳተፉ ቢማሩ ጥሩ ነው ቢያስተምሩ። ደግሞ አንዳንዶቹ ምናልባት ገንዘብ ለማግኘት ሌላ ስራ የሚሰሩም አሉ። እያንዳንዱ እንደራሱ ችግር እንደራሱ ፕሮግራም እንደቤተሰቡ። ዞሮ ዞሮ ግን ቁም ነገር ያለው ቦታ ላይ ቢውሉ ጥሩ ነው። ታዳጊ ወጣቶች
1: ረፍትም ስለሆኑ ግን በጣም ደግሞ መያዝ አስፈልግም። አንዳንድ ጊዜ ትምህርቱን ረሳ አርገው ቢቆዩ ጥሩ ነው። ለሚቀጥለው አመት የበለጠ ጓጉተው እንዲጠብቁ ያደርጋልና ስራ ላይ መጫወቻ አንዳንድ እንደው ስፖርታዊ እንቅስቃሴዎች የሙዚቃ እንቅስቃሴዎች ቢሆኑ መልካም
4: ነው። ይሄን ነው እኔም ያልኩኛው።
2: ጥሩ ሐሳብ።
1: ትምህርት ሲበዛም እኮ
4: በተረፈ አመሰግናለሁ። ተዳራባን ሰማችሁ
1: እና መሰግናለሁ።
2: መልካም ቀን። ሌላ አድማጭ መስመር ላይ አለ። ሄሎ ጤና ይስጥልን።
5: ሄሎ ጤና ይስጥልን።
2: ማንን በል?
5: እኔ ብርቁ አይናለም ባላለሁ።
2: እንሻ አቶ ብርቁ ምን ሐሳብ አለዎት?
5: በጣም አመሰግናለሁ። ስራ ደበረባችሁም በሞላ አመሰግናለሁ ከልብ። እኔ ሐሳቤ ይሄ ሀገራችን ጉዳይ
2: ድምጽ ይሰማል ምናልባት ሬዲዮ ይሆን ወይስ ስራ ቦታ?
5: አይ ዋን ወጥቻለሁ። ወጣ አይሰማም ነው? ጥሩ
2: ይሰማል ግን ድምጽ በሬካ ስለሚሰማ ነው። እሺ እንቀጥል።
5: እና እኔ አንደኛ የሚያሳስበኝ ያው ሀገራችን ጉዳይ ወታደሮቻችን እየቀኑ ነው የሚሰውበት ነው። በቃ ኦዝኒዮቱን
1: ምናልባት ንፋስ
2: ንፋስ ስለሚሰማ ነው።
5: እሺ
2: ቆም ብላውራ ነው ነው ቦታ ምችል ከሆነ አንድ ቦታ ላይ
5: አሁን ቆም ብያለሁ።
2: እንቀጥል። ያው ንፋስ ስለሚሰማ ነው። እንቀጥል። እሺ
5: እና ማለት ነው ወታደሮቻችን በየጊዜው ያው የህይወት መስዋዕትነት ይከፍላሉ። አንደኛ ያው በትራምፕ መመሪያ ይሄድነን ሀገራችን ዛሬ በትራምፕ መመሪያ ነው ያለ። መቼም ትልቅ ሀገር ናት አሜሪካ። አሁን ያው እጅ መስጠት ማለት ነው እጅ ሰጠች ለኢራን ማለት ነው አሁን አሜሪካ። እና ትልቅ ሀገር በቃ ለትንሽ ሀገር ብደፈር በጣም ሁኔታው በጣም ነው የሚያሳዝን። እስራኤልም ያው የደከመችበትን ስንት ድል ያገኘችበትን ደግሞ እንደዚህ ማስተው በጣም አሁን እንግዲህ እንደሚጠናከሩ እና በጣም ከእንግዲህ ወደዚህ በጣም በጣም በጣም የሚጠናከሩበት ደረጃ ነው የሚወስዱ ነው የምለው የራጣው ስጋት ያለ ማለት ነው።
1: የሁሉ ስጋት ነው እንግዲህ ኢራኖች ማለት ነው።
5: ና አሜሪካን
1: አለበት አቶ ብርቁ ባንተ ይታ
5: አሜሪካን ደግሞ ላሁን ደና ሀገር ጀርና ተብላን በርቱ ዋና ሀገር መሪ በቃ የተባበሩት መንግስታት ሀገር ድምጽም በድምጽም ሽራገር ለኢራን እጅ መስጠቷ በቃ እንግዲህ አሁን አሜሪካ ማንንም እንግዲህ ማንንም የሚዳፈራት ማለት ነው። አሁን የኢራን እጅ መስጠት እንደስላሉ ማንንም ሀገር እንግዲህ እንደሚዳፈራት ነው እርግጠኛም ሆነ እንግዲህ ተፈሪ አይኖራትም ማለት ነው።
2: እንግዲህ አስቸጋሪ ነው። የቤንዙዌላም ትባል ሀገር ደቡብ አሜሪካ መሪዋ እንዴት እንዳመጡት አሜሪካዎች ከኢራን ጦርነት በፊት ተስተውሳለህ አቶ ብርቁ? በዛ ሁኔታ በርግጥ የሚፈሩ ሀገራትም አሉ። እንደውም ያው ግርበተራ ነው የሚባል ሌላ ሀገራትም ተራ እየጠበቁ ነው በዚህ ሁኔታ አምባገነን መንግስታት ሲባል ነበር። ከኢራን ጋር ያለው ሁኔታ ደግሞ አሁን ያያየን ነው። በአሁን ሁኔታ አይታወቅም። አሜሪካ እንግዲህ ማን ላይ ኃይሏን ታሳያለች ማን ላይ ትለሳለሳለች በሂደት የሚታይ ነገር ነው።
5: በጣም እና በጣም እስራኤል ብዙ ምቀኛ ብዙ ጠላት ነው የበዛባት። ቢያንስ ኸይራን ብቻ አይደለም በየሁሉ ነው። እርስ በርሳችን ደግሞ የውስጥ ሽኩቻ ደግሞ አለ። በቃ አረዲዎች ጦርነት አንሄድም አንታጠቅም። እነሱ እንዴት ሁሉም እኮ መማር ይፈልጋል መማር ይፈልጋል ሁሉም ቶራ መማር ሁሉም እኮ እየተማርን እኛም በቃ አገራችን በቶራ ነው የምንማር ወታደርነት አንሄድም ቢልስ ይዝሁ ማለት ነው። እና ስለዚህ ለምን የአፍጋና እየወጡ አገራችን ጥንቅ ላይ ሆና በጦርነት ሆኖ እንደዚህ አይነት ጋር እንደው እውነት ነው በጣም የሚያሳዝን ነገር ነው።
2: እንግዲህ ያለው ሁኔታ ትንሽ እውነት ነው በተለይ በውስጥ ያለው ችግር። እናመሰግናለን። ሌላ መጨምረው ሀሳብ ከሌለ አቶ ብርቁ?
5: ሌላ መጨምረው ደግሞ ያው እንግዲህ በኢትዮጵያ የሚጠባበቁ ወገኖቻችን ነው ዛሬ ሁልሽ እየታፈኑ ይህን ያህል ብር አምጡ እየተባሉ ብሩን ደግሞ ከሰጠውም ደግሞ እየገደሉ በቃ ይሄ ነገር ነው። እንዲያው መፍትሄ ቢኖረውስ እንዴት ነው? መፍትሄ የለውም ወይ? ያው እናንተ መቼም እንግዲህ ከኢትዮጵያ ባለስልጣን ጋር ምናምን ልትገናኙ ልታወሩ ትችላላችሁ። ለምንድን ነው መፍትሄ የማይሰጡት ነው?
1: በእውነት ከሆነ የአሊያ ጉዳይ እኛንም ራሱ ግራ የገባን ነው። በምን መልኩ እንደሚቋጭ ማን ነው በትክክል መልስ የሚሰጠው? አድማጮቻችን ጥያቄስ ማን ነው መልሶ እውነተኛውን ነገር የሚናገረው የሚለው ለእኛም ግራ የገባን ስለሆነ ሁላችንም እንግዲህ በየጊዜ ያለው ሁኔታ መከታተል ነው። አቶ ብርቁ
5: እንግዲህ በአንድ ሀገር እንደዚህ መንግስት ካለው ሀገር እንደዚህ መሆኑ በጣም ያው የመንግስቱ እጅ ያለበት ነው ሆነ በእውነቱ ነገር
1: ስማ ውሳኔ መስጠት ያለበት መንግስት ነው። ግልጽ ነው።
5: እንደዚህ ነው ምለው። አመሰግናለሁኝ።
1: አመሰግናለን።
5: መልካም ቀን ተመኘላችሁ።
1: መልካም ቀን። ቻው ቻው። ሌላ አድማጭ አለን። አለው።
6: ሻሎም
1: ሻሎም። ማን በል?
6: ጠና ስትልኝ ሰጠኝ ዘመነ ወርቅነሽ ሸጤ። እንግዲህ እነ ሻቢያው ሁላችሁ ነችሁ በይ ሁላ ለመቅበር መቼ እንግዲህ
1: ቡና ሶናል ስሞትን
6: እኔ አቆብ ከብቴ ባላለው
1: ናታ አቆብ ከብቴ እንዴት ነው?
6: ደህና አስትልኝ እንደምን አላችሁ ወንድሞች?
1: ደህና ነን። እስኪ ሀሳብ ክን አካፍል።
6: ደህና ነን። እንደ ባሩካችን ተመሰገነ ይሁን። እንግዲህ ምን ሀሳብ አለ የሚለውን ነው እንግዲህ የምጠብቀው እና እናንተ መጠየቃችሁ የቀደምኩ ማለት ነው። ሀሳባችን ብዙ ነው። አንዱ በውጭ ላለው አንድ ህዝ ላለው ብዙ ሀሳብ እናቀርባለን። እናንተም ደግሞ አሁን ተናግረዋል ለዚህ ነገር ያቅትና ያልከው ነገር ነው እውነትክን ነው። ከዚህ ውድማው ይረብረ በሮቹ ማይራቁ እንዲያው ውስብስብ ነው አልጠበቀም እርኩ የተባለ የሚባለው ነገር ይህ ተመልከት። ከዚህ በመጀመሪያ ከዚህ ለእስራኤሎች ወታደሮቻችን እየሞቱ ተናግራችሁታል። ይሁን ለምንሰባ በእናንተ ነው። ስድስት ወታደሮች ለሀገራቸው ለደንበራቸው አጥንታቸውን ክስክለው ደማቸውን አፍሰው ይህን የሚታገሉትን ትግል በዚህ ውስጥ ያለነ ሰዎች በዚህ ዳቶች ምንም ቢሰራ አንታገልም አንሄድም እያሉ ብዙ ምልሃማ ያደርጋሉ። ከዚህ ደግሞ የአማሪካው መንግስት በመጀመሪያ ደረጃ ህዝብላን ማውጣት አለበት ማገድ አለበት። የኞቹን ጫና የሚያደርገው ለምን ነው? ይህን ለማን እናገረው ማን ይሰማና አለ። እናንተ እንደኛ
1: ትራምፕንም እኮ ቃላቸው የሚያከብር አካል የለም። አሁን ትራምፕም ይናገራሉ እንጂ ኢራኖችም እያከበሩ አይደለም። በፈለጉት መንገድ ነው ይሄዳሉ።
6: ይኸውልህ ኢራንማ አሁን አቸነፈ ብለህ ማውጋት ትችላለህ። ሰጠይ ወርቅነሽ ኢራን አሁን ድርድር እርቅ እያለ እንደገና ደግሞ ይሄ ይኸውላ መሆን አለበት። እስራኤልም አዛን ማነው ይህን ህዝብላን እሱ ሊባኖንን ይውጣልን እያለ እየፈከረ ነው። እንግዲህ የሚያደርገው ነገር ሁሉ ስርዓት ተጉልበት መሆኑ የሁላችን እይታ ነው ማለት ነው። እና ይህ ግን መንግስቱን ከዚህ ያለው መንግስት የእስራኤል መንግስት ያለው እንዳይታገል እንዳይል ጫና ይሆንብሃል፣ ይሄ ይደረግብሃል። በዚህ ፖለቲካው ቀርቧል። በዚህ ያው እንደምትሰሙት እንደምታዩት ሁልጊዜ እነዚህ አሪዶች ራባን አሪዶች እየሰገድነ እየለመነ ጸሎታችን ነው በዚህ ነው የምናቸንፍ እያሉ አንድም ነገር ሲቆም አላየንም። አንተም ፈጣሪን ትለምናለህ፣ እኔም ፈጣሪን እለምናለሁ። ሁላችን ሴት ሆነ ወንድ ሆነ የተፈጠርንበትን ፍጥረታችን ለአምላካችን እየለመነ በጸሎት ላይ ነው ያለነው። የሁሉ ህዝብ ጸሎት ነው የሚሰማ። ይህን ብሎ ቃቄዳውን አድርጎ አልታገልም። በመኪና ውስጡ ላይ እየወዱ እየገቡ እየወደቁ የፈለክ ብታደረገ ይህን አይደል ማለት የማን ልጅ እየሞተ ማን ነው ሀገርን የሚያስከብረው? ማን ነው ደንበርን የሚያስከብረው? የት ላይ ሆኖ ሀገሪቱ ሳትከበር ወት ላይ ሆኖ ጸሎት የሚያደርገው ከምን ላይ ተቁሞ ነው?
1: በመጀመሪያ መቀመጫ እናለ ዝንጀሮ የሚባል
6: እንዴታ በመጀመሪያ ሽዎ ወቅቶ ስጁንና ሙርጡን አይ የእጄ ይቆይ የሙርጤን መጀመሪያ መቀመጫ ይን ብሏል። እውነትክን ነው። እና ይሁላ ነገር መቀመጫ እኮ አገር ሰላም ስትሆን ስትደላደል፣ ተማሪውም እንደ ትምህርቱ፣ ቄሱም እንደ ቅስናው ሁለመናው ነገር አይተነዋል። ስንት ማት ቱባስ ኮሊም ቤስ ኮሊም አልቀረ ህዝቡ መከራውን እያየ እየተሰቃየ ያን ሁላ አሳልፈን አይ እስራኤል ድንቅ አረገሽ አሸነፈሽ ብለን እንደ ልባችን እየተናገርን እያለነ በአሁኑ ሰዓት ግን እኔ እንጃ የአሜሪካው መንግስት ሰጠኝ እናንተም ታውቃላችሁ ዛሬ የሚናገረው የብቻ ነው። በመጀመሪያ ያደረገው ነገር ድንቅ እያለ አሁን የሚያደርገው ጫና በእስራኤል ሊግ የሚያደርገው ግን አሁን ለኢራንም ሆነ ለህዝቡላም ሆነ ለማስም ሆነ የሚያደርገው እርዳታ እንጂ ለእስራኤል ምንም ምንም እንደሌለ እንደ መጀመሪያው አድርጎ አልያዘም። ጥሩ አይደለም። ያሳዝናል። በጣም በጣም ሀሳብ ነው የሚያስገባን ነው ወንድሞች፣ በጣም ያሳዝናል።
2: ምን ይሻላል?
6: እንደገና ደግሞ አንድ ነገር ደግሞ አዎ ወሪትን እንደገና ብለው በዚህ በእንትን በዚህ ፖለቲካ ነገር ነው ይህን ያህል ሰው ወሪትን አጠና የሚባል ነገር አባቶቻችን ሲቀና ወፍ ጭጭ ፀሐይ ብልጭ ስትል ይህን ሁሉ ሙሴ ነብዩ ሙሴ ከፈጣሪያችን ከአምላካችን ጋር አምላክ እሱን መርጦ ሂዶ ወሪትን ያመጣው መጽሐፍን ያመጣው ማን ነው? ያን ጊዜ እኮ እሱ ሂዶ ሲያመጣ ከዚህ ጣዖት እያደረጉ ያለሆነ ስራ እየሰሩ ያን ሲያመጣ ያን ተቀብሎ ሲመጣ ከመንገድ ላይ ይህን ነገር ሲያይ ያን ሁላ በትነው ሰበረው ይባላል። እንደገና እግዚአብሔርም ይህን ነገር አይ ይህ ህዝብ ልበደንዳና ነው ይህ ጌታ የሚለውን ቃላት ቢት አይ አምላክ ወይ ከግብጽ ምድር አውጥተህ እንዲህ አድርገህ ፈጃቸው ብትባል እኮ ስምህ ይሰበራል በማለት እንደገና ለምኖ 40 ቀን 40 ሌሊት ለምኖ ሰግዶ እንደገና ወሪት ዘዳግም የሚባለው ያው ልተመልከት ያንን እንደገና ሄዶ ወሪቱን አምጥቶ ወሪት በመጀመሪያ አምላክ በእጁም የጻፋትን ባፉም የተናገራትን ለነብዩ ሙሴ ሰጥቶ ይኸው በሱ የእነሱ አምላክ ከዚች አድርሶናል። ህጉ ወሪቱ ህግጋቱ ያመጣን አምላክ ነው። ወንድሞቼ እህቶቼ እና እናንተ ሰሚናችሁ ያው ነገር በፍርድ ምታረቁት አይደላችሁ ለሚመለከተው እኮ ይሁንላ ነገር ማውቅ የለም ሁሉ ያውቃል ነገር ግን በጣም ያሳዝናል
2: እና ታቆፍ እና መሰግናለን ሰዓታችን ያለቀ ስለሆነ ነው
6: ወርቅነሽ እንደምን ነሽ ደህና ነሽ
2: ደህና ነኝ አይ ሰዓቱ ያንሰኛል ስለሚሉ ሁሌ ለጣልቃ ያልገባው ለዛ ነው እንዲበቃውት ብዬ ነው እኛ ስንናገር ደሞ የተወሰነ ጊዜ ስለምንወስድ
6: አቶቼ ወንድሞቼ እግዚአብሔር አገሩ ሰላም ያርግልን እሺ አገሪቱን አማን ያርግልን
2: እና መሰግናለን
6: እንደጋገር
1: አመሰግናለሁ እንግዲህ በድርድሩም በጦርነት
6: አመሰግናታለሁ እንግዲህ መረክ ስለሰጣችሁ ሙላችሁን አመሰግናለሁ ወንድሞች
2: እኛም እናመሰግናለን ስለተሳተፉ መልካም ቀን ይሁንልዎት
1: መልካም ቀን
6: አመሰግናለሁ
1: ተዳራባ እንግዲህ ወርቅነሽ ከሰዓት በኋላ ፕሮግራማችን እዚህ ላይ እየተጠናቀቀ ነው ለባልደረባችን ሻያው ደጉ እንዲሁም ለባልደረባችን ሃናስ ፈራው የቴክኒክ ባለሙያችን ደግሞ አሉ
2: የቴክኒክ ባለሙያችን ኤላይ ቢንሻባት ነበር አሁን ተቀይረዋል ከዛፈር ሳሊም ጋር ለሁለቱም እናመሰግናለን
1: ሹክራን ብለናል
2: እናመሰግናለን
1: ምሽት ለመሰባሰብ ላይ ነው

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሪሾን ቫቭ በታሙዝ ታፍሽን ፔይ ቫቭ ሲሆን ዶሮፓ ዘመን አቆጣጠር ሰኔ 21 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 14 ቀን 2018 ዓ.ም ነው። የምሽቱ ስርጭታችን ነው ጀመረ። የቴክኒክ ባለሙያችን ዘፈር ሳሊም ሲሆን የስቱዲዮ ትረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ ሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ሀገር ነው ፕሮግራም በሰዓቱ ይቀርባል። ከዛም ከአድማጮች ጋር በወቅታዊ ጉዳይ የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና በሰጠኝ ዘመነ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና ፕሬዝዳንት ኤርጾግ የዝበላ ድርጅት ሊባኖስን ተቆጣጥሮ እስካለ ድረስ ለሰላም ማውራት አይቻልም በማለት ተናገሩ። ለእስራኤል ሀገርና ህዝብ ሰላምና ደህንነት መከበር ሲሉ በሊባኖስ ምድር ባለፈው ሳምንት መስዋዕት የከፈሉ ጀግና ወታደሮች ቀብር ስነ ስርዓት ዛሬ ተፈጸመ። ክኔሴቱ የመንግስት መስሪያ ቤቶችን ዋና ተቆጣጣሪ ዳግመኛ የሚመርጥበት ጉዳይ የሌለ መሆኑን የክኔሴት አፈ ጉባኤ አሚር ኦሃና አስታወቁ። በአሜሪካና ኢራን መካከል የተደረሰበትን የመግባቢያ ስምምነት ቋሚ ለማድረግ ዛሬ በስዊዘርላንድ ውይይት ተጀመረ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ፕሬዝዳንት ኤርጾግ የዝበላ ድርጅት ሊባኖስን ተቆጣጥሮ እስካለ ድረስ ለሰላም ማውራት አይቻልም በማለት ተናገሩ። ፕሬዝዳንት ኤርጾግ ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት የዝበላ ድርጅት ሊባኖስን በቁጥጥር ስር በዋለበት ወቅት ስለ ሰላም መነጋገር አይቻልም። ኢራንም ብትሆን ይህን አጋጣሚ ለመጠቀም የምታደርገውን ጥረት ማቆም አለባት። ኢራን በሊባኖስ ጉዳይ ተጽዕኖ እያደረገች ባለበት ወቅት በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት ተግባር ላይ መዋል አይቻልም። ኢራን በሽብርተኛው ሂዝቦላ አማካይነት የሊባኖስን የእርስ በርስ ግጭት መገፋፋት ትፈልጋለች። በሊባኖስ ጉዳይ ኢራን በፍጹም ጣልቃ መግባት የለባትም። በዚህ ምክንያትም ዓለም ሁሉ ኢራንን ሊዋጋ ይገባል ብለዋል ፕሬዚዳንት ኤርጾግ ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ። ለእስራኤል ሀገርና ህዝብ ሰላምና ደህንነት መከበር ሲሉ በሊባኖስ ምድር ባለፈው ሳምንት መስዋዕት የከፈሉ ጀግና ወታደሮች የቀብር ስነስርዓት ዛሬ ተፈጸመ። ዛሬ ረፋዱ ላይ የሻምበል ባሻ አሌክሳንድር ፒሊን እና መጋቢ 50 አለቃ ዮአብ ክላይን የቀብር ስነስርዓት በሄርዝሌያ ከተማ ተፈጽሟል። የሻምበል ባሻ ኒር ቤን አሪ የቀብር ስነስርዓት ዛሬ ከቀትር በኋላ ክራም ማሃራ በተባለው ሰፈር ተፈጽሟል። በአምስት ሰዓት አካባቢ የመጋቢ 50 አለቃ ሊያብ ካባቢያ የቀብር ስነስርዓት በክፋር ሳባ ከተማ በሚገኘው ወታደራዊ መካነ መቃብር ተፈጽሟል። የመጋቢ 50 አለቃ ናቤ ሀብሾሽ የቀብር ስነስርዓት ደግሞ በስድስት ሰዓት አካባቢ የኢየሩሳሌም ሀርሄርጭል ወታደራዊ መካነ መቃብር ተፈጽሟል። እስራኤል ከሊባኖስ ጋር የተኩስ አቁም ስምምነት ከደረሰች ሚያዝያ ወር አንስቶ እስከ ዛሬ ድረስ ወደ 23 ወታደሮችና የመከላከያ ሚኒስቴር ጽሕፈት ቤት ሰራተኞች ህይወት መስዋዕትነት ከፍለዋል። ከጥቅምት 7 ቀን 2023 ዓ.ም ጀምሮ እስከ ዛሬ ድረስ 962 ወታደሮች ለውድ ሀገራቸውና ህዝባቸው ሰላምና ደህንነት መጠበቅ ሲሉ ውድ ህይወታቸውን ሰውተዋል። እስራኤል ከሊባኖስ ያለውን ስጋት ለማስቀረት የጦር ሰራዊቱ እርምጃ ከመውሰድ የሚያግደው ነገር ያልነበረ መሆኑን የመከላከያ ሚኒስትር እስራኤል ካጽ ገለጹ። መከላከያ ሚኒስትሩ ዛሬ ይፋ ባደረጉት መልእክት እንዳስገነዘቡት በሊባኖስ በእስራኤል ወታደሮች ላይ በደረሰው ጉዳት ምክንያት የጦር ሰራዊቱ በከባድ ሁኔታ አጸፋ መልስ ሰጥቷል፣ ብዛት ያላቸውን የሂዝቦላ አሸባሪዎች ደምስሷል፣ እንዲሁም የሂዝቦላን መሰረተ ልማቶች አጥቅቷል። እስራኤል በደቡብ ሊባኖስ ለደህንነት ማስከበሪያ የከለለችውን ቦታ ለቃ ትወጣም ብሏል የመከላከያ ሚኒስትር እስራኤል ካጽ። ይህ በእንዲህ እንዳለ እስራኤል ጦር ኢታማጆር ሹም ሌፍተናል ጀነራል ኢያል ዛሚር በደቡብ ሊባኖስ ስላለው የጦር ዘመቻ ከሚመለከታቸው ክፍሎች ጋር ዛሬ ተወያይተዋል። በእስራኤል የኢቦላ ቫይረስ የያዛቸው ሰዎች አሉ የተባለው የተሰራጨው ስጋት ዝቅተኛ መሆኑን በጤና ጥበቃ ሚኒስቴር ጽሕፈት ቤት የተላላፊ በሽታዎች ተከላካይ ቡድን አባል ታል ባሩሽ ገለጹ። ዳልባሮሽ የኢቦላን ቫይረስ ስርጭት በተመለከተ ሲናገሩ በእስራኤላንድ ሰው ተይዟል ተብሎ የተጠረጠረው አልተያዘም የሚለው ከፍተኛ ቦታ የሚሰጠው ነው። ሁለተኛው ሰውም ኢቦላ የተያዘ አይደለም ብለን እንገምታለን። የኢቦላ ቫይረስ ተይዞ ታሞ ወደ እስራኤል የሚመጣ አለ የሚለው ግምት ዝቅተኛ ነው። አሁን ኢቦላ በዋናነት በምስራቅ ኮንጎ ነው ያለው። ቦታውም ብዙ ችግር ያለበት ነው። በዛ አካባቢ የቫይረሱ ስርጭትም በቁጥጥር ስር አልዋለም። በቫይረሱ ለመያዝ ከተያዘ ሰው ጋር የቅርብ ንክኪ መኖር አለበት ብለዋል ታልባሮች ከሬሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ። ይህ በእንዲህ እንዳለ በኢቦላ ቫይረስ አማካኝነት የሚመጣው በሽታ ከሚመለከታቸው መንገዶች ከሚተላለፍባቸው መንገዶች አንዱ በቫይረሱ ከተያዙ ሰዎች ጋር የሚኖር የሰውነት ንክኪ መሆኑ ይገለጻል። ዳኞችን የሚመርጠውን ኮሚቴ መዋቅር ለመቀየር የሚደረገውን ጥረት በተመለከተ በቀረበው ይግባኝ ዙሪያ ዛሬ ከፍተኛው ፍርድ ቤት በችሎት ተመለከተው። በፍርዱ ችሎት የክነሴቱ ወኪል እንዳሉት የህግ ጠበቃዎች በኮሚቴው መሳተፋቸው የጥቅም ግጭት ሊያመጣ ይችላል ብለዋል። የከፍተኛው ፍርድ ቤት ፕሬዝዳንት አሚት በበኩላቸው ዳኞችን የሚመርጠውን ኮሚቴ ለመቀየር የሚደረገው እንቅስቃሴ እስከ 15 ዓመታት ባሉት ጊዜያት ውስጥ ፖለቲከኛ ዳኞችን ሊፈጥር የሚችል ነው። ከዚያም የዳኝነት አካሄዱም ይቀየራል። ይህ ዋናው ስጋት ነው። በኮሚቴው መዋቅር ለውጥ ማድረግ ከተጀመረ ጉዳት ያደርሳል ብለዋል። ፍርድ ቤት ይግባኙን በተመለከተበት ወቅት ችግሮች ተከስተው ነበር ተብሏል። የክነሴት አባል ታሊ ጉትሌቭ በካዳራሽ እንዲወጡም ተደርጓል። ይህ በእንዲህ እንዳለ ከአሁን በፊት ለብዙ ዓመታት ሲሰራበት የቆየው ዳኞችን የሚመርጠው ኮሚቴ አወቃቀር 9 አባላት ያሉት ሲሆን የህግና ፍትህ ሚኒስትርና ሌላ አንድ ተጨማሪ ሚኒስትር፣ የከፍተኛው ፍርድ ቤት ፕሬዝዳንትና ሌሎች 2 የከፍተኛው ፍርድ ቤት ዳኞች፣ 2 የክነሴት አባላትና 2 የጠበቃ ድርጅት አባላት የተካተቱበት ነው። ይህ ለዓመታት ሲሰራበት የነበረውና ዳኞችን የሚመርጡት አካሄድ ሚዛናዊ አይደለም በማለት በጥምር መንግስቱ በኩል ለመቀየር ሂደት ከተጀመረ በርካታ ጊዜያት ሆነዋል። በመንግስትና ተቀናቃኝ ፓርቲዎች አለመግባባት ምክንያትም ዳኞችን የሚመርጠው ኮሚቴ መሰብሰብ አለመቻሉን ተከትሎ አዳዲስ ዳኞችን ለመምረጥና ተጓድለው የሚገኙትን ለመተካት ችግሮች ተፈጥረው ይገኛሉ። በፍርድ አሰጣጥ ሂደት ላይም መስተጓጉል በመፍጠሩ ህብረተሰቡ ተጎጂ መሆኑ ይነገራል። ክኔሴቱ የመንግስት መስሪያ ቤቶችን ዋና ተቆጣጣሪ ዳግመኛ የሚመርጥበት ጉዳይ የሌለ መሆኑን የክኔሴት አፈ ጉባኤ አሚር ኦሃና አስታወቁ። ከሁለት ሳምንት በፊት ክኔሴቱ ባካሄደው ምርጫ የህግ ጠበቃ ሚካኤል ራቪሎን በሁለተኛ ዙር ድምፅ አሰጣጥ በአብላጫ ድምፅ መርጧል። ይሁን እንጂ በአመራረጡ ሂደት ላይ ችግሮች ነበሩ በሚል ለፍርድ ቤት አቤቱታ ቀርቦ ፍርድ ቤትም ክኔሴቱ ምርጫውን ዳግመኛ እንዲያካሄድ ባለፈው ሳምንት ውሳኔ አስተላልፏል። የክኔሴት አባል አፈ ጉባኤ አሚር ኦሃና የፍርድ ቤቱን ውሳኔ ውድቅ በማድረግ ፓርላማው አንዴ ድምፅ ሰጥቷል፣ ድምፅ አሰምቷል፣ ዳግመኛ ምርጫ የሚያካሄድበት ጉዳይ የለም ብለዋል ኤክስ በተባለው መገናኛ አውታራቸው ዛሬ ይፋ ባደረጉት መልእክት። በአሜሪካ አንድ ቀላል አውሮፕላን ከመሬት ወድቆ ተከስክሶ 3 እስራኤላውያን ህይወት አለፈ ተባለ። አውሮፕላኑ የተከሰከሰው ከአሜሪካና ከተማ ዋሽንግተን አጠገብ ሲሆን ከኒውዮርክ ወደ ሜሪላንድ ሲበር ነበር ተብሏል። የአውሮፕላኑ አብራሪና 2 ተሳፋሪዎች ወዲያውኑ ህይወታቸው ማለፉ ተገልጿል። አውሮፕላኑ በምን ምክንያት እንደተከሰከሰ አልተገለጸም። አውሮፕላኑ ያንድ የበረራ ትምህርት ቤት ንብረት ሳይሆን አይቀርም ተብሏል። በአሜሪካና ኢራን መካከል የተደረሰበትን የመጀመሪያ መግባቢያ ስምምነት ቋሚ ለማድረግ ዛሬ በስዊዘርላንድ ውይይት ተጀመረ። በውይይቱ የአሜሪካ፣ ኢራን፣ ፓኪስታንና ካታር ወኪሎች መገኘታቸው ተገልጿል። የኢራን ቴሌቪዥን ጣቢያ እንደዘገበው በውይይቱ መጀመሪያ የተነሳው የሊባኖስ ጉዳይ ሲሆን እስራኤል በሂዝቦላ ላይ የምትወስደውን የጦር ዘመቻ እስካላቆመች ድረስ የኢራን መሪዎች በሌሎች ጉዳዮች ከአሜሪካ ጋር ለመደራደር ፈቃደኛ ለመሆናቸውን እየገለጹ ይገኛሉ። የፓኪስታን ውጭ ጉዳይ ሚኒስትር እንደገለጹ ደግሞ የልዑክ ቡድን አባላት በኢራን የኒውክሌር ጉዳይ መወያየት እንደጀመሩና አሜሪካን የተበላለውን የኢራን ኡራኒየም ማዕድን መቀበል ይፈልጋሉ። ኢራናውያን ለዚህ ፈቃደኛ አይደሉም። የተበላለውን ኡራኒየም ከማስወጣት ይልቅ በዝቅተኛ ፐርሰንት ማብላላት ይፈልጋሉ። እስካሁን የተበላለውም በኢራን ምድር ውስጥ በፍርስራሾች ውስጥ ይገኛል። አሁን በዚህ ጉዳይ ነው እየተነጋገርን ያለ ነው ብለዋል የፓኪስታን ውጭ ጉዳይ ሚኒስትር ከኢስላማባድ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንና ሂዝቦላ ላይ እየዛቱ ነው። ኢራን የሆርሙዝን የባህር ወሽመጥ ከዘጉ ኢራናውያን ሀገር አይኖራቸውም፣ አሜሪካ የባህር ወሽመጡን ትቆጣጠራለች ብሏል። እስራኤልን በተመለከተ ደግሞ እስራኤል ዝበላን ድርጅት መዋጋት አልቻለችም ህንጻዎችን ሳታፈርስ ምንም ርምጃ መውሰድ አቅቷታል ሶሪያ ወደ ሊባኖስ ገብታ ህዝበላን ተዋጋ የሶሪያው ፕሬዝዳንት አሻራ ከእስራኤል የተሻለ ትክክለኛ ስራ መስራት ይችላል ብለዋል ትራምፕ ስፖርት ያ ሶስተኛ ዓለም ዋንጫ ሁለተኛ ዙር የማጣሪያ ጨዋታ ዛሬ ምሽት መካሄድ ጀመረ በእስራኤል ሰዓት አቆጣጠር አሁን 7 ሰዓት ጀምሮ በስፔን እና ሳውዲ አረቢያ መካከል ጨዋታው እየተካሄደ ይገኛል ምሽት 10 ሰዓት ጀምሮ ደግሞ ቤልጅየም ከኢራን ጋር ይጫወታሉ ለሊት 1 ሰዓት ላይ ኡራጓይ ከኬፕ ቨርዴ ለሊት 4 ሰዓት ላይ ኒውዚላንድ ከግብጽ ጋር ይጫወታሉ እስካሁን ወደ ቀጣይ ዙር ያለፉ ሀገራት 3 ሲሆኑ ሜክሲኮ አሜሪካና ጀርመን ናቸው ሃይቲ እና ቱኒዚያ አንድ ቀሪ ጨዋታ እየቀራቸው ካለም ዋንጫ ውድድር ውጪ ሆነዋል በመጨረሻም የአየር ንብረት ትንበያ በነገ ሁለት ሙቀቱ በመጠኑ ይቀንሳል በተለይ በመካከለኛው ሀገሪቱ ክፍልና ተራራማ ቦታዎች ሙቀቱ በመጠኑ የሚቀንስ መሆኑን የዘርፍ ባለሙያዎች ያደረሱን ዘገባ ይጠቁማል የነገው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴል አቪቭ በተመሳሳይ ሁኔታ 27 በሃይፋና አካባቢዋ 28 በኤርሸባና አካባቢዋ 31 በኤላትና አካባቢዋ 37 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፍ ባለሙያዎች ወርቅነሽ ለሰዓቱ ያለን ዜና እዚህ ላይ አበቃ
1: አመሰግናለሁ ሰጠኝ ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ የምናቀርበት ሰዓት ነው። ወርቅነሽ እንዴት አመሸሽ?
1: እግዚአብሔር ይመስገን። እንዴት አመሸሽ?
0: ደህና ነኝ። እንግዲህ ያው ሰሞኑን የነበረው ሁኔታ በጣም የሚያሳዝን ነው። ወታደሮች ህይወት መስዋዕትነት መክፈል ያን ተከትሎ እንግዲህ ብዙ ስሜታችን የጎዳ ነገር ነበር። አሁን ደግሞ እንግዲህ ወደፊት እስኪ ሰላም ያምጣ እንላለን። ሌላው እንግዲህ በአሜሪካና ኢራን መካከል በጀኔቫ እየተካሄደ ያለው ድርድር ያለበት ሂደት ምን ይመስላል? ውጤቱ ምን ይሆን? እንደው ለወደፊት ስንገምት
1: ለመገመት ከባድ ነው ሰጠኝ። እንደሚታወቀው አሜሪካ ያለችበትን ድርድር ውጤቱ ይሆናል ብሎ ለመገመት ኢራንም በዚያው ተመሳሳይ ነው። የኢራንም ጉዳይ ውስጥ ውስጡ አይታወቅም። የኢራንም ሁኔታ የአሜሪካም ጉዳይ ፕሬዚዳንት ዶናልድ ትራምፕ እንዲሁ ድፍርስ አድርገው ይቀይሩታል ያለውን ሁኔታ ወዳልተጠበቀ አቅጣጫ እና ለመገመት ቢከብድም ግን ድርድሩ ዛሬ ያው ተጀምሯል። እንዳልከው አንተም በዜና እንዳየኸው አደራዳሪ ሀገራቱ ኳታርና ፓኪስታን ናቸው። ትራምፕ እንግዲህ በአሜሪካ በኩል የልዑክ ቡድኑን መርተው የመጡት ምክትል ፕሬዚዳንቱ ጄዲ ቫንስ ናቸው። ትራምፕ ግን በተለያየ መገናኛ አውታር ቃለ መጠይቅ ይደረግላቸዋል። ባሳለፍነው ሌሊት ጀምሮ በኢራን ላይ እንደዛቱ ነው እንግዲህ የሚነገረው። የኢራን ልዑክ ቡድን ጋር ተነጋግሬያለሁ፣ ባሳለፍነው ሌሊት አስፈራርቻቸዋለሁ፣ አስጠንቅቄያቸዋለሁ። የሆርሙዝ የባህር መስመር ካልተከፈተ እነሱ ራሱ ከድርድሩ ቦታ ወደ ሀገራቸው የሚመለሱበት መንገድ አይኖርም፣ ሀገር አይኖራችሁም ብያቸዋለሁ ብለዋልና እንግዲህ በዚህ ደረጃ ዝተዋል። መጨረሻውን እናያለን።
0: ሆነው ይሰማሉ ወይ ነው
1: እንግዲህ ኢራናውያን ይሰማሉ ወይ፣ ትራምፕስ እዛቻቸው እውን ይሆናሉ ወይ ጥያቄ ነው። እንዳልከው በዚህ ሁኔታ ነው እንግዲህ ድርድሩ የተጀመረው። ተስፋ ይኖረዋል የሚል ግምት አላቸው አደራዳሪዎቹ። ግን ደግሞ ያው ጥላ ያጠላበት ነው። በሚገርም ሁኔታ ትራምፕ እንዳሉት ሰጠኝ፣ አንተም ዜና ላይ ተዋል፣ እስራኤል ምንድን ነው እስራኤል በሊባኖስ ህንፃዎችን ሳታወርድ የሂዝቦላን ድርጅት አዎ ማንቀሳቀስ አልቻለችም። እና የሚገርም ነው እስራኤል የሂዝቦላን ድርጅት ለምንድን ነው ከባድ ጉዳት ሳታደርስ ህንፃዎችን ሳታፈርስ የሂዝቦላን ድርጅት ማጥፋት ማትችል ብለዋል። ምናልባት በታምር
0: ሀገራቸው እኮ አፍጋኒስታን ገብታ ነበር፣ ኢራቅ ገብታ ነበር። ምንድነው ችግር ሳይፈጥሩ እነሱ
1: ያን ማድረግ ያልቻሉ? ምናልባት እንግዲህ እስራኤል ታምር ትሰራለች ዝም ብለው አስበው እንደሆን የጦር መሳሪያ ሳይተኮስ አይታወቅም። ግን እንደዛ እንዳሉ ነው መረጃዎች የሚመለከቱት። የሶሪያው በጣም የሚገርም ሁኔታው ደግሞ የሶሪያው ፕሬዚዳንት አሻራ ወደ ሊባኖስ እንዲገባ አድርጋለሁ፣ የአሻራ መከላከያ ሰራዊት ከእስራኤል የበለጠ ትክክለኛ ስራ ሊሰራ ይችላል፣ ሂዝቦላን ኢላማ አድርጎ ሊያጠቃ ይችላል እና ይህንም እናደርጋለን። በዚህ መንገድ በእስራኤልና በሊባኖስ መካከል ያው የሰላም ድርድር ሊኖር ይችላል የሚል ተስፋ እንዳላቸው ነው አሁንም የሚገልጹት። በዚህ ሁኔታ እንግዲህ በስዊዘርላንድ ድርድሩ እየተካሄደ ነው። ኢራን ምልትል ትችላለች። አደራዳሪ ሀገራቱ ተስፋ አለ ቢባልም ግን መጨረሻው ሳይታይ አይታወቅም። ትራምፕ በመካከል ደግሞ የሚያስተላልፉት ትዕዛዝ ወይም መመሪያ አይታወቅም። ያለው ሁኔታ ግን አዎ ትንሽ ማይታመን ነው። እስራኤል መከላከያ ሰራዊት ጦር መሳሪያ ሳይተኩስ ለምን ሂዝቦላን አያጠፋም የሚሉት ነገር፣ የሶሪያ መከላከያ ሰራዊት ከእስራኤል በበለጠ ሊባኖስን ሊደመስስ ይችላል የሚሉት እንትን ምናልባት የመካከለኛውን ምስራቅ ተጨባጭ ሁኔታ አውቀዋለሁ የሚል ጥያቄ ሊያስነሳ የሚችል ጉዳይ ነው እና አንተ የምትጨምረው ነገር ሰጠኝ።
0: አሁን ካልሽው እንግዲህ ምናልባት እኔ የማስበው አሁን አሜሪካ ከገባችበት አዘቅት ውስጥ አሁን ሰተት ብላ እንግዲህ ገብታ በዚህ በመካከለኛው ምስራቅ ውስጥ የደረሰባት ችግር አለ። በዚህ በአካባቢው የፋርስ ባህረ ሰላጤ ሀገራት የነበራትን የጦር ሰፈር ሁሉ ኢራን ያጠቃችበት፣ እንደገናም በአሜሪካ ብዙ ተቃውሞ መግጠሙ ደግሞ በአሸናፊነት የመወጣት ሁኔታ ስላለ ምናልባት ከዚህ ነገር ለመውጣት አሜሪካ ስለምትፈልግ ይሆናል እንጂ ጦርነት የገጠመች ከእስራኤል ጋር ተመሳስላ አብረናለን ሁሉን እየሰራን ነው ብለው ነው አብረው ወጡ። እስራኤልም ቢሆን በድርድሩ ብትሳተፍ እንዲያውም ውጤታማ የሆነ ነበር፣ ለወደፊትም ተስፋ የሚሰጥ ነገር ነበረው። ግን የአሜሪካ አንዱ ችግሯ ቀድሞም ቢሆን ሌሎች ሀገራት የሚጠሏት እኔ ያለምን ሁኔታ እኔው ልፍተለው እኔም ልቋጥረው እኔም ልቋጨው ነው የምትልና ሁሉን ነገር እሷ ካላወካችው ካልጋገረችው የሚጥም አይመስላትም። በዚህም የዓለም ሀገራት አሁን እያገለሉ ሌሎች እነ ሩሲያ እነ ቻይና ሌሎችም እየተጣመሩ የሄዱበት ሁኔታ የመጣበት ነገር አለና ምናልባት ከጦርነቱ ለመውጣት ሲሉ ነገሮችን አቀዝቅዘው ከሰላም ስምምነት ሊደርሱ ይችላሉ። ኢራናውያንም ተጎድተዋል። ውስጥ ለውስጥ አይናገሩ እንጂ ብዙ ኢኮኖሚ ጉዳት፣ ብዙ ወታደራዊ ጉዳት ደርሶባቸዋል። ግን እነሱም ቢሆን በአሸናፊነት ለመታየት ጥረት ያደርጋሉ። ምናልባት ሁለቱም ከዚህ ከጦርነቱ ለመውጣት ስለሚፈልጉ በስምምነት ይቋጫሉ የሚል ሁኔታ አለ። ግን የታቀደውን የታለመውን በጦርነቱ የተቀመጡት ግቦች ግን ከኒውክለሩ ውጪ ምናልባት እንደው ድል ከተገኘ ኒውክለሩ ውጪ ሁሉም ባየር ነው የሚቀር።
1: አስቸጋሪ ነው። አሁን እንግዲህ አሁን ባለ ሁኔታ ያሉት ኡራኒየም መጠኑ እሱን ለማጥፋት እዛው እንዳለ የፓኪስታኑ ፕሬዚዳንት ምንድነው ያሉ ያን ለማጥፋት ነው ያው የኒውክለር የተበላላው ኒውክለር መጠን ኢራን ውስጥ እንዳለ እዛው እንዲጠፋ ለማድረግ በዚህ ዙሪያ እንደተደራደሩ ነው እስካሁን የሚነገረው። እንግዲህ እዛው ኢራን ውስጥ ሆኖ ደግሞ ይጠፋል እንዴት ነው የሚጠፋው? እንግዲህ እንደ ንፋስ ብኖ አይጠፋ። ይሄም
0: ሌላው ጥያቄ ነው የሚያን
1: እንግዲህ ያው ሌላው ያው በደቡብ ሊባኖስ ሳይ ዘና አይተናል በርግጥ ሰጠኝ እንደው ግን የእስራኤል መከላከያ ሰራዊት የአሜሪካን ትዛዝ ተቀብሎ ርምጃውን ሊያቆም ይችል ይሆን?
0: አቆም የመከላከያ ሰራዊቱን ጠቅላይ ሚኒስትሩ እንደሚሉት አሁን በተለይ መከላከያ ሚኒስትሩ እንቀጥላለን የሚያስቆመን ገደብ የለም ነው። የታማጆር ሹም በወቅታዊ ጉዳዮች ደቡብ ሊባኖስ ያለውን የጦር ዘመቻ በተመለከተ ተወያይተዋል። የተወያዩበትም እንግዲህ ያለውን ሁኔታ ከጦር መሪዎች ጋር አብረው የመከሩበት ሁኔታ አለ። አንድ የሚያሳዝነው ቅድምም እንዳልሽው እስራኤል የመዋጋት አቅማ ራሱ አሜሪካ ልትመሰክረው በኢራን ጦርነት እንኳን ምን ያክል ብቃት እንዳሳየ ስንት አውሮፕላን 200 የሚሆኑ አውሮፕላኖችን አሰልፋ አንድም አውሮፕላን ሳይመታባት ሳይወድቅባት ጦር ዘመቻ እንዳካሄደች ያውቃሉና በሊባኖስ ላይ ዜጎችን ላለመጉዳት የሚለውን ነገር እንደ ድክመት አይተው ለጠላት እንደው ጉልበት የሚሰጥ ንግግር ማድረጋቸው ተገቢነት የለውም። የሊባኖስ ጦርነት መሆን አለበት ብዬ አሁንም ደጋግሜ ተናገርኩት። ልክ በ2006 እንደነበረው በ2006 ዓመተ ምህረት ሊባኖስ እስራኤልን ሲያጠቁ ሂዝበላ ሲያጠቃ መላ ሊባኖስን ስታጠቃ ነው ያኔ ሽማግሌ ገብቶ 20 ዓመት የሚሆን የቆየ በሰላም ተከብሮና እስራኤል ምናልባት መላ ሊባኖስን መንግስቱን የሊባኖስን መንግስት አጠቃላይ እርምጃ ወስዳ ቢሆን አሁን ትራምፕ እንደዚህ ያላግጡም ነበር። ለማንኛውም ግን ጦሩ እርምጃውን አጠናክሮ መሄድ ነው። አዳዲስ የሊባኖስ የዝበላን ድርጅት የጦር ሰፈር ይዞታዎች ሁሉ ዋሻዎች ሁሉ እያገኘ እንደሆነ እያስታወቀ ያለበት ሁኔታ አለ። በትራምፕ ንግግር የሚቆም መስሎ አይታይም።
1: በሚገርም ሁኔታ እንዳልከው ትራምፕ እኮ እንደውም ይሄ በዳቡስ በኢኮኖሚ ባለም ኢኮኖሚ ጉባኤ ላይ ይመስለኛል እስራኤሎች በጣም ፋይተር ተዋጊዎች ናቸው ጀግኖች ናቸው ብለው መስክረዋል። በዚህ ጦርነትም እንደው የረዥም ጊዜ ትውስታ ያለው ዓለም አቀፉ ማህበረሰብ ይህን ንግግራቸውን ይረሳዋል ብዬ አላስብም። ድንገት ደግሞ ዛሬ አሁን እንዳልከው የሶሪያው ይሻላል
0: ባለፈው ሳምንት እንደዚህ ብለዋል።
1: አዎ እንግዲህ ሳይፈልጉ ሲቀሩ ዝቅ ዝቅ ያደርጋሉ፣ ሲፈልጉ ከፍ ከፍ ያደርጋሉ።
0: 80ዋን ሲቆጥሩ ትንሽ እንደው ይናገሩት
1: እንግዲህ ብዙ ማለት ይቻል ነበር። አዎ
0: በ80 አመቱ በጣም በስሎ ጥሩ ነገር ለትውልድ የሚተርፍ ነው እንጂ ዛሬ ጧት የተናገረውን ነገር ከሰዓት በኋላ የሚሽረው
1: እንደዛ ነው።
0: ወዳጅ ለተባለች ሀገር አትችልም።
1: የሶሪያ መንግስት እኮ ስልጣን ላይ የመጣው የእስራኤል መንግስት የእስራኤል መከላከያ ሰራዊት የህዝቦላን ድርጅት ስላዳከመለት እኮ ነው። የህዝቦላ ድርጅት ባይዳከም ሶሪያ ምድር ላይ አሁን ስልጣን ላይ ያለው መንግስት መምጣት ባልቻለ ነበር ወደ ስልጣን። የተጨባጭ ሁኔታ ባለበት ነው እንግዲህ እንደዛ የሚሉት። ለማንኛውም ግን ዞሮ ዞሮ የሚታመን ነገር አይደለም፣ እንደው ተናገሩት እንጂ ማን ያምናቸዋል?
0: እዚህ ላይ እንደው ይህንን ርዕሰ ጉዳይ ለመደምደም ያክል ለመጨረሻ ያክል በባለስልጣናትን መካከል ልዩነት ሊኖር ይችላል፣ የሀሳብ ልዩነት ግን በአሜሪካና እስራኤል ወዳጅነት ብዙ ጉዳት የሚመጣ መስሎ አይታየኝም። ምክንያቱም መሪዎች ያልፋሉ፣ ይቀየራሉ፣ ሀገራት ይቀጥላሉ። ስለዚህ ትራምፕ ደግሞ ይህን ወዳጅነትን ያደረጉትን ነገር አሜሪካ ያደረገችውን ታሳቢ ያደርገው ቢናገሩ ጥሩ ነው ነበር። እንግዲህ ትራምፕ
1: ጥልቅ ወዳጅነትም ስላለ እንዳልከው ለክፉ የሚሰጥ ላይሆን ይችላል ሁሉም ነገር፣ በተለይ በመከላከያ ሰራዊቱ ያለው ምስጢራዊ የጦር መሳሪያ ምርት የግብይት አሰራር ሁለቱ በጋራ ነው የሚሰሩ ሁለቱ ሀገር መከላከያ ሰራዊቶች። እና እንዳልከው ዞሮ ዞሮ ያው የመሪ ጉዳይ ነው እንጂ መሪ ሲቀየር ወዳጅነትና ህዝብ ይቀራል። አዎ ይሄ ይችላል ወደሚቀጥለው
0: እናየዋለን። ሌላው ደግሞ ዳኞችን የሚመርጠው ኮሚቴ አወቃቀር ላይ መንግስት ለውጥ እንዲደረግ ይፈልጋል። በዚህ ዙሪያ ደግሞ ለውጥ መደረግ ያለበት የሚሉ አካላት አሉ። ይግባኛል ነበር ተመልክቶታል ፍርድ ቤት እንዴት ነው
1: አው ዛሬ ይሄ ጉዳይ በጣም እንግዲህ እንደምናስተውሰው አሁን ስልጣን ላይ ያለው መንግስት ስልጣን እንደወጣ ጀምሮ የጀመረ አከራካሪ ጉዳይ ነው ከጥቅምት 7ቱ ጥቃት በፊት አሁን ይሄ ነበር ትልቁ አከራካሪ የነበረው እንትን ሶስቱ የስልጣን አካላት ተግባብቶ ተናቦ አለመስራት ደረጃ ስልጣናቸውን ጠብቀው መንግስት በከፍተኛው ፍርድ ቤት ስልጣን ጣልቃ ገብቶ ለውጥ ይደረግ መሻሻይ ይደረግ ማለቱ ትልቅ ጥያቄ ነበር እንደምናስተውሰው ሰጠኝ ከዛ በኋላ ጦርነቱና ያው ሌላው ሂደት ነው እንዲረሳ ያደረገው እንጂ ተቃዋሚ ፓርቲዎችን ተቃዋሚውን ህዝብ ለሰልፍ እንዲወጣ ያደረገው በመካከለ አለመግባባት እንዲፈጠር ያደረገው ትልቅ አከራካሪ ጉዳይ ነበርና እንግዲህ ሲንከባለል ቆይቶ ዛሬ እንዳልከው ከፍተኛው ፍርድ ቤት ባጋጽ ተመልክቶታል ጥያቄው ምንድነው ዛሬ አሁን በዳኞችን የሚሾመው ኮሚቴ ላይ የኮሚቴው አወቃቀር ላይ ለውጥ ይደረግ ነው ይሄን ጉዳይ ደግሞ እንግዲህ መንግስት እንግዲህ ፖለቲከኞች ነው ይሄን ያሉት የህግና ፍትህ ሚኒስተሩ ያሪብ ለቪን ይሄን በመቃወም ነው ዛሬ በቀረበው አቤቱታ ላይ ችሎቱ የተካሄደው ከፍተኛው ፍርድ ቤት እንደነው የሚለው ይሄ ጉዳይ ፖለቲከኞችን የበለጠ ወደ ዳኛውን ወደሚመርጠው የኮሚቴ መዋቅር ለማስገባትና ፖለቲካዊ ጫና እንዲኖረው ማድረግ ነው በሂደትም ኮሚቴው ላይ ብቻ ሳይሆን በፍርዱ ሂደትም ፖለቲካዊ ጫና ይኖረዋልና ቀስቀስ ይላል
0: ፖለቲከኞች ይገባሉ ነው
1: አዎ ፖለቲከኞች ይገባሉ የፖለቲከኞች ጫና ይኖረዋል በፍርዱ ሂደትም አጠቃላይ በዚህ በፍትህ መዋቅሩ ላይ ፖለቲካዊ ጫና ይኖረዋል በዛ መንገድ እንግዲህ ዲሞክራሲው የተጎዳ ይሄዳል ነው ጥያቄው ዛሬ የነበረው ችሎትም እንግዲህ ፖለቲከኞችን የክነሲት አባል ታሊ ጉትሊቭ እንዲስኮጡ ድረስ ያው በጭሆት እየተናገሩ ያው በሁከት የተሞላ ነበር ምንም መጨረሻ ላይ የተደረሰበት ድምዳሜ የለም አስቸጋሪ ነው አንተም ጨምሮ ነገር ካለ
0: አዎ እንግዲህ አንዳንድ ጊዜ ህግጋት እንደው ለሀገሪቱ ለሁሉም የሚያገለግል ከሆነ አሁን ለምሳሌ ዳኞችን የሚመርጠው ኮሚቴ ዳኞች ሲባሉ ቀኝንም ግራንም ነው የሚዳኙት ቀኝንም ግራንም ለሚዳኝ እርግጥ ነው በመንግስት በኩል አንዳንድ የሚቀርቡ አቤቱታዎች አሉ ዳኞች በሞኖፖልነት የተቆጣጠሩበት ሁኔታ ራሳቸው ይመርጣሉ ራሳቸው ይወስናሉ ለምሳሌ ሶስት የከፍተኛው ፍርድ ቤት ፕሬዝዳንቶች መኖራቸው ሁለት የህግ ጠበቃ ወኪሎች መኖራቸው ያንን የዳኞችን የሚመርጠውን ኮሚቴ በእነሱ በራሳቸው ቁጥጥር አደረጉት ሌላውን ከጨዋታ ውጭ አደረጉታል ነው
1: የፖለቲከኞች ጥያቄ ነው ይሄ
0: አዎ የመንግስት በተለይ የህግና ፍትህ ሚኒስትሩ ሚሉትኝ በሌላ በኩል ደግሞ ይህን የሚቃወሙ አካላት ደግሞ መንግስት እጁን ካስገባና እሱ የሚፈልጋቸውን ሰዎች አስገብቶ የሚሾም ከሆነ ያ ፍርዱ ፖለቲካዊ ሊሆን ይችላል የዲሞክራሲ ተቋሙ ሊላላ ይችላል ነው የሚሉ እና እንደዚህ ከሆነ ሁለቱም የሚጎዱበት ነገር ከሌለ ቁጭ ብለው ለሀገሪቱ ለምሳሌ አሁን ህገ መንግስት ባላቸው

0: ቀርቦ ህጎች ሁሉ ብዙም ተጽዕኖ ላይ ፈጥሮ ይችላሉ። ግን ዞሮ ዞሮ ለሀገሪቱ ለህዝቡ የሚጠቅም ነገር ቢኖር ጥሩ ነው። ከዚህ ጋር በተያያዘ አንድ መጨረሻ የምንመለከተው ወርቅነሽ ክኔሴት አፈ ጉባኤ ምላሽ የሰጡበት አሁን የመንግስት ህግ አማካሪው ጉዳይ ምርጫ ተካሂዷል፣ ስህተት ነበረ፣ ይህን ስህተት እንደገና ለማረም
1: የመንግስት መስሪያ ቤቶች ተቆጣጣሪ
0: ዋና መስሪያ ቤቶች ተቆጣጣሪ
1: ባኪራ መዲና
0: የፍርድ ቤትን ውሳኔ ደግሞ የመንግስት የክኔሴት አፈ ጉባኤ ምንመርጠው የለም ብለው ምላሽ መስጠታቸው እንዴት ነው? ከህግ አንጻር
1: አሁን ይሄ ወደ ከፍተኛው ፍርድ ቤት እንዲቀርብ ነበረ ባለፈው እንግዲህ እንትን ያሉት ሚካኤል ራቬሎ የጠቅላይ ሚኒስትሩ ያቀረባቸው ተወካይ ስለተመረጡና እሳቸው ስላቀረባቸው ሳይሆን ሚስጥራዊ ያልነበረም ህጉን የጣሰ ነው አመራረጡ። እያንዳንዱ የክነሴት አባል ሲመርጥ ድምጽ ሲሰጥ በፎቶግራፊ ተደገፈ በመቅረጻቸው ምክንያት ያው ሚስጥራዊነቱን አልጠበቀም ነው አቤቱታው ቅሬታውና በዚህ ምክንያት ነው ወደ ከፍተኛው ፍርድ ቤት ባጋጽ እንዲቀርብ ተብሎ ተጠይቆ ነበር። እንዳልከው ዛሬ ደግሞ አሚር ኦሃና የክነሴቱ አፈ ጉባኤ ተመርጧል እንዴ ለምንድን ነው መመላለስ አያስፈልግም ብለዋል። ግን ጥያቄ ይቀርበናል። ዘሮ ዘሮ ዲሞክራሲ ማለት የሆነው ጥያቄው እኔ የሚቀርብ ይመስለኛል ወደ ከፍተኛው ፍርድ ቤት ምናልባት
0: ፍርድ ቤት ቀርቦ ባለፈው ሳምንት የከፍተኛው ፍርድ ቤት ነው እንደገና ምርጫውን አድርጉ ትእዛዝ ያስተላለፈው ወይም ውሳኔ ያስተላለፈው። አሁን ያንን ነው አሚር ኦሃና
1: አይቻልም ብለዋል።
0: አይቻልም
1: ምናልባት ይግባኝ ነው እንግዲህ እዚህ በኋላ ሊቀርብ የሚችለው ወደ ፍርድ ቤት እንዳልከው በይግባኝ ነው።
0: አሁን ማንን ማን ነው እንግዲህ ፍርድ ቤት የሚወስነውን ሌሎች አካላት ተግባር ማያወሉ ከሆነ የዲሞክራሲ ተቋሙ ምን ያክል ነው? ለየትኛው አካል ነው ችግር ተፈጠረ ተብሎ አቤቱታ የሚቀርበው? ግራም ያጋባ።
1: ልክ እኮ አይደለም ፍርድ ቤት የወሰነውን አሁን የፖለቲከኞች አንቀበልም ማለት ፍርድ ቤቱን ውሳኔ ያለመቀበል እኮ ነው። ስለዚህ ይግባኝ ይኖራል ብዬ ነው ማስበው። ያው አካሄዱም እንደዛ ነው እንግዲህ የፍርድ ቤት ውሳኔ ተቀባይነት ከሌለው በይግባኝ እንደገና ወደ ፍርድ ቤት ይቀርብ ይሆናል። እንዲህ ያለመችም ይጓተታል፣ ምርጫው ይደርሳል።
0: እናየዋለን። እናመሰግናለሁ። ደቀ ቀጥ ይሆናል።

0: ሽመላ ሽመላ አገራችን ኢየሩሳሌም ደና
1: አገርህን ኦክ አዘጋጅና አቅራቢ ይሻያው ደጎም ክብራትና ክብራን አድማጮቻችን ከዚህ ቀጥለን የምናቀርበው ሳምንታዊ አገርህን ኦክ ዝግጅት የእስራኤል ህዝብ ብሔራዊ ሰንደቅ ዓላማ ባንዲራ ትርጉሙ ምንድን ነው? ባንዲራውን ማን ሳለው? መቼ አገልግሎት ላይ መዋል ጀመረ? የመሳሰሉትን ጥያቄዎችም መልስ ዝግጅታችን ምላሽ ይሰጣል። የዳዊት ኮከብ ምልክት በባንዲራ ውስጥ የተካተተ ከጥንት ጀምሮ ብሔራዊ ባህሎች ውስጥ ይገኛል። ሆኖም ግን ከዛን ጊዜ ከጥንት ጀምሮ በብዙ የጥበብ ዕቃዎችና ቅዱሳን ቁሶችን ከይሁዳውያን እምነት ጋር የተያያዘ ነው። እንደ አውሮፓ ዘመን አቆጣጠር በ1885 ዓመተ ምህረት ትንዋት ቢሉ የተሰኘው ድርጅት ወይም ትርጉሙ የያዕቆብ ቤት ሄድ እኛም እንሄዳለን የተሰኘ የወጣቶች ማህበር ነው። እንቅስቃሴም ከድሮዋ ሶቪየት ኅብረት ወደ እስራኤል የመጡት የወጣቶች እንቅስቃሴም ፈርቀዳጆች አንዱ የሆነው እስራኤል ቢሊክንድ ባንዲራውን በአሁኑ ወቅት እንደሚታይ የመሰለም ከእስራኤል ባንዲራ ጋር በሚመስል

በአስር መልኩም ወደ ላይ ሰቅሎ አውለበለበም። ይህም ከፋኒ ሚርቢሽ ጋር በመሆን ያኔ ታዳጊ ሰፈር በነበረችውም በአሁኗ የሪሾ ለጽዮን ከተማም የተመሠረተበትን ሦስተኛ ዓመትም አከባበር ላይ ባንዲራው በክብር ተውለብልቧል። ሰማያዊ ቀለም ሰማይ ምልክት ነው። የእስራኤል ቅድስት አገርና የይሁዳውያን ሕዝብ ያመለክታል። ነጭ ቀለም መረጋጋትን፣ ሰላምና ንጽህናን ያመለክታል። የዳዊት ኮከብ ጥንታዊ የይሁዲ ምልክት ነው። በመጽሐፈ ቅዱስና በሌሎች የይሁዳውያን ምንጮች ውስጥም ይታያል። የዳዊት ኮከብ አንድነትን፣ ጥበቃን፣ ደህንነትን ይመለከታል። የእስራኤል መንግሥት ባንዲራም የአገሪቱን መንግሥት ይፋዊ ብሔራዊ ባንዲራ ነው። እሱም መንግሥትን፣ ልዑላዊነቷን፣ ተቋሟናም ዜጎቿን የሚወክል በእስራኤል ሆነ በዓለም ላይ የሚታወቅ ብሔራዊ ባንዲራ ነው። ይህ የዕብራይስጥ ባንዲራ ነጭ ጀርባ ያለው ሲሆን በላዩ ላይ ሁለት አግድም መስመሮች፣ ቀላል ሰማያዊ ቀለም ያካትታል። እናም በመካከላቸው አንድ ዓይነት ቀለም ያለው የዳዊት ኮከብ ሲሆን መሠረቱም ከሰንደቁ አግድም ስዕል ያለበትም ትይዩ ላይ ይታያል። ምልክቱም ከይሁዲ ከልጅ ልጅ የሚተላለፍ ወግ ባህል ጋር የተያዘ ምልክት ነው። የሰንደቅ ዓላማ መነሻም በሪሾ ለጽዮን ሰፈር ገና ታዳጊ ያለች በመጀመሪያው አሊያ ከድሮዋ ሶቪየት ኅብረት ወደ እስራኤል የተደረገ የመጀመሪያው አሊያ አመጣጥ ዘመን ሲሆን በ1897 ዓመተ ምሕረት ከተመሠረተበት ቀን ጀምሮ የጽዮናውያን ንቅናቄ ባንዲራ ሆኖም ተቀባይነትን አግኝቷል። ይህ ባንዲራም በቢንያሚን ዘኤብ ሄርጼል ከቀረበም የሰባቱ ከዋክብት ባንዲራ ተመርጧል። የእስራኤል መንግሥት ከተቋቋመ በኋላ ጊዜያዊ መንግሥት ምክር ቤት ከተቋቋመ ጊዜ አንስቶም የቋሚነት የባንዲራ ሁኔታ በመሪዎቹ መካከል አወዛጋቢ ሆኖ ቆይቶ ነበረ። ይሁንና ጥቅምት 28 ቀን 1948 ዓመተ ምሕረት እንደ አውሮፓ ዘመን አቆጣጠር የጽዮናውያን እንቅስቃሴ ባንዲራ የእስራኤል መንግሥት ባንዲራ ሆኖ እንዲያገለግል በይፋ የተመረጠ ሲሆን ከሌሎች ሐሳቦች ይልቅ ተመራጭ ነበር። ይህም በዋናነት በይሁዳውያን ሕዝብ ዘንድ ከፍተኛ ተወዳጅነትም ስላለው እንደ አውሮፓ ዘመን አቆጣጠር ግንቦት 4 ቀን 1949 ዓ ም የመጣው የሰንደቅ ዓላማም አርማምና የብሔራዊ መዝሙሩም በሕዝቡ ዘንድ የታወቀና ተቀባይነት ያለው ባንዲራ ብሔራዊ መዝሙር ሃቲቅባ ተስፋችን የተሰኘው ከጸደቀ በኋላ ሕጉ የባንዲራ ሕግና አርማ ተብሎ የሚጠራ ሲሆን በ2004 ዓ ም ውስጥ የመንግሥት መዝሙር ተጨምሮበታል። ሕጉም የመሻሻያም እናም ስሙም በዚህ መሠረት ተቀይሯል። ከ1986 ዓ ም ጀምሮ በተሻሻለው የሕግ ማሻሻያ የሕግ ክፍል 2 የግዛቱ ባንዲራ የሚያውለበልብ ግዴታ በእነዚህ ቦታዎች ላይ አስቀምጧል። አንደኛ፣ በመንግሥት መሥሪያ ቤቶች ዋና መሥሪያ ቤትና በሕግ በተቋሙት ባለሥልጣናት ማኅበር ላይ ይውለበለባል።
አስተዳደር ዋና መስሪያ ቤት ባለቤት ህንጻ ላይ የከፍተኛ ትምህርት ተቋማት አስተዳደር ህንጻ ላይ ባንዲራው ይውለበለባል ሲባል በከፍተኛ ትምህርት ተቋማት እንደ ኮሌጆችና ዩኒቨርሲቲ ተቋማት ላይ ይኸው ብሔራዊ ባንዲራ ተሰቅሎ ይውለበለባል በክብር ሶስተኛ በዋናው ህንጻ ላይ ወይም በህግ በተረገገው መሰረትም እውቅና ባለው የትምህርት ተቋም ዋና ህንጻ ፊት ለፊት ይውለበለባል ባንዲራው አራተኛ ለህዝብ አገልግሎት እንዲሰጡ የሀገር ውስጥ አስተዳደር ሚኒስተር ውሳኔ መሰረትም በማህበር ተቋማት ህንጻ ላይ ይውለበለባል ባንዲራው በትምህርት ሚኒስተር እውቅና ባላቸው ሁሉም ትምህርት ቤቶችና የትምህርት ተቋማት ውስጥ በዋና ህንጻ ላይ ወይም ከዋና ህንጻ ፊት ለፊት ባንዲራውም የማውለብለብ ግዴታም በ1997 ዓ ምትም በክነሴት በህግ መደንገጊያ ምክር ቤት የህግ ማሻሻያ ህግ ወጣም ህጉ በሃይማኖት ሚኒስተር እውቅና በተሰጣቸው ተቋማት ሰንደቅ ዓላማም እንዲውለበለብ አይጠየቅም ያው አያስገድድም ማውለብለብ ግን ይቻላል እንደ ሐሬዲም ሃይማኖት አጥባቂ ይሁዳያን በእነሱም አካባቢ የጽዮናውያን እንቅስቃሴ ትግል ደጋፊዎችነታቸውም ሆነም አልሆኑም ባንዲራውን ማውለብለብ በተቋማቱ ማውለብለብ ይችላሉ ግን በማስገደድ የብሔራዊ ባንዲራ እንዲያውለበለቡ አይገደዱም በተጨማሪም ህጉ የክልል ባንዲራ በሚኒስትሮችና በመንግስት ሚኒስተር መስሪያ ቤቶች ዋና ዋና አስተዳዳሪዎች በፍርድ ቤቶችና በሌሎች የህዝብ አገልግሎት በሚሰጡ ተቋማት ላይም በሀገር ውስጥ ጉዳይ ሚኒስተር በሚወስነው ቢሮ ውስጥ ባንዲራው እንዲውለበለብ ይደረጋል ህጉ የአገሪቱን ባንዲራ ክብር ለመጉዳት የወንጀል ክልከላ ይደነግጋል የብሔራዊ ሰንደቅ ዓላማን በአግባቡ የመጠቀም ህጎች በአጠቃላይ በሌሎች ሀገሮች ውስጥ ጥቅም ላይ ከሚውሉትም ደንቦች ጋር ተመሳሳይ ናቸው ነገር ግን ከብዙ አስፈላጊ ገጽታዎች ይለያያሉ በአሜሪካ ለምሳሌ የብሔራዊ ሰንደቅ ዓላማ ዜጎች ማቃጠል ወይም ማዋረድ ጽንፈተኝነት እንደ አክራሪነት ይቆጠራል እንደዚህ አይነት ድርጊት መፈጸም የተከለከለ ነው በህግ እንዲህ መጥፎ ብሔራዊ ባንዲራ የሚያቃጥል ክብሩን የሚያጎድፍ ሰው ዜጋም ግለሰብ ከተያዘ በህግ ይቀጣል የእስራኤል ህግ ተመሳሳይ ድርጊቶችም አይፈቅድም ነገር ግን ባንዲራውን በባለሥልጣናት መጠቀም በተመለከተም የወጣው ደንብ ከእስራኤል የበለጠ ጥብቅ ነው እስራኤል መንግሥት ባወጣው በሕግ ያወጣው ሕግ መሠረት ብሔራዊ መዝሙር ሃቲክቫ በአማርኛ ተስፋ የሚለው መዝሙር እንደሚከተለው ነው መጀመሪያ የዕብራይስጡ ብሔራዊ መዝሙር ኮል ኦድ በልቫብ ፕኒማ ነፌሽ ዩዲ ሆማያ ኡሌፓቲ ሚዝራህ ካዲማ አይን ለጽዮን ሶፊያ ኦሎ አብዳ ቲቅባቴን ሀቲቅባ ባትሽኖት አልፓይም ልህዮት አም ሆፍሺ ባልጼኖ ኤሬ ጽዮን በየሩሻላይም ይላል በብራይስጥ በአማርኛ ትርጉሙም ደግሞ
በልቡ ውስጥ አለው የጋለ ፍቅር የውዲ ህዝብ ነፍስ በልቡ ይብላላል ስሜታዊ ማዕበል የሀገር ፍቅር ወደ ምስራቅ ይቃኛል አይኖቹ ወደ ጽዮን ይመለከታል እስካሁን ድረስ አልጠፋም ተስፋችን የሁለት ሺህ ዓመታት ተስፋችን በሀገራችን ነጻ ህዝብ ለመሆን በሀገራችን ሀገር ጽዮን በኢየሩሳሌምን የሚል ነው ከትርጉሙ የብሔራዊ ባንዲራ እናም የሙዚቃ በክላሲካል ዜማው ብሔራዊ መዝሙር የሚከተለው ነው የሚሆነው።

የተከበራቸው አድማጮቻችን የእስራኤልን ብሔራዊ ባንዲራ ሰንደቅ ዓላማ ሃቴክቫ ተስፋችን የሚለውን መዝሙር በተመለከተም በዚህ በሀገር ክንወቅ ፕሮግራማችን በደንብ ሀገራችን ሁሉ ተጨባጭ ሁኔታ ማወቅ አስፈላጊ ስለሆነ ይህን ዝግጅት ዛሬ አቀረብን። ዛሬው በሳምንታዊ ፕሮግራም ዝላ በቃም በሚቀጥለው ሳምንት ዝግጅታችን በሸር ያገናኘን ደና ቆይታ

0: ሀገሬ የታጠርሽ ዋጋም ክንዴን ሳልንተራ ስለጣንችን አይወጋም ከደፈርሽ ወዲያ እሳቱ በቁጣ ሲግል እያለም ቢንጃ ዱርሜ ደበቆያ ሲሆን ምድጃ ቋርጦ ተበሳበሳኛ።
1: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ዶክተር ሰፈፈ በላይ አይች ይገኛሉ። ወደረሳቸው ነው የምናልፈው። ጤና ይስጥልን ዶክተር፣ እንደምናመሹ?
2: ጤና ይስጥልኝ ወይዘሮ ወርቅነሽ፣ እንዲሁም አድማጮቻችን። አቶ ሰጠኝም እርሶ ከሆነ እንደምሳልበታችሁ ደህና ናችሁ?
1: ሰላም ነን።
2: እኔ ደህና ነኝ።
1: እናመሰግናለን። በጣም እናመሰግን ዶክተር። እንግዲህ በፈለግነው ጊዜ በተለይ እንዲህ አስቸኳይ ነገሮች ሲኖሩ ባያልተመቸ ሁኔታም ሆነው ነው የሚገቡት። በጣም ነው እናመሰግን። ኢቦላ የኢቦላ ቫይረስ በዛሬ በሀገራችን ሲወራለት ውሏል። ይሄ ቫይረስ እንደሚታወቀው እንግዲህ መነሻው አፍሪካ ነው። ለበርካታ ዓመታት ነው የምንሰማው ስለዚህ ኢቦላ ቫይረስ። ምናልባት ጥርጣሬ አለ በእስራኤል የሚባል ወሬ ሰምተን ነበር። እንዴት ነው ያለው ሁኔታ? ምን ይመስላል?
2: ትክክል ነው። በየጊዜው መቼም አንዳንድ አስደንጋጭ አስቸጋሪ ሁኔታዎች መፈጠራቸው አልቀረም፣ በተለይ በጤና በኩል እና እንዳልሽው ይሄ ኢቦላ የተባለው በሽታ አዲስ አይደለም፣ ረጅም ጊዜ የታወቀ ነው። በትክክል እንደገለጽ ዘሮርቅነሽ በአብዛኛው በአፍሪቃ አካባቢ ነው እንግዲህ ተገኝቶ የነበረው። አሁንም ቢሆን አገርሽ የሚባለው በዚያው አካባቢ ነው እና በዜናውም እንደገለጽሽው እንደዚህ አይነት ከዚህ አካባቢ የተመለሱ ጥቂት ሰዎች ሁለት ሰዎች በመጠርጠር በራምባም ቤት ሆሊም ውስጥ ክትትል እየተደረገባቸው እንደሆነ ነው እና ይሄን ይመስላል እንግዲህ ዝርዝር ሁኔታውን እንቀጥል።
1: ጥሩ። አዎ፣ እንደተባለው ሁለት ተጠረጠረው ሁለት ሰዎች በቢዱድ በለብቻ እንግዲህ ተለይቶ ሕክምና ክትትል እየተደረገላቸው ነው፣ ምርመራ እየተደረገ እንደሆነ ነው የተነገረው። ዶክተር እንዳሉት ግን እንግዲህ ሁኔታው ትንሽ ተይዘዋል የሚለው ጥርጣሬ ስጋቱ በጣም እየቀነሰ እንደሆነ ነው ያለው መረጃ። ግን በሂደት ደግሞ የሚመጣውን ነገር እናያለን። ከኮንጎ እንደተመለሱ ከአፍሪካ ነው የተነገረው፣ ያው በሽታው በተነሳባት ሀገር ማለት ነው። እንዴት ነው ሁኔታ? ኢቦላ ሲባል በጣም ነው የሚያስፈራ ስሙና፣ እንደው ስለ ቫይረሱ ስለ በሽታው እስኪ ንገሩን። የሚተላለፍበት መንገድ ጥንቃቄ ውስጥ ምን ይመስላል?
2: አዎ ትክክል ነው። አስፈሪነቱ ከስሙ የሚጀምር ነው። ልክ እንዳልሽው ኢቦላ ማለት እነሱም እንግዲህ ሳይንቲስቶችም የገለጹት ዋናው ነገር መነሻው በቫይረስ ነው፣ አደገኛ ቫይረስ ነው እና ኢቦላ ቫይረስ ብለው ሌላም ሳይንሳዊ ተጨማሪ ስራ አለው። ዋናው ነገር በአሁን የኢቦላ ቫይረስ ብለን ብንጠራው ጥሩ ነው እና ይሄ ከብዙ ዓመታት በፊት ጀምሮ በአፍሪካ ውስጥ የታየና ብዙ ጉዳት ያደረሰ ነው፣ በተለይ በኮንጎ። እንግዲህ በሽታው በቫይረስ ነው፣ ቫይረሱ ደግሞ የሚኖረው በተፈጥሮ እንስሳት ላዮች ነው። ለምሳሌ በአዋፍ እንደ የሌት ወፍ የምንላት ወፍ አለች፣ እንዲሁም በዝንጀሮዎች እና ትላልቅ ደግሞ ዝንጀሮዎች እንደ ቺምፓንዚም የሚባሉ በጫካ ውስጥ በስፋት የሚኖሩ የጫካ ምግባቸውን በልተው የሚኖሩ አንዳንዶቹ ደግሞ ያን የስጋ ምግብን በልተው የሚኖሩ ናቸው። ከነሱ ውስጥ ነው ይሄ ነገር የሚራባና በሆነ አጋጣሚ እንግዲህ ከእንስሳት ወደ ሰው ከሚያልፉ በሽታዎች አንዱ ነው ይሄ ኢቦላ። ወደ ሰው የማለፍ እድል ሲገጥመው ይሄን የመሰለውን የወረርሽኝ መገንፈል ያመጣል ማለት ነው። ኢቦላ በተፈጥሮ በቫይረስነቱ እጅግ አደገኛ ነው ይባላል። ምክንያቱም አደጋው ከውጫዊ አካል ብቻ ሳይሆን በውስጣዊ አካላችን ላይ ከባድ የሆነ መድማትን የሚፈጥር በመሆኑ ለቁጥጥርም ለሕክምናም በጣም አስጊ የሆነ አስፈሪ በሽታ ነው እና ይህ በሽታ እንግዲህ ዋናው እንግዲህ በዚህ በምናደርገው ውይይት ላይ መግለጫ ላይ አድማጮች ሊያተኩሩ የሚገባቸው በመከላከሉ ጉዳይ ላይ እንዴት እናየዋለን የሚለውን ጉዳይ ነው።
1: አው እንግዲህ ተላላፊ በሽታ ቫይረስ ይባል ኮሮናንም እንግዲህ ዓለማችን አስተናግዳለች። በሀገራችንም ነበር በአጠቃላይ ዓለም ችግር ነበር። ሌላም ሌላም አንዳንድ ቫይረስ ይባል በንክኪ በትንፋሽ የሚተላለፍም ቫይረስ አለ። እንደው ኢቦላ ሲባል ግን እንደተባለው ከባድ ነው። እንግዲህ ውስጥ አካልም ሁሉ ደም እንዲፈጠር የሚያደርግ ከሆነ ከባድ ነው። ምንድነው ኢቦላ ልዩነቱ አሁን ከነዚህ ከተባሉት ሌሎች ተላላፊ በሽታዎች በምን የሚተላለፈው?
2: ተከክናል ሽው ሻፓትን ጀምረን ብናነሳ አሁን በቅርብ ያለው ማለት ነው ኮሮናን ብናነሳ እነዚህ ቫይረሶች ከዚህ ለየት ያሉ ናቸው። የመተላለፍ መንገዳቸውም ከኢቦላው በጣም የሚያሰጋ ነው። በአየር የሚተላለፉ ናቸው። በኢቦላ ቫይረስ ግን አንዱ ትልቁ ጥቅም ምንድን ነው? በአየር አይተላለፍም። በመነካካት የተበከለ ደም ወደ ሰው ሊገባ ከቻለ ወደ ሰው ቆዳ ሊደርስ ከቻለ በዚያ አማካኝነት ነው ዋናው መተላለፊያው። ሌላው ደግሞ የተበከለ ስጋ፣ የተበከለ መሳሰሉ ያው ከቫይረሱ በቀጥታ ግንኙነት በማድረግ የሚተላለፍ ነው። ኢቦላ ትልቁ ልዩነቱ ይሄ ነው። ሌላው የኢቦላ በሽታ ሲጀምር ልክ እንደ ሻፓት ልክ እንደ ኮሮና የላይኛውን የመተንፈሻ አካላችንን ያሳምማል። ትኩሳት ያመጣል። እንደ ጉንፋን አይነት፣ እንደ ጉሮሮ ማመም፣ እንደ አፍንጫ መከርከር፣ እንደዚህ የመሳሰሉት ውጫዊ ስሜቶችን ያመጣል። ከዚያ በኋላ ግን ከውስጥ ተንኮሉን ከውስጥ ከጀመረ መድማት ከጀመረ በኋላ ግን በጣም ከባድ የሆነ በሽታ ነው እና ኢቦላን ለመከላከል ትልቁ መንገድ ልክ በሻፓትም በኮሮናም እንለው እንደነበረው የመጀመሪያ እርምጃ የመከላከል ዘዴዎች አሉ። ከዚያ ቀጥሎ የሁለተኛ እርምጃ መከላከያ ዘዴዎች አሉ። የመጀመሪያ እርምጃ ወደ አካባቢው አለመድረስ ነው። ይሄ በሽታ ታየበት ወደሚባለው አካባቢ አለመድረስ ነው። ይህን ለማለት ደግሞ በጣም ያስቸግራል። ሰው ሁልጊዜ በአሁኑ ጊዜ ዓለምን የሰው ልጅ በሙሉ እየዞረ ነው የሚገኘው ባለው ትራንስፖርት፣ ባለው የንግድ ግንኙነት፣ ባለው በመሳሰሉ ምክንያቶች እና ቢቻል ግን በሽታው ወደሚገኝበት አካባቢ አለመድረስን ከፍተኛ እርምጃ መውሰድ ማለት ነው። ሁለተኛው የግል ንጽህና መጠበቅ። ቅድም እንዳልነው ሻፓትን ስንከላከል ኮሮናን ስንከላከል እንዳደረግ ነው የግል ንጽህናንና አለመነካካትን በመጠበቅ ይህን በሽታ ለመከላከል ይቻላል። ሌላው ይህን በሽታ ተሸክመው የመጡ የታወቁ ከሆነ ፍጹም በተገለለ ሁኔታ ሆነው የሚታከሙ ስለሆነ በዚህ በኩል የሕክምና አገልግሎት እና የጤና አገልግሎቱ ማዕከል ከፍተኛ ዝግጅት አድርጎበት ይገኛል እና በሀገራችንም ይህ ሁኔታ እንደማይስፋፋ ባለሙሉ ተስፋ ነን። ግን ዋናው ነገር ተስፋችን ከተጨባጭ ተግባራዊ እርግጥ ጋር የተጣመረ መሆን አለበት። አንደኛ ነገር መረጃውን ማግኘት ነው ትልቁ ነገር። ይኸው ዛሬ ይህንን አንድ ዋና ርዕስ አርጋችሁ ማንሳታችሁና መወያየታችን ትልቅ ጥቅም ይሰጣል ለህብረተሰቡ፣ ለማህበረሰቡ። ሌላው እንግዲህ የጉዞ ሁኔታችንን ጥንቃቄ ማድረግ ነው። እዚህ ላይ የጉዞን ሁኔታ ካነሳን በሽታው በስፋት የሚገኘው በኮንጎ ነው። ከኮንጎ እንደገና ወደ አካባቢው ሀገሮች እንዲሁም በኡጋንዳ ተገኝቷል ይባላል። ኡጋንዳ ማለት ለኢትዮጵያ ከኬንያ ቀጥሎ ቅርብ ሀገር ነው። ኬንያ የደረሰ ወደ ኡጋንዳ ሊቀርብ ይችላል። ወደ ኡጋንዳ የደረሰ ኡጋንዳም ውስጥ ኮንጎም ውስጥ ሊቀርብ ይችላል ማለት ነው እና እኛም ወደ ሀገራችን ጉዞ በምናደርግበት ጊዜ በእርግጥ በከተማው አካባቢ ነው የምንሆን እንበል እንጂ ይህንን ስጋት ከሀሳባችን ውስጥ አግብተን የጥንቃቄ ዝግጅትን አድርገን መሄድ ይኖርብናል ማለት ነው።
1: አው እንግዲህ አፍሪካ ያው በቦታ ቦታ በዙር ስለሚተላለፍ እንደነት ነገር ሁሉም ነገር የተያዘ ነው። አስቸጋሪ ነው መተላለፊያ መንገዱ። ጥንቃቄ ሊደረግ ይገባል። እነተም ደግሞ አሁን ኡጋንዳ በኡጋንዳና በኢትዮጵያ መካከል እንግዲህ ኬንያ ነው ያለችው። ኬንያ እንደውም ባለፈው አሜሪካ በዚህ ቫይረስ የተያዙ ዜጎቿ በኬንያ የተለየ ቦታ ተሰርቶላቸው እዛው ህክምና እንዲደረግላቸው ዶክተሮች ከአሜሪካ እንዲመጡ የሚላ ወዛጋቢ ጉዳይ ነበር። ወደ አሜሪካ ለማስገባት በዚህ ቫይረስ የተያዙት እዛው አፍሪካ ድኖ ይምጡ በማለት
2: ጥሩ መረጃ ነው ያገኘሽ። ልክ ነው። ዛሬ ዓለም ቅባት በቀላሉ አንዱ ወደ አንዱ የመዘዋወሩ ሁኔታ በጣም እንደ አውሮፕላኑ ፍጥነት የፈጠረ ነው ማለት እንችላለን። ከድሮ ስናወዳድረውና እኔ ዘንድ አይደርስም የሚል ግምት ሊኖር አይገባም። ስለዚህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። የግል ንጽህናን መጠበቅ ያለው ነገር ቅድም ምንድን ነው? ይሄ የኢቦላ ቫይረስ የሚተላለፈው በአየር አይደለም፣ ከደም ወደ ሰውነት ነው የሚተላለፈው እና በማንኛውም እንግዳ የሆኑ ወይም ወደ ሌላ ቦታ ደርሰው የመጡ ሰዎች ጤነኛነታቸው እስኪረጋገጥ ድረስ የንክኪን ሁኔታም ጥንቃቄ ማድረግ ያስፈልጋል። በቤተሰብም ውስጥ እንዲህ አይነት ነገር ቢኖር ተመርምሮ ምን ብሎ የተረጋገጠ ነገር እስኪገኝ ድረስ የንክኪ ሁኔታዎችን መከላከል ያስፈልጋል። መቼስ ግድ ነውና ሳይንሱ የሚለውን መመሪያ ከተቀበልነ፣ ያንን ደግሞ ወደ ተግባር ከለወጥነ ከችግሮች በብዙ ደረጃ ልንርቅ እንችላለን እና ይሄ የግል ንጽህና አጠባበቅ ምን ጊዜም ከእለት እለት ከባህሪነት ሊለየን የማይገባ ተግባር ነውና ደግመን ደጋግመን ብንናገር መሰልቸት የለብንም።
1: እውነት ነው። በጣም ጥሩ። እንግዲህ ስርጭታችንም እየተጠናቀቀ ስለሆነ እንደው ለወደፊቱ በሰፊው እንወያይበታለን። ዛሬ በሰፊው ሲወራ ስለዋለና አስፈሪም ስለሆነ ለማስጠንቀቂያ መልእክት ለማስተላለፍ ስንል ነው የደወልነው። ዶክተር፣ ማጠቃለያ አጠር አድርገው ምን ይላሉ?
2: ማጠቃለያው እኔ በጣም ደስ ብሎኛል፣ ዛሬ ይህንን አርዕስት ማንሳታችን እና መነጋገራችን እጅግ ደስ ብሎኛል። ሌላው ደግሞ ዜና ማዳመጥ የሬዲዮን ዜና ማዳመጥ የቴሌቪዥን ወይም በአጠቃላይ የሀገሪቱን የዜና ሁኔታ ማዳመጥ ይኖርበታል። ህዝቡ ካልሰማን ካላወቅን መጠንቀቅ የምንለው ነገር ባዶ ነው እና መረጃ መስማት አለብን፣ ዜና መስማት አለብን። እንግዲህ እግዚአብሔር ደግሞ ይህንን ከዚህ ችግር ደግሞ ያድነን። ብዙ ችግር አላጣንም ደግሞ ይህንን እንዳይፋፋ እግዚአብሔር እርዳን በማለት ነው የማሳስበው። እና መፍራት መደንገጥ ሳይሆን መጠንቀቅና መዘጋጀት ነው የሚያስፈልገው።
1: በጣም ጥሩ ዶክተር፣ በጣም እናመሰግናለን። መልካም ምሽት ይሆንሎት።
2: ደህናምሹ ሰላም ሆኑልን።
1: ሰላም ይሆኑ። መልካም ምሽት። የተከበራችሁ አድማጮቻችን፣ ስርጭታችን እየተጠናቀቀ ነው። እንግዲህ 23ኛው የዓለም ዋንጫ ጨዋታ እንደቀጠለ ነው። በዚህ ሰዓት የስፔንና የሳውዲ አረቢያ ብሔራዊ ቡድኖች እየተጫወቱ ነው። እንግዲህ በሚገርም ሁኔታ ገና በመጀመሪያው ዙር ጨዋታ ነው ከረፍት በፊት 30 ደቂቃ ሳይሞላ የስፔን ቡድን 3-0 እየመራ ያለው የሳውዲ አረቢያውን አቻውን አሁን ረፍት ላይ ናቸው። እንግዲህ ከደቂቃዎች በኋላ ይመለሳሉ። አሁን ባለው ሁኔታ እንግዲህ ከረፍት በፊት 3-0 3-0 እየተመራ ነው የሳውዲ አረቢያ ቡድን። ስፔን 3-0 እየመራች ነው። የስፔን እግር ኳስ ቡድን እንደሚታወቀው እንግዲህ አለማችን በጣም የሚጠብቀው በጉጉት የሚጠብቀው ቡድን ነው። መጨረሻውን እንግዲህ እናያለን። ለጊዜው 3-0 በጣም የሚገርም ውጤቱ ነው። ሳውዲ አረቢያ እንግዲህ እስካሁን ያው ጎል አላስገባችም፣ በዜሮ እየተመራች ነው። ገና እንግዲህ 45 ደቂቃዎች አሉ። ይህን ይመስላል። አድማጮቻችን እናመሰግናለን። ለስርጭቱ መሳካት ለተባበረን የቴክኒክ ባለሙያ ለዛፈር ሳሊም ምስጋና የደረሰው። ፕሮግራሙን በመምራት ከእናንተ ጋር የቆየ ነው ሰጠኝ ዘመንና ወርቅነሽ ቴነን። መልካም ምሽት ይሁንላችሁ። ጧት 6 ሰዓት ላይ እንደገና እንገናኛለን። በያላችሁበት ሰላም የሰፈነበት ሌሊት ይሁንላችሁ።